0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ዩድጊሜል በትሽሬ ታፍሽን ፔይዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 24 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 14 ቀን 2019 ዓመተ ምህረት ነው። የጧት ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ዮራይ ፒከር ሲሆን የስቱዲዮ ተረኛ አስተናጋጆች አይቾባየና ወርቅነሽ እሸቴንን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ወቅታዊ ዘገባም እናቀርባለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በአይቾባየ ተዘጋጅቶ ይቀርባል። አይቾው
2: አመሰግናለሁ ወርቅነሽ። አርስተ ዜና በትናንትናው በሽብር ፈጠራ የቆሰለው ወታደር እክሉኔታ መሻሻል ማሳየቱ ተነገረ። የጥቅምት 7 2023 ክስተት ከደረሰ ከ3 ዓመት በኋላ መከላከያ ሰራዊት ያደረገውን ምርመራ በከፊል ይፋ አደረገ። ባላዴ የተሰኘው የአረብ እስራኤላዊ ፓርቲ ሊቀመንበር ከምርጫ ውድድር ታገዱ። ፖሊስ በ ከልከላ የተሰኘ የአረብ መንደር አዲስ የሚቆፈር ዋሻ አገኘ የሚሉት የጧቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በትናንትናው ዕለት በሽብር ፈጠራ የቆሰለው ወታደር ትንሽ መሻሻል ማሳየቱ ተገለጸ። ተጠባባቂ ወታደር ኒሪያ ሌተር ትናንት በከባድ መቅሰሉ ተዘግቦ ነበር። ምንም እንኳ የደረሰበት የሽብር ፈጠራ ድርጊት ሽብርተኛው በፍጥነት መኪናውን እያሽከረከረ በሚጠባበቅበት ወነበረበት ቦታ በፍጥነት መጥቶ በመኪና ገጭቶ ማቅሰሉ የሚታወስ ነው። ምንም እንኳ አሁንም ለህይወቱ አስጊ ቢሆንም ነገር ግን ከትናንት ዛሬ ትንሽ መሻሻል ተደርጓል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በህክምና ቦታው ሻረ ጸደቅ ሆስፒታል በመገኘት የወታደሩን ቤተሰቦች ጠይቀዋል፣ አጽናንተዋል። ይህ በዚህ እንዳለ ኢታማጆር ሹም ጄኔራል ኢያል ዘሚር 98ኛው ብርጌድ በእነዚህ አካባቢዎች ሰላምና ጸጥታ እንዲያስከብር ትዕዛዝ ማስተላለፋቸው ተገልጿል። በተለይ በአሁኑ ሰዓት በዮርዳንና ሰማርያ የተለያዩ የሽብር ፈጠራ ድርጊቶች ይደርጋሉ ተብሎ በሚጠበቁባቸው አካባቢዎች ያለውን ጸጥታ እንዲያስከብር መመሪያ መሰጠቱን የመከላከያ ቃል አቀባይ አስታውቀዋል። የጥቅምት 7 2023 ክስተት ከደረሰ ከ3 ዓመት በኋላ መከላከያ ሰራዊት በራሱ ያደረገው ምርመራ ይፋ ማድረጉ ተገለጸ። የምርመራውም ጥናቱም እንደሚያሳየው መከላከያ በወቅቱ መረጃዎችን በመሰብሰብና ዝግጅነት አለማድረጉን በተፈጠረው ክስተት የባሰ እንዲሆን አድርጎታል ሲል ተገልጿል። ቀለቀቢያችን ካርሜላ ምናሴ እንዳደረሰችንም ወታደሮቹ ለእንደዚህ አይነት ክስተት አልተዘጋጁም፣ አልተጠነቀቁም። የተለማመዱትም ከአጥር በስተጀርባ ለሚደርሱ አምባጓሮች ብቻ እንደነበር ገልጻለች። በዛን ዕለት በክስተቱ ከ60 እስከ 80 የሚሆኑ ሽብርተኞች በአንደኛና በሁለተኛ ዙር በመመላለስ ጥቃት ማድረሳቸው ተገልጿል። በተለይ በደንበሩ አጠገብ የነበሩ ወታደሮችም በቂ መሳሪያ ያልነበራቸው ወታደሮችም አዛዞችም ሞተዋል፣ ቆስለዋል፣ አስክሬናቸውም ተጠልፎ ዳዛ ተሂዷል የሚል የሚያካትት እንደሆን በምርመራው ተገልጿል። ምርጫ 2026 ባላድ የተሰኘው የአረብ እስራኤላዊ ፓርቲ ሊቀመንበር ከምርጫ ውድድር መታገዳቸው ተገለጸ። ሳሚ አቡ ሻሂድ የተሰኙት የባላድ ፓርቲ ሊቀመንበር ጥቅምት 7 2023 ሐማስ ጥቃት ካደረሰብን በኋላ በማግስቱ በአንድ የግላቸው ድረገጽ ላይ የሐማስን ድርጊት በመደገፍ በጻፋቸው ምክንያት በምርጫ እንዳይወዳደሩ መከልከላቸው ተገልጿል። የምርጫ አስመራሽ ኮሚቴም እንደገለላቸውና በተለይ የኮሚቴው ሊቀመንበር ደንቡን በመጣስ ለሌሎች ኮሚቴዎች በመደግ የሰጡትን ቃል በመደገፍ ሳሚ አቡ ሻሂድ ወደ ምርጫ እንዳይቀርቡ እገዳውን መደገፋቸው ተገልጿል። ፓርቲያቸው ከውጭ ሆኖ ይህን እንዲመሩ የሚያደሰኘውን ሁኔታ በዛሬው ዕለት ፓርቲው በመሰብሰብ ውሳኔ ይሰጣል ተብሎ ይተበቃል። ፖሊስ በካልካሊያ በተሰኘው የአረብ ከተማ መንደር ዋሻ ማግኘቱን አስታውቋል። የ25 ሜትር ርቀት ያለው የጅምር የተቆፈረ ያለ ዋሻ በካልካሊያ በተሰኘ የአረቦች መንደር መገኘቱን ፖሊስ አስታውቋል። በተጨማሪም ቀላል የጦር መሳሪያዎችን በቦታው እንደተገኙና ሌላ ተጨማሪ ጅምር የሚቆፈር ዋሻዎችም መገኘቱ ተገልጿል። በዚህ ዙሪያም ተጠርጣሪ አራት ግለሰቦችን በቁጥጥር ስር መዋሉን ፖሊስ አስታውቋል። አሜሪካና በኢራን መካከል የተጀመረው የሰላም ውይይት ወደፊት ይቀጥል አይቀጥል ምን እንደሆነ የሚታወቅ ነገር የለም ሲል ተገለጸ። አሜሪካ ከኢራን ጋር የጀመረችውን የሰላም ውይይት ቀጣይነት ይኖረው አይኖረው የታወቀ ነገር የለም እየተባለ ሲል አንድ በውይይቱ ቅርብ ያላቸው ከፍተኛ ባለስልጣን በካን 11 ቴሌቪዥን ጣቢያ በነበራቸው ቆይታ ማሳወቃቸው ተገልጿል። ይህም ፕሬዝዳንት ትራምፕ ነገር ግን በትናንትናው ዕለት የነበረውን ውይይት ፕሬዝዳንት ትራምፕና መልእክተኞቻቸው ጥሩ ነበር ውይይቱን በማለት መግለጻቸውም ተገልጿል። በኢራን በኩል ግን የሚደረጉት እንቅስቃሴዎች በተለይ ኢራን የምታቀርባቸው ሁኔታዎች ጦርነቱ እንዲያቆም ማዕቀብ እንዲነሳና የታገዱ ገንዘቦቻቸው እንዲለቀቅላቸው ኢራን ጠይቀዋል። ፕሬዝዳንት ትራምፕ የቻይናን ፕሬዝዳንት አየር ማረፊያ ድረስ በመሄድ አቀባበል አደረጉላቸው። ፕሬዝዳንት ትራምፕ የተለያዩ መንግስታትን በሀገራቸው ተቀብለው ማስተናገዳቸው የሚታወስ ነው። ነገር ግን ፕሬዝዳንቱ እንደዚህ አይነት ክስተት ያደረጉ ግን ይህ የመጀመሪያ እንደሆነ ተገልጿል። ፕሬዚዳንት በአየር መንገድ ድረስ በመሄድ የቻይናውን ፕሬዚዳንት ሼንጂንጎንን ተቀብለው አነጋግረዋቸዋል። ሜሪላንድ በሚገኘው ወታደራዊ አየር ማረፊያ ላይ ነበር የተከሰተው። ይህ ይፋዊ የስራ ጉብኝት ወደ አሜሪካ ያቀኑት የቻይናው ፕሬዚዳንት በነገው ዕለት በነጩ ቤተ መንግስት ደማቅ መንግስታዊ አቀባበል ይደረግላቸዋል። በውይይታቸውም ሰው ሰራሽ አስተውሎትን ክስተት፣ በዩክሬንና በኢራን ያለው ጦርነት፣ በታይዋን ያለውን ውጥረት በተመለከተ በሰፊው እንደሚነጋገሩበት ተገልጿል። ሩሲያ በአውሮፓ ላይ ወታደራዊ ጥቃት ታደርሳለች የሚለው ስጋት ከቀን ወደ ጊዜ የተባባሰ መምጣቱ ተገልጿል። ትናንት በጀርመን በሚገኘው በርሊን ውስጥ በሚገኘው ዓለም አቀፍ አየር መንገድ ላይ ከአንድ ሰዓት በላይ በረራዎችን ወደ ሌላ አቅጣጫ እንዲያርፉ በማድረግ ሲስራ አቁሞ እንደነበር ተገለጸ። ምክንያቱም ሲገለጽ በአየር ላይ በአየር መንገዱ አካባቢ አንድ ተንሳፋፊ ቀላል አውሮፕላን ሲንሳፈፍ በመገኘት እንደሆነ ተገልጿል። በሌሎች የአውሮፓ ሀገራትም ተመሳሳይ ክስተቶች እንደነበር መገለጹ ተገልጿል። በመጨረሻም የአየር ጸባይ ሁኔታ ምንም አይነት ለውጥ የለውም። እንደ ወትሮው አይነት ወቅቱን የሚመጥን የአየር ጸባይ አለ። በዛሬ ሁለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 28 ዲግሪ ሴንቲግሬድ፣ ቴል አቪቭና አካባቢዋ 30፣ ሃይፋና አካባቢዋ 9፣ ጽፋትና አካባቢዋ 8፣ በኤርሸባና አካባቢዋ 31፣ ኢላት እስከ እኩለ ቀን ድረስ 35 ዲግሪ ሴንቲግሬድ ይደርሳል ይላሉ የዘርፉ ባለሙያዎች። ወርቅነሽ፣ የጠዋቱ ዜና እስካሁኑ ነበር።
1: አይቸው፣ እናመሰግናለን ስለዜናው። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬትማቸው ላምባቢያን ያቀረባችሁን ዋና ዋና ርዕሰ ጉዳዮች እንመለከታለን። ሐሪጽ ማሪግና ኢዲዮት ሐሮኖት ሶስት ሁለታዊ ጋዜጦች ደርሰውናል። ሐሪጽን ስንመለከት በመጀመሪያ ገጹ ላይ ትናንት ማዕከላዊ የምርጫ ቦርድ ኮሚቴ ያስተላለፈውን ውሳኔ የሚመለከት ዘገባ አቅርቧል። ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው። በእርግጥ ይህ ርዕሰ ጉዳይ የማዕከላዊ ምርጫ ቦርድ ኮሚቴ ትናንት ባካሄደው ውይይት የተለያዩ ፓርቲዎችንና የፓርቲ አባላትን ከ2026 ዓመተ ምህረት ብሔራዊ ምርጫ ውድድር እንዳይወዳደሩ አገደ ወይም ከለከለ የሚል ርዕሰ ጉዳይ አቅርቧል። እንግዲህ እንደሚታወቀው ትናንትም ተመልክተነዋል በወቅታዊ ጉዳይ በዜና የምርጫ ቦርድ ማዕከላዊ ኮሚቴ ትናንት ባካሄደው ውይይት ባላድ የተባለውን የአረብ ማህበረሰብን የሚወክል ፓርቲ ነው። የባላድ ፓርቲ ሊቀመንበር ሳሚ አቡ ሻህዳ ይባላሉ። እሳቸው እንዳይወዳደሩ ከልክሏል። እንግዲህ ፓርቲዎችና የፓርቲ አባላት ከምርጫ ውድድር የሚከለከሉባቸው በህግ የጸደቁ ምክንያቶች አሉ። እነዛ ምክንያቶች እንግዲህ መጥቀስ ይቻልና ቢያንስ ሁለት ምክንያቶች ሲቀርቡ እንደሆነ ይታወቃል። እንግዲህ እሳቸው ሳሚ አቡ ሻህዳ የእስራኤል ሀገር ዲሞክራሲያዊት የይሁዲ ሀገር መሆኗን እንደማይቀበሉ የተጠቀሱ ህጋዊ ምክንያቶች አንዱ ይሄ ነው። እስራኤል ዲሞክራሲያዊት የይሁዲ ሀገር መሆኗን አይቀበሉም። ሌላው ደግሞ ጥቅምት 7 የደረሰውን የሽብር ጥቃት አደጋ በመደገፍ ጥቃቱ በደረሰበት ጊዜ መገናኛ አውታሮች ማህበራዊ መገናኛ አውታሮች ሶሻል ሚዲያ ላይ ጽፈዋልና በእስራኤል ለጥቃት የሚከፍትን አሸባሪ ድርጅትና እስራኤል ለማጥቃት ሆን ብሎ የሚዘጋጁ ሀገራትን አላማቸውን የሚደግፍ ከሆነ በምርጫ ውድድሩ ሂደት አይሳተፍም በሚል ነው። እነዚህ ሁለት ምክንያቶች ተጠቅሰዋል። ሳሚ አቡ ሻህዳ ከውድድሩ ውጭ እንዲሆኑ የሆነበት ምክንያት ፍርድ ቤቱ ወደ ከፍተኛው ፍርድ ቤት ነው እንግዲህ የማዕከላዊ ምርጫ ቦርድ የወሰነው ውሳኔ የሚተላለፈው። ከፍተኛው ፍርድ ቤት ነው ደግሞ እንግዲህ ውሳኔ ሊያጸድቅ የሚችለው ሊጸድቅ ላይጸድቅ ይችላል። በሂደት የሚታይ ጉዳይ ነው። ከሳቸው በተጨማሪ ሌሎች ፓርቲዎችም ለምሳሌ ራአም የተባለው ፓርቲ ረሽማም ሹተፌት እንግዲህ ሁሉም የአረብ ማህበረሰብን የሚወክሉ ፓርቲዎች ናቸው። ግን በዚህ ስርም ደግሞ ይሁዳውያን አባላት አሉበት። እነ ኦፈር ካስፒ የረሽማም ሹተፌት ፓርቲ አባል ናቸው። እሳቸውን በግል እንደዚሁ ተከልክለዋል በውድድሩ ያው እንዳይሳተፏን በሚካሄደው ምርጫ ውድድር። ይሄን ዘገባ በሰፊው ተመልክቶታል ሐሪጽ። ሌሎች ጋዜጦች ላይም እንዳልነው በሰፊው ቀርቧል ርዕሰ ጉዳይ። ሌላው ኢታማር ቤንግቪር እንግዲህ ካሁን ባለው መንግስት ስር ኢታማር ቤንግቪር የኦጽማ ይሁዲት የተባለው ፓርቲ ሊቀመንበር ናቸው። ሚኒስትርም ናቸው። የፖሊስ ሚኒስትር፣ የሀገር ውስጥ ደህንነት ሚኒስትር ናቸው ኢታማር ቤንግቪር። እሳቸው እንግዲህ በዋነኛነት የፖሊስ ጽህፈት ቤቱ የበላይ ሚኒስትር ናቸው። እሳቸው ሚኒስትር ሆነው ከገቡበት ጊዜ ጀምሮ እስካሁን ድረስ እንግዲህ ባለፉት አመታት በእሳቸው የስልጣን ዘመን 28% የሚሆን የፖሊስ ሰራዊት አባላት ስራቸውን ለቀዋል ይላል። እንግዲህ በእሳቸው የስልጣን ዘመን የፖሊስ አባላቱ በዚህ ሁኔታ ባልተመቻቸው ሁኔታ ነገሮች ሁኔታዎች ስላልተመቻቹላቸው 28% የፖሊስ አባላት ስራቸውን ለቀዋል ይላል። አሁን ባለው ሁኔታ በፖሊስ ሰራዊት ውስጥ 2000 የሚሆን ፖሊስ እጥረት እንዳለም በዘገባው ተገልጿል። ጋዜጣው በውስጥ ገጹ ይህን ዘገባ በሰፊው ተመልክቶታል። ከዚህ ዘገባ ጋር ተያይዞ በአረቡ ማህበረሰብ እንግዲህ የእርስ በርስ ግድያ እንደቀጠለ ነው። በጣም ከባድ ችግር መሆኑ ይታወቃል። ለአመታት የዘለቀ ችግር ነው። ታምራ በተባለው ሰፈር በ3 ቀናት ውስጥ
بارات كرتا بارات كانت وسط أسراس منت جزيت أكوستا كفتو علىنا قريبان سفر وسط بتكتاتي لارات كانت أسراس منت تكوستا كفتو باتشو وجد أموش تكستو علىنا يال ما قارت هي تكوستا جمت السمال تكوستا كفتال يسويش هوت بتأم بكلالو لا دجا أي تقلت أنا وذا كبابي يلالنا دجا نجاب بتهنيتانو يالو يميل زغبا كاربارينج دبارهم هابرسه وسط يالو يرس برس قديا اهلت التي يتواباس اندونه هولي منملكتو عالم بسرجتاچن نغروش بزي هونيتا يتواباس مهوناچون حارز بزاري زغباو تملكتوتال ليلو ي بحر سلاطيو هاجرات مكاكلينو مسراق بحر سلاطيو اكبابي هاجرات ከኢራን ጋር ለመዋየት ዝግጁ ናቸው ከኢራን ጋር እንግዲህ በአካባቢው ያለውን ችግር በዲፕሎማሲ መንገድ ለመፍታት ዝግጁ ናቸው ለውይይቱ ነገር ግን ምንም እነሱ ዝግጁ ቢሆኑም ዋናው ግን ቁልፉ ያለ በአሜሪካው ፕሬዝዳንት በዶናልድ ትራምፕ እጅ ነው የሚል ዘገባ ቀርቧል እንግዲህ ዋናው ትራምፕ ናቸው ሁኔታውን የሚወስኑት በሳቸው እጅ ነው ያለው ይላል ዘገባው ሌላው እንግዲህ የተባበሩት መንግስታት ድርጅት ጉባኤ የተለያዩ ሀገራት መሪዎች ንግግር ያደረጉ ናቸው ጉባኤው ከትናንት ወዲያ ማክሰኞ ነው የጀመረው ይሄ አመታዊ ጉባኤ በየአመቱ መስከረም ወር ይካሄዳል እንግዲህ ዓለማችን የተለመደ ባህል ነው ማለት ይቻላል አመታዊ ጉባኤ ያው በየአመቱ ይካሄዳል አባል ሀገራቱ መሪዎች ንግግር ያደርጋሉ በዚህ ንግግር ላይ ጠቅላይ ሚኒስትር ቢናሚን ናታንያሁ የሚያደርጉት ንግግርም በጣም የሚጠበቅ ንግግር ነው ጠቅላይ ሚኒስትር ቢናሚን ናታንያሁ በጣም ጥሩ እንግሊዘኛ ችሎታ ያላቸውና አንደበተ ርቱ ተናጋሪ እንደሆኑ ያው ያለም ህዝብ ንግግራቸውን በጉጉት የሚጠብቀው እንደሆነ ነው በየአመቱ የሚታወቀው ምናየውም እንደዛ ነው ጠቅላይ ሚኒስትር ቢናሚን ናታንያሁ ዛሬ ምሽት በእስራኤል ሰዓት አቆጣጠር 9 ሰዓት 9 ተኩል የሚሉ ዘገባዎች አሉ 9 ሰዓት እንግዲህ ከ9 እስከ 9 ተኩል ባለውን ጠብቅ ንግግር ያደርጋሉ ተብሎ ይጠበቃል የዘንድሮ ንግግራቸው ምናልባት ከተለመደው ለየት ያለ እንደሆነ ሰሞኑንም በመገናኛው ታሮች ሲነገር ሰንብቷል ንግግሩ ራሱ ሳይሆን ንግግሩ እንግሊዛቸው በተዘጋጁበት ረሰ ጉዳይ ንግግር ያደርጋሉ በተለይ ከኢራን ጋር በነበረው ጦርነት ዙሪያ ትኩረት ያደርጋሉ አሁን ደግሞ እስራኤል ያው ምርጫ ላይ ስላለች መራጩ እንግሊዛቸውን የሚመርጠው ህዝብ ላይ ተጽዕኖ የሚያሳድር ንግግር ያደርጋሉ ተብሎ ይጠበቃል በዋነኛነት ግን በኢራን ላይ ኢራን ዛቻውንም ኢራን በእስራኤል ላይ ስላላት ዛቻና ስጋት ትኩረት ያደርጋል ተብሎ ይጠበቃል በኢራንና በአሜሪካ መካከል ስለተካሄደ ወይም እየተካሄደ ባለው ጦርነትና በሁለቱ ሀገራት መካከል ችግሩ ለመፍታት በዲፕሎማሲያዊ መንገድ እየተደረገ እየተሞከረ እስካሁን ስላልተሳካው ሙከራም ንግግር ሊያደርጉ ይችላሉ ተብሎ ይጠበቃል እንግዲህ በተለያዩ ርዕሰ ጉዳዮች ንግግራቸው ትኩረት ያደርጋል ተብሎ ይጠበቃል ግን እንደ ሀሬጽ ዘገባ ምናልባት ጠቅላይ ሚኒስትር ቢናሚን ናታንያሁ በተባበሩት መንግስታት ድርጅት የሚያደርጉት ንግግር ዛሬ የሚያደርጉት ንግግር እስራኤልን ካለማቀፉ ማህበረሰብ በለይቷን የሚያሳውቅ ይሆናል በዚህ መንገድ ሊታወስ ይችላል እስራኤል ካለማቀፉ ማህበረሰብ የተለየችበትን አለማቀፉ ማህበረሰብ በእስራኤል ላይ ጫና እያደረገ ነው እስራኤልን እያገለለ ነውና እንደው ንግግራቸው ይሄን የሚያስታውስ ሊሆን ይችላል ተብሎ እንደሚጠበቅ ታሪክ በሰፊው በዘገባው ተመልክቶታል እንግዲህ ላለፉት በርካታ አመታት ጠቅላይ ሚኒስትሩ እንዳልነው በተባበሩት መንግስታት ድርጅት መድረክ ላይ ባደረጉት ንግግር መድረኩን በመቆጣጠር በጣም መሳጭ የሆነ ንግግር አቅርበዋል ይላል ዘገባው በተለይ ደግሞ የተለያዩ ስዕል ወይም ፎቶግራፎችን በመያዝ የጀርመኑ ናዚ ይሁዳንን የጨፈጨፈበት ካምፕ አንስቶ እስከ የኢራን አቶሚክ ቦምብ ስዕል በመያዝና መድረክ ላይ ስዕሉን በማሳየት ወይም በመሳል በዚህ ይታወሳሉ ንግግሮቻቸው በ2023 ዓመተ ምህረት ደግሞ የአዲሱን የመካከለኛው ምስራቅ ካርታ አዲሱ መካከለኛው ምስራቅ በማለት ያን ካርታ ይዘው መካከለኛው ምስራቅ ምን አይነት ሀገር ሊሆን እንደሚችል አውሮፓና አሲያን ሊያገናኝ የሚችል የተለያዩ ንግድ መርከቦችን የንግድ መስመሮች ቅርታ የንግድ መስመሮች እንደሚዘረጉና ሁለቱን ሀገር ሊያገናኝ የሚችል አካባቢ ይሆናል በማለት ንግግር አድርገው ነበር ይሄን ስዕል ይዘው እንደውም በዚህ ፎቶግራፍ በማስደገፍ ነው ጋዜጣው በውስጥ ገጹ ይሄን ዘገባ ያቀረበው ንግግር አድርገው
بلوال يزندرو رقمو من علبات إنجليزية تيلا إسرائيل كلامك فما هفرسب يتلقي تبتنو يما كلامك فما هفرسب يعد رقم باتنج أنا يمست أوسني قدرلي هوني تلال تقولي تبقى قال يلال هاريس بزجبو ليلو إنجليهم دمي تاوق أو يتلقي أوروبا هجرات بإسرائيل بتلقي رقمو بيورانا سماريا أكبابي بمرتو مرتوش لاي معك يتألو مهنو تاوق قال معك بتلوال إنجليكي يتلقي مدرك بيورانا سماريا أكبابي بمرتو مرتوش لاي هيك نبتك عليه بإسرائيل نقدرن كسكاس لاي تسنو يمي فترة قدراي مهنو بترجع جامي تقول سؤال لمن يوم ي أوروبا هاجرات بتلي دقمو عند النرويج دنمارك فرنسا سمعتوا كذا تقصوا هاجرات مكاكل نزهيني مسأسلو هاجرات بمكلاك يا سراويتو انكسك أسينا من مكلاك يا سراويتو إسرائيل مكلاك يا سراويتو لما أسفل لجويت أرتدك قوات يميون مرتوشن عالشت أمي مالك أربن بمالت مالك أبيت قالوا ناتشو إيه بقل بكتها مونا بتزواري منقر بمكلاك ياسر أو تنكسك أسيلي تزنو يفترانو بمالت مكلاك ياسر أو تيوك أربو هاسابا لهنا هاساب هاريز مصفو زقبوطال عند مساليم نوروي دينماركنا فرنساي لجرمنو زمناوي يتقر مركب بحر سرقواج مركب لما يعمرت كامباني ملواوج أوتشن ويمدقمو بمركب وست ميقات أمو إتلاعيو تقوش ويمك أوتشن أنشتم بمالات إنجريه لإسرائيل جرمن لإسرائيل بحر سرقواج مركب بمشت أمكنياتنو إنجريه لإسرائيل كشتة تشولو تلواوج ملواج أك أوتشن أنشتم مهم أنك أربع بمغالة كل كلوان إهنم بمي ملكة باتك علي إسرائيل مكلاك يا سراويت كتلا يوها قرات يميكزون كلا المونة كبادي تور مساري تور تدك بمي ملكة تزنو ياسادرنو يها قرات وفك أدنيا ألمهون بمكلاك يا سراويتو لاي تزنو ياسادرنو الناس كمتش درس كذيبة فيت مكلاك يا سراويتو بلي لابسوستنيا هاجر أما كانينت نزين أقربوت بمكزات قوات بمكزات لمكلاك يا سراويتو تشقرون مفتاح شلون ببرغن سكمتش درس بزي مكت إتشالا لهون جن يما إتشال بتوني تالي يتدرسنو بمالت مكلاك يا سراويتو ياك أربون ريتا بمي ملكت ويم أتبيتو تاوي مكريتا هاريز بسفيو أقربو تالنا انجريه النزيه سماتشو يتدك اسميال تدك اسم هاقرات باقل سمهونا بمسترايو منقرنو انجريه النزيه قواتوش لالا مشت يكالكالو يعلونا زورو زورو قن بسرايل مكالاك ياسراوي تلاي تسنو يفترانو يميل رسا قداي أقربوال هاريز ليلا رسا قداي بيروساليم كتما ريفورما كيلا ريفورمي تنجري ريفورما ميبالو مهابرسف بس قولت بيتاچو ببيت كنسيت لايت بتدقاقامي تقاتي يدرسنو كولان الشاما بتبالو بيت كنسيت ويمس قولت بيت لاي تدقاقامي تقاتي يدرسنو تشقرون لمفتات بيت كنسيتو ويمس قولت بيتو تبقى اي تدرق اللتنو قن هين تشقر مفتات ميتشالو بقزيو النتنجي بقوامي النت تشقرون مفتات اي تشالم يميل زقبا كأروال بروشاشانا وين بزمن ملووج أبا إسرائيل دي زمن ملووج أبال ببيت كنسيت ولاي تقعت درسوال ياو مسكوتو جنب مسواور تقعت لما درس بممكر با يوم كي بردقمو دازيهو تقعت لما درس تموكروال إنجري أورس برس بتمسع سايز أطايف كرناق أبتشا يمي مساروتو مهابرسب أبالات تلاي يسندك ألاما اللاتشو ويهن سندك ألاما ممي بولو بيتا أوردو تال بيوم كيبور تباك أوتش يزو أتشوال سوستر تاري بكوت ترسر ولوال ولوال جن يهن قاسي تشكرون بزلاك إنت لفتاو عايتشلم سلازين دينت قاتبة دقاقامي بزاكا بابي يتموكرنو يميل رسا قداي كاروال ودى بيكاتلو رسا قداي كرتالي لو هاريز لايك عرب رسا قداي تنانت بررسش برتقات دقاهون بلو بانكينا بميشكرة كرات مكينان داش باري بادرسش برتقات بنيامين بتبالو كليلا كابابينو بقودانا قطر عرات تارات سوست بدرسش برتقات
አደጋ ኒራላይት የተባለ በመከላከያ ሰራዊቱ በተጠባባቂነት የሚያገለግል ወታደር በከባድ ሁኔታ ቆስሏል። ኒራላይት አሁን በአሜሪካ የእስራኤል አምባሳደር ሆኖ የሚያገለግሉት የሄላይት ልጅ ነው። ሄላይት እንግዲህ ከአሜሪካ ወደ እስራኤል ጉዟቸውን እያደረጉ እንደሆነ ተነግሯል። በከባድ ሁኔታ ቆስሏል። እንግዲህ ኒራ በጤናው ላይ ትንሽ መሻሻል እንደታየ በዛሬ ዘገባዎች ቀደም ሲል አይቼውም ተመልክቶታል በዜና። አባትየው ሄላይት ኒሪያ ለተአምር ሊፈጠርለት ይገባል በማለት ተናግረዋል። ወንድማቸው ደግሞ ከሶስት ዓመት በፊት በጋዛ ሰርጥ በተካሄደው ጦርነት የህይወት መስዋዕትነት መክፈሉ ተገልጿል። ለኒሪያ ምህረት ያወርድለት እንላለን። እንግዲህ ለሌሎችም በተመሳሳይ ሆነ በሌላ ሁኔታ ለቆሰሉ ወታደሮች ምህረት ያወርድ። ወደሚቀጥለው ጋዜጣ ስናልፍ ማሪቭ ነው። ማሪቭ ጠቅላይ ሚኒስትር ቢናሚን ናታንያሁ እንግዲህ በተባበሩት መንግስታት ድርጅት የሚያደርጉትን ዛሬ ያደርጋሉ ተብሎ የሚጠበቀው ንግግር በተመለከተ በሰፊው ተመልክቶታል። በአሜሪካና በኢራን መካከል ስለተካሄደው ጦርነት እየተካሄደ ስላለው በዲፕሎማሲ መንገድ ችግሩን ለመፍታት እየተሞከረ ግን እስካሁን ስላልተሳካው ድርድር ንግግር ያደርጋሉ ተብሎ ይጠበቃል። ለዚህ ጋር ተያይዞም በይሁዳና ሰማርያ እንዲሁም በጋዛ ሰርጥ ስላለው ጥያቄ ዓለም አቀፉ ማህበረሰብ እንግዲህ ስለሚያነሳቸው ጥያቄዎች ይህን ጫና በሚመለከት ምላሽ ይሰጣሉ ተብሎ ይጠበቃል። በዚህ የተባበሩት መንግስታት ድርጅት የተለያዩ ሀገራት ንግግር አድርገዋል። አብዛኛው ሀገራት እስካሁን ንግግር ያደረጉ ሀገራት እስራኤልን በመቃወም ንግግር ተናግረዋል። በንግግራቸው እንግዲህ እስራኤልን በሚመለከትና እስራኤልን በሚቃወም ንግግር አሰምተዋል። ቆየት ብለን በሰፊው ሁኔታው እንመለከተዋለን። ሌላው የኢራኑ ፕሬዝዳንት ባሰሙት ንግግር በዚህ ጉባኤ ላይ በጭራሽ አንሸንፍም፣ እጃችን አንሰጥም በማለት በአንድም ላይ አንድም ቀን አንድም ጊዜ አንድም ቀን እኛ ጦርነት ከፍተን አናውቅም፣ ጦርነት የተከፈተብን በማለት እንግዲህ በጦርነት የተገደሉትን የሀገሪቱን ታላቅ ከፍተኛ መንፈሳዊ መሪ አሊ ሀሚናይን ፎቶግራፍ ይዘው ንግግር ማድረጋቸው ተዘግቧል። ያው ትናንት ምሽት ስለደረሰው የሽብር ጥቃትም እንደዚሁ ማሪብ ዘግቧል። በሽብር ጥቃቱ በቢንያሚን አካባቢ የኒራ ላይት በአሜሪካ የሚያገለግሉት እስራኤል አምባሳደር ልጅ በከባድ ሁኔታ እንደቆሰለ እንደዚሁ ማሪብ ላይም በሰፊው ተዘግቧል። ሌላው ከምርጫ በብሔራዊ ምርጫ ውድድር በውድድሩ እንዳይቀጥሉ ወይም በውድቅ እንዲሆን ውድድራቸው ትናንት የማዕከላዊ ምርጫ ቦርድ ኮሚቴ ያስተላለፈው ውሳኔም እንደዚሁ ይህንም በሰፊው ተመልክቶታል ማሪቭ። ሌላው እስራኤል ከጀርመን የገዛችው በጣም ዘመናዊ የጦር መርከብ፣ ባህር ሰርጓጅ የጦር መርከብ ወደ እስራኤል የባህር ክልል ገብታለች። ትናንት ዛሬ በደማቅ ሁኔታ አቀባበል ይደረግላታል። የእስራኤል የባህር ኃይል ስድስተኛ ባህር ሰርጓጅ መርከቡ ነው እንግዲህ የተረከበው ከጀርመን። ከበርካታ ቀናት ጉዞ በኋላ ትናንት ወደ እስራኤል የባህር ክልል መግባቷንና ዛሬ በደማቅ ሁኔታ ፕሬዚዳንት ኢስሐቅ ሄርጾግና ኢታማጆር ሹም ኢያል ዛቢር በተገኙበት፣ ሌሎችም የሚመለከታቸው ባለስልጣናት በተገኙበት ደማቅ አቀባበል ይደረግላታል መርከቧ የሚል ዘገባ አቅርቧል። ማሪ ቪዲዮታ አሮነትን ስንመለከት ትናንት በቢንያሚን አካባቢ ስለደረሰው የሽብር ጥቃት እንደዚሁ ቀርቧል። ይሄ ላይት በእስራኤል በአሜሪካ የሚያገለግሉት የእስራኤል አምባሳደር ወንድማቸው በጋዛ ሰርጥ በተሰዋ በሶስተኛ ዓመቱ፣ ልጃቸው ደግሞ ትናንት በሽብር ጥቃት በከባድ ሁኔታ ቆሰለ የሚል ዘገባ ቀርቧል። እንዳልነው ወደ እስራኤል ጉዞ ላይ ናቸው። የእስራኤል አምባሳደር በአሜሪካ የሚያገለግሉት የእስራኤል አምባሳደር ኒሪያ ልጃቸው ተአምር ሊወርድለት ይገባል ማለታቸው በዘገባው ተገልጿል። ጠቅላይ ሚኒስትር ቢንያሚን ናታንያሁ ዛሬ እንግዲህ 9 ሰዓት ላይ ይላል ኢትዮ ታህሮኖት ንግግር ያደርጋሉ በተባበሩት መንግስታት ድርጅት መድረክ ላይ። እንግዲህ እስራኤል ከዓለም የተገለለች ሀገር ይላታል። እንግዲህ ስለ እስራኤል ከዓለም የተገለለች ሀገር የዓለም ሀገራት አገልሏታል፣ እያገልሏት ነው። እንግዲህ የዚች ሀገር መሪ ዛሬ 9 ሰዓት ላይ በተባበሩት መንግስታት ድርጅት መድረክ ላይ ንግግር ያደርጋሉ። በጉብኝታቸው ጊዜ አጭር ነው የሚሆነው። ከፕሬዚዳንት ትራምፕ ጋር አይገናኙም፣ እንዲሁም ከሌሎች የአውሮፓ መሪዎች ጋርም በተመሳሳይ አይገናኙም። ከሌሎች መሪዎች እንግዲህ በተለየ ሁኔታ ከዚህ ጋር ተያይዞ ጠቅላይ ሚኒስትሩ ምናልባት እንግዲህ የኢራናውያን ኢራኖች ጥቃት ያደርሱባቸዋል የሚል
ስጋት አለ እንግዲህ ይህንም ስጋት ሙከራ ያደርጋሉ ጥቃት ለማድረስ በሳቸው ላይ የሚል ስጋት እንዳለ በእስራኤል የጸጥታ የደህንነት ዘርፍ ይሄ ስጋት እንዳለ እንደዚሁ በዘገባው ተገልጿል። እንግዲህ ከሞላ ጎደል ይህን ይመስላል። ጋዜጦች ያው ትናንት ማዕከላዊ ምርጫ ቦርዱ ኮሚቴም ስላስተላለፈው ውሳኔ ፓርቲዎች የማይወዳደሩ ፓርቲዎችና የፓርቲ አባላትን የሚመለከትም እንደዚሁ ተመልክቶታል በዘገባው ኢትዮ ታሮኖት። ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና አርዕስተ ጉዳዮች ይመስላሉ። ስርጭታችን ይቀጥላል፣ አብራችሁን ቆዩ።

0: ስርጭታችን እንደቀጠለ ነው ወይቸው እንደምናደርክ
1: እንደምናደርሽ ወርቅነሽ ቅርታ እንደምናደርሽ ወርቅነሽ እንዲሁም አድማጮቻችን እንደምናደሩ
0: ሰላም ነን አድማጮቻችን እንግዲህ ሰላም እንዳደሩ ተስፋ እናደርጋለን ብዙ አድማጮቻችን የጧቱን ዜና በጉጉት እንደሚጠብቁ ነው ሚነግሩን እንግዲህ በቻለው መጠን እየሰራ ነው አይደል
1: አው ይግድላል ቦታው እስከተገኘን ድረስ ሆነ መገኘት አለብን
0: እውነት ነው እንግዲህ ካሽቀሎን ድረስም መጥተህ የውጣጣት ዜና አንዳንድ ጊዜ እኮ ሰዎች እዚህ ቅርብ ዙሪያ በዚህ ስራ ቦታ ምን ኖር ይመስላቸዋል
1: አውና
0: እንግዲህ አው ጥሩ ነው ስለለመድ ነው
1: ተመስገን ነው
0: ተመስገን ነው እውነት ነው አው እንግዲህ እንዴት ነው ባክ የጸጥታው ጉዳይ የሽብር ጥቃት አደጋ በዛም በዚህም በተለይ በአላቱን ይዞ ነው መሰለኝ በይሰሞን ብዙ እየሰማን ነው
1: ነው በቅድሚያ ይሄ እንዳለመታደል ሆኖ ለኛ ተላጋራችን እስራኤል በዚህ ወቅት የባላት እስራኤል ባላት የሚበዙበት ወቅት እንደሆነ መጠን ይሄን ደስታ በሐዘን ለመቀየር ሽብርተኞች ጠላቶቻችን ምን ጊዜም ቢሆን አርፎ የሚተኙ አይደሉም ሁሉ ጊዜም ባላትን አስጠግተው የበለጠ የሽብር ፈጠራ ድርጊት ለማድረግ ለመቀስቀስ ትኩረት ለመሳብ እንዳንደሰት ለማድረግ ከፍተኛ ጥረት ያደርጋሉ። በዚህ ሁለት ጊዜ በተደረገው ሽብር ፈጠራ ድርጊትም ትናንትናም ያው እንድትጠባባቂ ወታደራችን በጽኑ ቆስሏል። ያው ህይወቱ ምንም እንኳ ከነበረበት ቁስል ትንሽ መሻሻል ቢያሳይም ግን አሁንም ለህይወቱ አስጊ እንደሆነና የህዝብ እስራኤልን ጸሎት እንደሚያስፈልግ ቤተሰቦቹ ያው ህዝብ እስራኤልን ጠይቀዋል። የሽብር ፈጠራው ድርጊት ምናልባት ይሄን ምክንያት በማድረግም ሊባባስ ይችላል በማለትም መከላከያ ሰራዊትም ሌላ ብርጌድ ወደ አካባቢው በማምጣት ይሄን ለመከላከል ከፍተኛ ጥረት እያደረጉ ይገኛል። በተለይ 98ኛው የተባለው ብርጌድ በእንደዚህ አይነት ክስተት የሚሰራና የታወቀ ብርጌድ ነው። እንሱም ግን በይሁዳና ሰማርያ አካባቢ ይሄን ያቀዘቅዘዋል ተብሎ የሚቆጣጠረው ቦታውን ተብሎ ይተበቃል በመሆንም ያለበት ሁኔታ ነው። ነገር ግን መቼም ቢሆንኛ ሊገባን ልናውቀው የሚገባ ነገር የሽብር ፈጠራ ድርጊት መቼም ቢሆን የሚኖር ነው አብሮ ሊኖር ይችላል። በሁለቱ ህዝብ መካከል ሰላም እስካልሰፈነ ድረስ ይሄን አይነት ነገሮች አይነት ክስተቶች ይከተላሉ። ምን ጊዜም ቢሆን ታጥቀን ነው መከታተል ያለብንኛ። ታጥቀን መከታተል ማለት እንግዲህ ንቃተ ህሊና ይጀምራል። ከንቃተ ህሊና ጀምሮ የምናደርገው ሁኔታ ነው። ምናልባት አንዳንዴ ትንሽ ዝምተኝነት ወይም ቸልተኝነት ጥቃት ሊደርስብን ይችላል። አንዳንዴ ነገሮችን አለመመልከት፣ ትዛዞችን አለማክበር፣ አለመቀበል ሊደርስ የሚችል አደጋ ሳንከላከለው ይቀርና በቸልተኝነት አደጋዎች ይደርሱብናል። በተለይ የትናንት አይነት አደጋ ጭግ በጣም ሳታስቢው የሚመጣ ነው። አይተሹ
0: ማስቀረት ማይቻል ነው ያሉታው። ማስቆም ማይቻልም ነበር በምንም ሁኔታ።
1: አንድ ሰው ብድግ ብሎ አሁን የሽብር ፈጠራ ድርጊት አደርጋለሁ ካለ ማድረግ ይችላል። ማቆም አይቻልም።
0: ናራት እሱም ራይተር ፍይችላል እንጂ
1: አንድ ይሄ ነው።
0: እርግጥ ሊሞት ነው የሚሄደው።
1: አዎ አንድ ይሄ ነው። ሞታለሁ ያለ ሰው እንግዲህ እንደዚህ አድርጌ ሞታለሁ ያለ ሰው ሌላ ምንም አማራጭ ነው ያን ከማድረግ ወደ ኋላ አይልም። እና አንዳንዴ ግን አንቺ መቼም ብዙ ታውቂው ትችያለሽ በተለይ በእንደዚህ አይነት ቦርደሮች ላይ መንገዶች ላይ እነኚህ ኬላዎች ያሉበት ቦታ ላይ የበለጠ ትኩረት ሊሰጥ የሚገባ ነገሮች እንዳሉ ታኛኝ እንጂ አንቺም ስታልፊ ወልዛም ታያለሽ። አንዳንዴ ወታደሮቻችን ቀላል አይደለም። እኛ
0: በጣም ቀላል አይደለም። እኔ ሁሌ ነው በቃ አዝናለሁ ሳልፍ አንዳንዴ ልክና ህይወታቸው በጣም ለአደጋ በቀላሉ ለአደጋ የተጋለጠ ነው።
1: በቀላሉ ለአደጋ የተጋለጠ ነው ያ ቦታን በተለይ ደግሞ በእንደዚህ አይነት ጉዳት ሊከላከልላቸው የሚችል ነገር ሊኖር ይገባል እዛ ቦታ። ምክንያቱም የዛ አይነት ክስተቶች በተደጋጋሚ ያየን ነው፣ በተደጋጋሚ እየመጡ ነው፣ እየተከሰቱ ነውና በርግጥ ቦታውን አንቺም እንደምታውቂው ምናልባት አድማጮቻችንም በቴሌቪዥን መስኮቶች አይተውት ከሆነም የሆነ ትልቅ ድንጋይ ነገር ይመስል የተቀመጠ ነገር አለ። ያ ዙሪያቸውን ቢሆን ለምሳሌ ያው በቀላሉ በመኪና አደጋ በእንደዚህ አይነት መኪና ሊጎዳ የማይችል ብረቶች አሉ። የት በዛ የታጠረ የታሸገ ቢሆን ቢያንስ እኛ ማድረግ ምን ይችላል መከላከያ ያደርግ የሚችለውን ጉዳይ ቢያደርግ የሰው ህይወት ማትረፍ እንችላለን። በትናንት ወት የነበረው ሽብር ፈጠራ ድርጊት አይተሽ ከሆነ እንዴት ነው ተሽቀንጥሮ መጥቶ እንዴት በፍጥነት መጥቶ እንዴት እናሽቀንጥሮ እንደወረወረው እና ያለን ያየን ነው። ከዛም ወጦ ያደረገውን ሁኔታም በሩጫ ማመልጣለው ሲልም ያው የተርምጃ ተወሰደበት ሁኔታም አላና ዞሮ ዞሮ
0: አዎ መቼም ለመሞት ይሄድ አጥፍቶ ጠፊ
1: ማቆም አይቻልም ይጎዳል። ነገር ግን እኛ ደግሞ እንደ አንድ መከላከያ ደግሞ መደረግ ያለባቸው ሁኔታዎች ከእንደዚህ አይነት ቦታዎች ላይ ያደጋ የተጋለጡ ናቸው።
0: በጣም አዎ
1: ምክንያቱም እዛም ፍልስጤሞችም እስራኤላውያንም የሚተላለፉበት መንገድ
0: ማንንም አታውቁ ማን እንደሚያልፈው ለከነ እስራኤላዊ ይሁን ፍልስጤም ይሁን አሸባሪ ደህና አንዳንዴ እንደው ለሽብር ጥቃት የሚፈጽሙ አካላትም ይገርም ነው። አንዳንዴ ኋላ ታሪካቸውን ስታይ አስቦበት የሚሄዱ አሉ። ደግሞ ድንገት ተበሳጭተው ለምን ግድ ይያልሙትም ብለው የሚያደርጉም አሉ።
1: እንደዛ
0: ይመስላል እና ከባድ ነው። ብቻ እንግዲህ በተቻለ መጠን እንዳልከው ራስን መጠበቅ የሚቻልበት አጋጣሚ ካለ በንቃት አካባቢዎችን ማየት መጠበቅ ያስፈልጋል። በተለይ በእንደዚህ አይነት ወቅት ከባድ ነው። በአጋጣሚ እንግዲህ ያው በዚህ ጥቃት የተጎዳው በአሜሪካ እስራኤል አምባሳደር የሆኑት የሂኤል ላይት
1: በሚገርም ልጃቸው ነው ካሁን በፊትም ልጃቸው እንደዚሁ ባዛጥቷል።
0: ነጣም ይገርም ነው።
1: አዎ እንግዲህ በተደጋጋሚ

0: ታየው አይቹ
1: በጣም ነው የሚያስገርመው በጣም ነው የሚደንቀው የተባበሩት መንግስታት ሚሎ ማህበር ምንድነው ስራው ብለን ልንጠይቀውም ይገባል የተባበሩት መንግስታት የተቋቋመው በልሳስን ከሁለተኛው ዓለም ጦርነት ወዲህ መሰለኝ የተቋቋመው ግን የተቋቋመበትን አላማ በመሳት በተለይ ጸረ እስራኤል እንቅስቃሴዎችን የተካሄደ የሚገኝበት ቦታ ወይም መድረክ ነው ይሄ እንደው ምን እንጃ እስኪ እንደው ወደ ኋላ ዞር ብለን ብናየው ይሄ ድርጅት ከተቋቋመ ወዲህ ጀምሮ ጸረ እስራኤል እንቅስቃሴዎችን ማውገዝ ገዛውን ያደረገውና በሌሎች ሀገራት ስናስተያየው እንዴ እስራኤልን ለማውገዝ ብቻ የተቋቋመ ማህበር አድርጌ ነው ሰርኩተኝ እኔ በእውነት ነው ምልሽ ወርቅነሽና በጣም በሚያሳዝኑ ሁኔታ ሀገራት እዚህ መድረክ ላይ ይወጡ የሚናገሩት መሪዎች የሀገራት መሪዎች ይወጡ የሚናገሩት ነገር ሰሞኑን በተለይ ተመካክሮ የመጡበት ይመስላል።
0: አዎ እንደዛ ነው። በርግጥም አንድ አይነት ውሳኔ የአውሮፓ ሀገራት ያስተላልፋሉ በማህበራቸው አንድ ላይ በመወሰን እና አልተመካከሩም ማለት አይቻልም።
1: እዚህ ላይ የሚገርመው ነገር እንደምሳሌ አሁን እንደው ምን አለበት እንደው እነቱ ጠፍቷቸው ነው ወይ አያውቁትም? እንደምሳሌ አርገን ብንወስድ የፈረንሳይውን ፕሬዚዳንት ማክሮን የተናገሩት ነገር ምንድነው? በይሁዳና ሰማርያ አካባቢ ቀበሌዎች ሐማስ አንድም ቀን ቅስቀሳ ያድርጉ አያውቅም ብለው ተናገሩበት።
0: እንደዛ እንዳሉ በይሁዳና ሰማርያ አካባቢ ወርሽ ብርጥቃት
1: ይሄው ባለፈው በዛ ምንጭ አካባቢ ተገደለውም እኮ የፈረንሳይ ዜጋ ከዛ
0: በኋላ ነው እንደውም እንደተናገሩት
1: ደግሞ የፈረንሳይ ዜጋ ያለው እኮ ነው እንዴ ያ ምን ሊሉተኝ ነው? ሐማስ ደግሞ ኃላፊነት ወስዷል ይሄን ድርጊት ክስተት ላደረሽ ብርፈጥራ ያደረገውን እኮ ኃላፊነት ወስዶ የሱ አባል እንደሆነ ተናግሯል። ይሄን የታወቀ እየተነገረ እንዴት ነው እዛ መድረክ ላይ ወጣው? ሐማስ በምንም ተአምር አድርጎ ያቅም ኪሉ በሁዳና ሰማራው ሳይንቀሳቀስም እስራኤል ሰበብ ፈልጋ ነው እዛ ያለው አካባቢዎችን ፍልጥሞች ምታሰቃይ ብሎ መናገር በዚህ መድረክ ላይ
0: ይገርም ነው።
1: የመድረኩ የማይመጥን ነገር
0: አንግግራቸውን ለማሳመር የሚመስላል። አንዳንድ እየታየ የሚክዱት ነገር አለ
1: ይመስለኛል። የቤታቸውን ቆሻሻ ወጥቶ እዚህ መዘርገፋቸው ይመስለኛል። በእውነት አመለካከት ይወልሽ አሁን ከባልሳሳት ከግማሽ አመት በኋላ በፈረንሳይ ውስጥ ምርጫ ይካሄዳል። ለሶስተኛ ጊዜ ለመወዳደር ይፈልጋሉ። ነገር ግን ህጉ አይፈቅድላቸውም። በፖፑላሪነታቸው ውቅናቸው ቅቡልነታቸው ነው እጅግ በጣም ወድቋል። መሬት ላይ ወድቋል። በቃ የማይሆን ላይ ደረጃ ነው ያሉትኝ። ምናልባት ያ ብዙ እስልምና ሃይማኖት ተከታዮች መራጮች ፈረንሳይስ እንዳሉ እነሱን
0: ድምጽ ለመግዛት
1: ብሎ የተጠቀሙበት ዘዴና ሲስተም እንጂ
0: ፈረንሳይ ብቻ አይደለችም። በነገራችን ላይ ብዙ የአውሮፓ ሀገራት በእንደዚህ አይነት ወረርሽኝ ተይዟል ማለት ይቻላል። መራጭ ህዝባቸው ማን እንደሆነ እንግዲህ ከግማሽ በላይ ግማሽ እየሆነ ነው። አውሮፓን ያሰጋታል እንዲህ አይነት ነገር እየተባለ ነው። ግን ሀገራቸው ውስጥ ያለውን ነገር ለማረጋጋት እስራኤል እንደመሳሪያ አድርገው መጠቀማቸው በእስራኤል ያለው ጉዳት ከፍተኛ ነው። እንግዲህ ጸረ እስራኤል እንቅስቃሴው በመሪዎችም በፍልስጤማውያን ደጋፊዎችም በተለያዩ ሀገራት በተበተኑ ፍልስጤማውያን ላይም ተጠናክሮ እየቀጠለ ነው። እስራኤል ከምን ጊዜውም በላይ ከዓለም አቀፉ ማህበረሰብ ያገለላት ነው ምናየው ምን ሰማው መረጃ ሁሉና ያሰጋል። ዞሮ ዞሮ ግን
1: እዚ ላይ
0: እስራኤል ነገሮችን ተቆጣጥራ ያወጣች ያደገች መሆኑን ደሞ እናያለን በሌላ መንገድ።
1: አስላን ዲዜ ትኩረት ነህ ያህል በእኛ ላይ የተሰጠበት ነው። ተናንትም ያወራንበት ሁኔታ አለ። እኛ ሁነን መገኘት አለብን። ቀድመን መገኘት አለብን እንደ አንድ ማህበረሰብ ውስጣችን ያሉትን ችግሮችን በመቋቋም የራሳችን በራሳችን እኔ እንዲያውም እኛ እየተጠናከርን በመጣንበት ቁጥር ተመልከው ፈላጊያችን እየበዛ ይመጣል። የኛን ቅቡልነት ለማንቋሸሽ የሚፈልጉ ብዙዎችም እንዳለ ቢታወቅ ነው። ነገር ግን እዚህ ላይ ዓለም እንደዚህ ፊቷን ያዞረችብን ባለበት ሰዓት ለኛ ምንድነው ቀይ መብራት ማስጠንቀቂያ ሊሆንን ይገባል። ምክንያቱም ሁሉ ጊዜ የምናገረው ነገር ነው በውስጣችን ያለውን ክስተት እኛው ራሳችን በመግባባት አንዱ አንዱን በማዘን ለኛ በማለት ማንስ ማማና ወደ መልካም ነገር የማንሄድበት ከሆነ የውስጥ ጥላቻ ካለን ይሄ እንግዲህ እኔን ያየተቀጣ ነው። የውጭው ዓለም እንደዚህ ያደረገን ነው።
0: ውስጥ ያለው ደግሞ
1: እኛ ውስጥ ያለነው ደግሞ እንድተባበሰን ዓለም መግባባታችን እንደዚህ የማሰከመጣ በኋላ መውደቂያችን የት ሊሆን ነው? መጨረሻችን ምንድን ነው? ስለዚህ አንዳንዴ በጃዙት ወርቅ እንደመዳይ ቆጠራል እንዳይባል ያለችን አንዲት ሀገር እስራኤል ነች። ለይሁዲ ምንም ሌላ ሀገር የለውም በአለም ላይ። የትም

0: የፈለገ ነገር ቢሆን አውሮፓም አሜሪካም የተለያዩ ቦታዎችም ያለውን ክስተት ውጤቱ ያያየን ነው። ስለዚህ እቺን ሀገራችን እንዳናጠፋ ለኛም ትልቅ ትኩረት ሊሆን የሚገባን ዞር ብለን እንመለከትበት የሚገባ ጉዳይ ነው ብዬ ማስበው።
1: ጥሩነት ነው አይቸው በሰፊው አነጋግረናል። ጉዳዩ እንግዲህ ሰፊ ነው። እስኪ አድማጭ አለን አንድ አድማጭ መስመር ላይ መሆኑን እነይና እሱ ጋር ውይይታችንን እንቀጥላለን። ሙዚቃ

0: አይ ቸው አሁን አሳሪያ ፍትጉ ነው ስልክ መስመራችን ላይ ያለው እንግዲህ ተለያየ ሐላፊነት አለው ይቅርታ እኔ ስሙ ብቻ ነው የጠራው በተለይ ደግሞ የካህናት በሚል ድርጅት የቀሳውስትን ንግስቃሲ ባህላችን በተለይ ኢትዮጵያ ውዳንን ባህል በሰፊው ያስተዋውቃል እዚህ ላይ ይሰራል ስልክ መስመራችን ነው ወደሱ እናልፋለን ጤና ይስጥልን አዛሪያ እንደምን አደርክ
1: አደራቸው ወርቅነሽ አይቸው አድማጮች
0: እናመሰግናለን ሀክሳሚያ ሱኮት
1: ሀክሳሚያ
2: መልካም የዳስ ባህሉን ማለት ይቻላል አይደል
1: ያ
2: መልካም የዳስ ባህሉን ለማለት ይቻላል
1: እናሆን እንግዲህ ጀምሯል ወለመናው ዳሱም ተሰርቷል ላይ
2: ዝግጅቱ እንዴት ነው
1: ዛው ተዘጋጅተናል እንግዲህ የዳሱ የጀመርነው ባለፈው ዮም ኪፖር እንደወጣው ነው ዳሱ ተሰርቷል ላይ ተዘጋጅቷል
0: ሰፊ ዝግጅት አላችሁ በዚህ በዓል ጊዜ በተለይ በኮላ ሞይድና እስኪ እንደው ንገረናው በጣም ያው ካንተ እንስማ ሰፊ ያለ ዝግጅት እንደሆነ እየተሰማ ያየን እየሰማ ነው በተለያዩ መገናኛው ታሮች
1: አዎ እኛ በዚህ ድርጅት ካህን በሚባለው አሙታ ብዙ የኛን ባህል ለህዝባችንም ለእስራኤል በተክላላ ህዝብ ብዙ ነገሮች እናካሄዳለን እንዲያውቁና ለማስተዋወቅ እንዲያውቁ ጥሩ አድርገው ተለቅ አድርገው ስለዚህ በዚህ ዳሱ ባል ሁለት ቀን ሰኞና ማክሰኞ በ28ና በ29 ፌስቲቫል እንጀራ እንለዋለን ይህ ስሙ ነው እንጂ ምናረገው የኛን ባህል ከዚያ የተለያዩ ነገሮች ትምርቶች የኛን ባህል የሚያስተውቁ የኛን ባህል የሚያስደስቱ ለሁሉ ህዝብ ዝግጅቱን እንቆያለን ተብቃለን ይሄን እናረጋው በእውነት የኛ ብዙ ደስ የሚሉ ጥበቦች ብዙ በጣም የሚያስደንቅ ታሪክ አለን ለኢትዮጵያዎች ለኢትዮጵያ የመጣ ነው ለእስራኤል ህዝብ ስለዚህ ይሄን በጣም ስለማይታወቅ ይሄን በአመቱን ሁላም በተለያዩ ትምህርቶችም ድርጅቶችም እየሄድን እናስተምራለን ግን በዳሱ ቀን ደግሞ በትልቅ የሰፋ ያለ ሁለት ቀን እናካሄዳለን የተለያዩ ነገሮች እናደርጋለን እንጀራ እንለዋለን ፌስቲቫል እንጀራ እንለዋለን ነገር ግን ብዙ ነገሮች ወፍጮ ሆነ ስንዴ እንዴት ብሎ እንደ ውድም አድርገው ህሉን እንደሚሉት እንደሚያውቁት ያንን ስንዴ አመተን ከዚያ ልጆች ይህን ዛሬ ይሄ ለኛ ልምድ ይሆናል ግን ለልጆች በጣም አዲስ ነው ፍትል አሁን እንግዲህ አሁን ይህ ዘመን ፍትሎች በምድር ነው የሚያድጉ እንትኖቹ
0: ያው ለማዘርት ጽዋታው አመሬት ነው የሚያድግ እውነት ነው
1: አዎ ይህን በፈረንጅ አያውቁትም እንኳን ፈረንጆቹ የኞቹ ከዚህ የተወለዱት አያውቁትም ስለዚህ ሸማቃ ሁላ ከዚያ ዘርግተን እንዴት እንደሚሰራ ሁለመናው ማየት ብቻ ሳይሆን እነሱ ራሳቸው የመጡት ሰዎች ሁላ በዚያ ይሳተፋሉ
0: ይሄ በጣም ትልቅ
2: ከመቼ ጀምሮ ነው ይሄም ዝግጅት የምታደርጉት
1: እንግዲህ ሰኞ እና ማክሰኞ ነው ሁለት ቀን ነው የምናደርገው ከዚያ የመጣ ሁላ አንደኛ እንጀራው
2: ቦታው የት ነው የሚሆነው?
1: ቅራዝጋት ነው መርካዝ ዞት ኢትዮጵያ የሚባል ቦታ ያቋቋመነ ነው የሚያስተምር የኛን ባህል የኛን ታሪክ የኛን ሃይማኖት የሚያስተምር ቦታ ነው በትምህርት ቤቶች በጠቅላላ እንጀራው ከዚያ የሚገኘው እንጀራውን እናቶች እዛ ያዘጋጁ ወዲያው የመጡት ሰዎች ሁላ እንጀራ እንዴት እንደሚዘጋጅ ራሳቸውም እየጋገሩ ይበላሉ ግን ምግብ መብላቱ ብቻ ሳይሆን እውቀቱና ታሪኩ ነው የኛ የቤተሰብ ምግብ በእውነት ልብ ያገናኛል ስለዚህ በዛ ጀምረን በፈረንጆች በተክላላ በጣም ነው የሚገረሙ እንጀራ እንደ ራሳቸው ጋግረው አውተው ያንን የተለያዩ ወጦች አርገው ሲበሉ በጣም ነው ደስ የሚላቸው።
0: አሁን ፈረንጆች እንዴት ይመጣሉ? በምን ሁኔታ እየቀሰቀሳችሁ ነው ፈረንጆች እንዲያውቁ እንደዚህ አይነት ዝግጅት መኖሩ?
1: እንግዲህ በየተለያዩ ጣቢያዎች እናሰራጫለን። ብዙ ግንኙነትም አለና በአመቱ ውስጥ በዚያ በምናውቃቸው ሁላ የተመሰገነው ዛሬ ብዙ በዋትስአፕ የሚባል አለ፣ በፌስቡክ የሚባል አለ፣ በተለያዩ በዛ እናሰራጫለን። ይሰማለኝ ይመጣለኝ። እንግዲህ ይሄ መጀመራችን ነው እዚህ ቦታ ይህን ነገር የምንቀሰቅስ። ነገር ግን ይሄ ልምድ እንዲሆን ለሁል ጊዜ ይህ ቦታ የእኛን ታሪክ የእኛን ባህል እንደሚያስታውቅና እንደሚያስተማር ይህ ነው ትልቁ አላማችን። ስለዚህ ያውቃሉ በብዙ ጣቢያዎች። ያው በእናንተም እየረዳችሁን ነው እዚህ ላይ በዚህ ጠርታችሁ ይህን ነገር ስናብራራ በጣም ነው ይሄ በዚህም የእኛ ህዝብ ብዙ ይሰማል። እንደሚመጡ በጣም ተስፋለን።
0: ክፍያ አለው? ምናልባት ገንዘብ የሚያስፈልግ ከሆነ እንዲያው አድማጮች
1: እንዲያው ይህ እንግዲህ ወጪ ብዙ ስለሆነ የመጣ የገባ ሁላ 60 ብር ይከፍላል። ይሄ ገንዘቡ በእውነት ቀላል ነው። ራካ አሁን ተሚሳዳ ሲሄዱ 60 ብር ያነሰ አይከፍሉም። ይሄ ግን ምግቡ ብቻ ሳይሆን ታሪኮች ከዚያ የሚያዩቸው የተለያዩ ጮዎች ብለናለኝ ፍትል ሲተፍሉ ፍትሉን ሸማቃውን ደግሞ
2: ይህ ማለት እንግዲህ አሁን ትንሿ ኢትዮጵያ ብለን እንጥረው ዝግጅቱን ትንሿ ኢትዮጵያ ተብሎ ይጠራ። ምክንያቱም ይሄ ካለው ታሪካችን የሚገልጽ ከሆነ ሁሉንም ነገር የሚነካ ከሆነ ያው ያ አይነት ስሜት ለምሳሌ አሁን ሚኒ እስራኤል የሚባል አለ ወደ ላትሮን አካባቢ ምናልባት አይተው ነው እንችላለን። አሁን እዛ ላይ እንግዲህ በየመጣው በትንሽ እስራኤልን ሀገር ተጨባጭ ሁኔታ ባጭሩ ሰው መጥቶ ጎብኝቶ ሊያውቅ የሚችልበት ሁኔታ አጋጣሚ እና እንደዛ ለማመሳሰል ያለው
0: ይሄ የቤተ እስራኤላውያን ታሪክ በአብዛኛው ደግሞ ቤተ እስራኤል ባህል ላይ ነው ትኩረት የሚያደርገው። እንግዲህ ተመሳሳይ የሆነ ባህል ቢኖርም ግን ደግሞ ሰፊ የኢትዮጵያ ባህል ሰፊ ነው። ግን ይሄ ኢትዮጵያ ቤተ እስራኤል ላይ ያው ትኩረት የሚያደርገው
2: ያን ነው ማለት የፈለኩት እንጂ ሙሉ ኢትዮጵያን ይወክላል ብዬ አይደለም።
0: አዎ ልክ ነው።
1: አዎ በእውነት ዋናው ነገር አሁን አንዱ ነገር ምናደርገው የቡና ነገርን ከዚያ በእውነት እናቶች ጥሩ የእኛን ባህል የእኛን ነጭ ቀሚስ ተለባብሰው ጀበናውን በጣም ቡና እያፈሉ ታሪኩ አሁን ምሳሌ ቡና መነሻው ወዴት ነው እንዴት ተጀመረ ይህ ታሪኩን በእውነት ብዙ ነገር ብዙ አያውቁም መጠጣቱንና ስለዚህ ታሪኩ እንዴት እንዲያውም ይህን ፍየል ጠባቂ ነው ቡና
0: የቡና ታሪክ የኢትዮጵያ ታሪክ ነው እውነት ነው። ኢትዮጵያ
1: መነሻው በኢትዮጵያ
0: የተገኘው
1: አዎ። ደግሞ በፍትል እና በሸማቃው ስንሄድ ደግሞ አሁን ምሳሌ ይሄ በኦሪትም በጣም እንትን ይለዋል። እንዲያውም በኦሪት ዘጣት የጥበብ ልብ ይላቸው እናቶች ለእናቶች ጥበብ በሆነ ትልቅ ጥበብ ነው። የልብ ጥበብ ያላቸው እውቀት ያላቸው ይላል መጽሐፍ ቅዱስ። ስለዚህ እንዴት እናቶቻችን በኢትዮጵያ እየፈተሉ ልብስ ሲያዘጋጁ እንደነበረ አባቶች በሸማቃው እንዴት ልብሱን ሰርተው እናቶች የፈተሉትን እንደሚያዘጋጁ ይሄ ትልቅ ነገር ነው። ትልቅ ታሪክ ነው። ዛሬ ልጆች እዚህ እኛ ፍሉ ትልቆች ሱቅ መግዛቱን እንጂ ምን እንደሚሰራ ምን መነሻውን በጣም አያውቁም። ስለዚህ ይህን ቢያውቁ የሚያስገርም ነው። የእኛ ታሪክ የሚያስገርም ነው። ይህ ደግሞ እናቶቻችን አባቶቻችን ስታሉ ድረስ ይህን እውቀታቸውን ቢያስተምሩ ቢያስታውቁ ትልቅነት ለእነሱም ትልቅ ነገር ነው፣ ለእኛም ለጠቅላላ ትልቅ ነገር ነው።
0: ጥሩ ነው። እንግዲህ ያው ባህልን በሰፊው የሚያሳይ ነው። እያጠቃለን ስርጭታችን እየተጠቃለለ ነው። አጠራ አድርገህ የምትለው ነገር ካለ በመጨረሻ ቦታው ሰዓቱ
1: እንግዲህ እኔ የምለው እንግዲህ ብቻ ሳይሆን በሀገራችን የኛን ታሪክ የኛን ባህል ጥበብ የተለያዩ ጥበቦች አባቶቻችን እናቶቻችን የሚያውቋቸውን እነዚህን ተሸሽገው ተሚኖሩ ለእስራኤል ህዝብ በተክላላ ለልጆቻችን እናስተምር እናሳይ ስለዚህ ከዚህ ጀምረናል ክራት ጋት ሰኞና ማክሰኞ ዳራት ሰዓት ጀምሮ እስከ 8 ሰዓት የመጣችሁ ማየት መዝናናት መስተማር ያስፈልጋል እና መሰገናለን እኛ በእኛ ታሪካችን በእኛ ባህላችን ተስፋ መቁረጥ የለብንም አዝ
0: ጥሩ
1: ይመጡ ጥሩ ደስ ይለናል አመሰግናለሁ
0: በጣም እናመሰግናለን እኛም እንግዲህ ስርጭታችን ተጠናቀቀ መልካም ቀን ይሁንልህ አክሰሚያ
1: አሜን አክሰሚያ
0: አክሰሚያ አይቼው እንግዲህ ስርጭታችን ተጠናቀቀ እንግዲህ ባለሙያችን ዮራይ ፒከር ነበር መስጋና ይድረሰው ቀን አንድ ሰዓት ላይ እንደገና አድማጮች ጋር እንገናኛለን መልካም ቀን
2: አመሰግናለሁ
0: አክሰሚያ

0: ክቡራትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አላችሁ? ለተ ሐሙስ የከሰዓት በኋላ ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ኻሚሺ ዩድ ጊሜል በትሽሬ ታፍሽን ፔ ዛይን ሲሆን እንደ አውሮፓውያን ዘመን አቆጣጠር ሴፕቴምበር 24 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ መስከረም 14 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ገብርኤል ኮሄን ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሜ ሰዓቱን ዜና እናቀርብና ወቅታዊ ዘገባ ሳምንታዊ የመዝናኛ ፕሮግራምና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱ ዜና በወርቅነሽ ሸቴ ይቀርባል።
0: አመሰግናለሁ ሰጠኝ። አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ ምሽት 9 ሰዓት ላይ በተባበሩት መንግስታት ድርጅት አመታዊ ጉባኤ ንግግር ያደርጋሉ ተብሎ እንደሚጠበቅ ተገለጸ። ማዕከላዊ ምርጫ ቦርድ ኮሚቴ ኦጽማ ይሁዲት የተባለውን ፓርቲ ከውድድር እንዲሰርዝ የቀረበውን ጥያቄ ውድቅ አደረገ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ሁለት ጊዜ ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘገቡ። የእሳት አደጋ ሰራተኞች ለሱኮት በዓል ዳስ ለመስራት የሚያገለግል ቅርንጫፍ ለመቁረጥ ረጅም ዛፍ ላይ የወጡ የሾሃም ኗሪ ህይወት ማትረፋቸው ታወቀ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ ምሽት 9 ሰዓት ላይ በተባበሩት መንግስታት ድርጅት አመታዊ ጉባኤ ንግግር ያደርጋሉ ተብሎ እንደሚጠበቅ ተገለጸ። የኔታንያሁ ንግግር በኢራን ጥቃት ላይና በመራጩ ህዝብ ላይ ትኩረት ያደርጋል ተብሎ ይጠበቃል። በተባበሩት መንግስታት ድርጅት የእስራኤል አምባሳደር የሆኑት ዳኒ ዳኖን ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተባበሩት መንግስታት ድርጅት አመታዊ ጉባኤ ላይ በሚያደርጉት ንግግር በኢራን ዛቻ ላይ ትኩረት እንደሚያደርጉ መግለጻቸው ይታወሳል። ዳኒ ዳኖን በተጨማሪም ጠቅላይ ሚኒስትሩ ለእስራኤል ብቻ ሳይሆን መካከለኛው ምስራቅና መላው ዓለም እርግጠኛ በሚሆንበት ነገር ላይ ትኩረት እንደሚያደርጉና ጉባኤው ላይ የሚያሰሙት ንግግር ግርም የፖለቲካና የዲፕሎማሲ ስራዎች አካል መሆኑን ገልጸዋል። ማዕከላዊ ምርጫ ቦርድ ኮሚቴ ኦጽማ ይሁዲት የተባለውን ፓርቲ ከውድድር እንዲሰረዝ የቀረበውን ጥያቄ ውድቅ አደረገ። ኦጽማ ይሁዲት የተባለው ኢታማር ቤንግቪር የሚመሩት ፓርቲ ከክነሴት ምርጫ ውድድር እንዲሰረዝ ለቀረበው ጥያቄ 11 ማዕከላዊ ምርጫ ቦርድ አባላት ኮሚቴ አባላት የተቃውሞው ድምጽ ሲሰጡ 10 መደገፋቸውና አንድ ድምጽ ታቅቦ ማድረጉ ታውቋል። በውይይቱ ሰዓት የዲሞክራቲክ ፓርቲ አባል ጊላድ ካሪቭ ኢታማር ቤንግቪር የቀኝ ክንፍ ርዕዮተ ዓለም ተከታይ ጽዮናዊ ሳይሆኑ ዘረኛ ናቸው፣ ባለፉት ጊዜያት ባደረጉት እንቅስቃሴም ሽብርተኛነትን የሚደግፉና የዘረኝነትን ወንጀል የፈጸሙ መሆናቸው ታይቷል በማለት አውግዘዋል። ቤንግቪር ከ30 ዓመታት በፊት የነበረን ሐሳብ በማንሳት አሸባሪና ፋሽስት ያላችሁ ፓርቲው ከውድድር እንዲሰረዝ የምታነሱት ሐሳብ አግባብ አይደለም በማለት የሻቲድን ጨምሮ የዲሞክራቲክ ፓርቲና ሌሎች ተቃዋሚ ፓርቲዎች እንዲሰረዙ ጥያቄ ማቅረብ ይቻል እንደነበር በመግለጽ ምላሽ ሰጥተዋል። ኮሚቴው ትናንት ባካሄደው ውይይት ራምረሽ ማምሹት ተፌት የተባሉትን ፓርቲዎችና የባላድ ፓርቲ ሊቀመንበር ሳሚ አቡ ሻህዳን በብሔራዊ ምርጫ ውድድር እንዳይሳተፉ መወሰኑ ይታወሳል። በያሃድ በተባለው ፓርቲ የክነሴት አባል ማራብ ቤናሪ በካንረሽት ቤት ሬዲዮ በተደረገላቸው ቃለ መጠይቅ ኔታንያሁ ጸረ ጽዮናዊ ከሆኑ የሐረዲ ፓርቲዎች ጋር የመቀመጥ ችግር የለባቸውም፣ መንግስታቸውም አባል ያደረጓቸው እንሞታለን እንጂ ብሔራዊ ውትድርና አናገለግልም የሚሉትን ነው። ሚኒስተር አድርገው የሾማቸው ጎልድ ክኑፍ በሰልፉ ይሳተፋሉ። የሚሳተፉትም ህዝብ ግብር በሚከፍልበት የጥሪ ድምጽ ባለው የመንግስት ተሽከርካሪ ውስጥ ሆኖ ነው። ነገር ግን ይሄ ድርጊት አይረብሻቸውም በማለት በረሸት ሬዲዮ በተደረገላቸው ቃለ መጠይቅ ገልጸዋል። ማራብ ቤናሪ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ሁለት ጊዜ ጥቃት ማድረሱን የሀገሪቱ መገናኛ አውታሮች ዘገቡ። በነባቲማ አካባቢ አልፑካና አልማንሱሪ በተባሉት አካባቢዎች ያለ ሰው በሚበሩ አይሮፕላኖች የእስራኤል መከላከያ ሰራዊት ጥቃት ያደረሰ መሆኑን ዘገባዎች የተመለከቱ ሲሆን ስለደረሰው ጉዳት በዝርዝር አልተገለጸም። በጉዳና ቁጥር 443 ትናንት በመኪና በመግጨት በደረሰው የሽብር ጥቃት የቆሰለው ተጠባባቂ ወታደር ኒሪያ ላይተር የጤንነት ሁኔታ መባባሱ ተገለጸ። የሻሪ ጸደቅ ሆስፒታል ህክምና ዶክተሮች ህይወቱን ለማትረፍ ከፍተኛ ጥረት እያደረጉ ሲሆን የኒሪያ አባት በአሜሪካ የእስራኤል አምባሳደር ይሄ ላይተር ቤተሰቡ የልጃቸው በመልካም ሰዎች እጅ እንደሚገኝ እናምናለን ማለታቸው ተገልጿል። ይቅርታ ሲናውን እንቀጥላለን። ይሄ ላይተር ልጃቸው ላይ የደረሰውን ጥቃት ሰምተው ከአሜሪካ ወደ እስራኤል በረራ ላይ ባሉበት ጊዜ በመቶች የሚቆጠሩ የይሁዳውያን ጸሎት ቤቶች ቤት ክነሴትና በመቶች የሚቆጠሩ የጎበኛቸው የክርስትና እምነት ተከታይ አብያተ ክርስቲያናት በሺዎች የሚቆጠሩ መልእክቶችን ልከውልኛል። ልጃችን ኒሪያ በህይወት እንዲተርፍም ባንድ ላይ ልንጸልይ ይገባል ብለዋል። ትናንት ጥቃቱ በደረሰበት ቦታ የነበሩ የጸጥታ ጥበቃ አባላት ጥቃቱን ወዳደረሰው አሸባሪ በከፈቱት ተኩስ እርምጃ የተወሰደበት መሆኑ ይታወሳል። የእሳት አደጋ ሰራተኞች ለሱኮት በአል ዳስ ለመስራት የሚያገለግል ቅርንጫፍ ለመቁረጥ ረጅም ዛፍ ላይ የወጣን የሾሃም ኗሪ ህይወት ማትረፋቸው ታወቀ። ለዳስ መስሪያ ቅርንጫፍ ለመቁረጥ 12 ሜትር ርዝመት ያለው ዛፍ ላይ የወጣ የሾሃም ኗሪ ህይወቱ በአደጋ ላይ እንደነበረና የእሳት አደጋ ሰራተኞች በልዩ መሳሪያ ታግዘው ከዛፉ እንደወረዱት ሰውየውን በእጅጉ ደክሞ እንደነበር ተገልጿል። የአደጋ ጊዜ ሰራተኞች ዜጎች ለዳስ መስሪያ ቁሳቁስ ለመሰብሰብ ሲሉ ወደ ረጃጅም ዛፎች እንዳይወጡ አስጠንቅቀዋል። የእስራኤል የባህር ኃይል ከጀርመን የገዛት ደራጎር የተሰኘችው አዲስ የባህር ሰርጓጅ መርከብ ከ25 ቀናት ጉዞ በኋላ ትናንት ወደ እስራኤል ባህር ክልል መግባቷ ታወቀ። መርከቧ ዛሬ ፕሬዝዳንት ኢስሐቅ ሄርጾግና ኢታማጆር ሹሙ ኢያል ዛሚር እንዲሁም ሌሎች የሚመለከታቸው ባለስልጣናት በተሳተፉበት ደማቅ ዝግጅት አቀባበል ይደረግላታል ተብሏል። አንዳንድ ሀገራት ለአዲሷ እጅግ ዘመናዊ የጦር መርከብ መረጃ ለመሰብሰብ ይሞክራሉ በሚል ስጋት መርከቧ ከጅብራልታር የባህር ወሽመጥ ወደ ሃይፋ ባህር ክልል የተጓዘችው በጥልቅ ባህር ውስጥ መሆኗ ተገልጿል። የኔቶ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት አባል ሀገራት ኖርዌይና ዴንማርክ የእስራኤል የባህር ኃይል የተረከባትን የባህር ሰርጓጅ መርከብ ምንም እንኳን በጊዜው የጀርመንን ሰንደቅ ዓላማ እያውለበለበች የነበረ ቢሆንም በወደቦቻቸው እንድታልፍ አልፈቀዱም ነበር ተብሏል። ካናዳና ፈረንሳይን ጨምሮ ሌሎች ሀገራት ለጀርመን የጦር መርከብ ፋብሪካ ካምፓኒዎች የመከላከያ ትጥቆችና መለዋወጫ እቃዎችን ለማቅረብ ፈቃደኛ ለመሆናቸውም ተገልጿል። የእስራኤል መከላከያ ሰራዊት እንደገለጸው ሀገራቱ ለጀርመን የመርከብ ግንባታ ካምፓኒ መሳሪያ አቅርቦት መከልከላቸው መርከቧን ወደ እስራኤል በታሰበው ጊዜ እንዳትደርስና በበርካታ ወራት እንዲዘገይ ያደረገ መሆኑን የገለጹ ሲሆን ይህም በአጠቃላይ በሰራዊቱና በተለይም በባህር ኃይሉ አቅም ግንባታ ላይ ተጽዕኖ የፈጠረ መሆኑን ገልጿል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ03 አጎሮት ሲመነዘር አንድ ዩሮ በ3 ሸቀል ከ46 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬ ከሰነበተው ለውጥ የለውም። ነገ አርብ ጠዋት በባህር ዳርቻዎች አካባቢ ቀላል ዝናብ እንደሚኖርና ቅዳሜ ሙቀቱ ቀንሶ ቀዝቀዝ ያለ የአየር ጸባይ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 23፣ በቴል አቪቭ 30፣ በሃይፋ 29፣ በቤርሸባ 31፣ በኢላትና አካባቢዋ 36 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅደሽ ለዜናው እናመሰግናለን።

0: ስርጭታችን እንደቀጠለ ነው። የተከበራችሁ አድማጮቻችን እንግዲህ ወቅታዊ ዘገባ እናቀርብበት ሰዓት ላይ ይደርሰናል። የተለያዩ ዘገባዎች አሉን። ሻየው እንግዲህ አንተ ሆነ የመጣ ሰጠኝና ነው ቀደም ሲል ያው ስርጭቱ ሲጀመር ከፍተናል።
1: ወደ ማለትሽ ወደ ስራ ከመጣው ቆየት ብያለሁ። ወደ
0: ስቱዲዮ ማለት ነው።
1: ስርጭቱ ግልጽ አድማጮቻ እንዴት ቸኩሎ መጣ ብሎ እንዳይሉ
0: እንግዲህ ደሞዝ ሚከፍል ካን ነው። ለማንኛውም ወደ ስቱዲዮ ማለት ነው።
2: ፈጫው ነበርክ
0: ማለት ነው። ወደ ስቱዲዮ ይገባህ ነው። ወጭም ነበር በሙዚቃ ወዝወዝ ስትል ነበር።
1: አምዴታ አባው ባለን በዚህ እድሜያችን እንግዲህ አንዳንዴ ስፖርታዊ እንቅስቃሴ ነው የኢትዮጵያ ሙዚቃ ይገርማል። በሱ ዘፈን ባልነ በየሰርጉ ሴቶች ወንዱም በሚዘፍንበት ጊዜ ላበት ላበት ይሆንና እንደያለ የስፖርት ሰውነቱን ማን ነው ሰውነቱን ወፈር ያለውን ቀነስ ይላል።
0: ለስኳርም ለደም ግፊትም ጥሩ ነው ማለት ነው። እሺ ለማንኛውም ዶክተር ዘገባ ስናልፍ የተባበሩት መንግስታት ድርጅት አመታዊ ጉባኤ የተካሄደ ነው። ማክሰኞ ዕለት ነው አይደል የጀመረው። እንግዲህ ተለያዩ መሪዎች ንግግር አድርገዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ደግሞ ዛሬ ምሽት ንግግር ያደርጋሉ ተብሎ ይጠበቃልና እንደው ጠቅላይ ሚኒስትሩ በመርጫው ዜማ ነው የንግግር የሚያደርጉት? ንግግራቸው እንደተለመደው ያለምን ትኩረት ሚስብ ይሆን ወይስ በመርጫው ዙሪያ ሊሆን ይችላል ይሆን? በጉጉት የሚጠበቅ ሆኗልና እንደው በምን ዙሪያ ትኩር ይሆናል ብለህ ትገምታለህ ሻየው?
1: በመጀመሪያ ባለም ህዝብ ባለም ሀገራት መሪዎችም ብቻ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ዛሬ ማምሻውን በኒውዮርክ በሚገኘው የተባበሩት መንግስታት ድርጅት የጠቅላላ ጉባኤ የሚያደርጉት ንግግር በከፍተኛ እየተጠበቀ ያለው በሀገራችን እስራኤል ብሔራዊ የክነሴት ምርጫ የሚካሄድበት ቀን እየተቃረበ ስለሄደ ለህዝባቸው በመጀመሪያ ለእስራኤል ህዝብ መቼም ሞቅ ደመቅ ያለ ሁኔታ ከንግግር ያደርጋሉ ተብሎ ነው የሚጠበቅ። እንግዲህ ከዛ ቀጥሎ ደግሞ ሌሎችም እንደ እስራኤል ጠላት ሀገራት ይሃል ከመድረጥ ለማጥፋት ለመደምሰስ ሌት ተቀን እያለሙ ያሉት ሀገሮች ደግሞ ምላሽ የሚሰጥ ንግግር ያደርጋሉ ተብሎ ይጠበቃል። እንግዲህ በኋላነት እንግዲህ ባሳለፍነው ከኦክቶበር 7 2023 ዓመተ ምህረት ጀምሮ እስካሁን ማለት ይቻላል በባዛ ግንባር በሊባኖስ አቅጣጫ ከኢራን ጋር በተካሄደው ጦርነት እንዲህ በደቡቡ ክፍል ከየመን የሚገኘው የሁቲ አማጽያን በተደጋጋሚ የረዥም ርቀት ተምዘግዛጊ ሚሳይሎች ወደ ሀገራችን ወንጭፈዋል። እንግዲህ መከላከያ ሰራዊታችን በተለያዩ አቅጣጫዎች በተለያዩ ግንባሮች ጦርነት ማካሄዱን ተከትሎ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ይህን በተመለከተ በጣም ለእስራኤል ብሔራዊ ደህንነት እንቅፋት የሆኑትን ሐማስ ካዛና ሊባኖስ የሚገኘው ሂዝቦላ ሽብር ፈጣሪ በተመለከተ ንግግር ያደርጋሉ በዋናነት። በእርግጥ በአንድ በኩል ጦርነት በሌላ በኩል ደግሞ ሰላም ስላለው በዓለም ስለዓለም ሰላም አስፈላጊነቱን ንግግር ያደርጋሉ ተብሎ ይጠበቃልና የኢራን ጉዳይ ደግሞ በጣም ጠንከር ያለ ንግግር ያደርጋሉ ተብሎ ይጠበቃል። ይሄ ንግግር የሳቸው ንግግር ያው ህዝቡም በጉጉት እየተጠባበቀ ነው ያለ። እንግዲህ ህዝባት ኪቱ
0: አዎ ሰጠኛንተስ እንደውም ይጠበቃል ሳቸው ንግግር
2: በሀገር ውስጥ ላለው በምርጫ ጉዳይ ትኩረት የሚያደርጉ አይመስለኝም። ምክንያቱም በተባበሩት መንግስታት ድርጅት የሀገር ውስጥን ጉዳይ ትኩረት አድርገው ቢናገሩ ብዙ ውጤት ላይኖረው ይችላል። ነገር ግን ከምንም በላይ በኔታንያሁ ንግግር የሚጠበቀው የኒውዮርክ ከተማ ከንቲባ ማምዳኒ ኔታንያሁ የጦር ወንጀለኛ ናቸው ብለው ለወነጀሉት ምላሽ እንደሚሰጡ ራሳቸውን በቃላቸው ተነግሯል። እመጣለሁ ስለርሶም እነቱን እናገራለሁ ብለዋል። የኢራንና የዝበላ ጉዳይ ትኩረት ይሰጥበታል ተብሎ ይጠበቃል። የአብርሃም ስምምነትም ጉዳይ እንዲሁም ደግሞ የፍልስጤማውያን ጉዳይ በተለይ ፍልስጤማውያን ሀገር መመስረት አለባቸው ከሚለው አንጻርና ጥቅምት 7 የሽብር ጥቃት ከደረሰ በኋላ የፍልስጤም መንግስት መመስረት የለበትም የሚል አቋም ነው በዚህ መንግስት የሚንጸባረቅና ይህንም ጉዳይ ትኩረት ያደርጉበታል ተብሎ ነው የሚጠበቅ። በተለይ ዓለም አቀፍ ይዘት ያላቸውን ነገሮች ነው ትኩረት አድርገው ተናግረው ይናገራሉ ተብሎ የሚጠበቅ እንግዲህ ዛሬ ከምሽቱ 9 ሰዓት አካባቢ ነው ይናገራሉ የተባለ ንግግሩን ያደርጋሉ የተባለ አሁን መንገድ ላይ ናቸው ብዙም አይቆዩም 7 ሰዓታት ያክል ነው በአሜሪካ የሚቆዩት የተባለ ያው ሞዝ ሻባት ከመግባቱ በፊት አስቀድመው መመለስ አለባቸው ቶሎ ንግግራቸውን አድርገው ነው የሚመለሱት ጎን ለጎን ብዙ ያለም መሪዎች ናታንያውን አግኝተው ለማነጋገር ፈልገው ነበር ግን ካለው የጊዜ ጥበት አንጻር የተወሰኑትን እንደሚያገኙ ነው ጽፈት ቤታቸው ያስተዋወቀውና በተለይ ዓለም አቀፍ ነገሮችን ትኩረት አድርገው ንግግር ያደርጋሉ ተብሎ ነው የሚጠበቅ በተለይ የኢራንና ሌሎች የእስራኤል ጠላቶችን ጉዳይ የሶሪያም ጉዳይ ንግግር ያደርጉባል ተብሎ ነው የሚጠበቀው
0: አዎ እንግዲህ ደግሞ ከንግግራቸው በኋላ የበለጠ መቼ የሚያሳቸው ንግግር ትኩረት ይስባል በየአመቱና ሁሉም ሰው ናታንያውን ማይወድም ተደብቆ ያዳምጣል ንግግራቸውን ሲባል እንሰማለን ከንግግራቸው በኋላ ብዙም ነው ያይበት ነገር ይኖራል ሌላው ርዕሰ ጉዳያችን በኢትዮጵያ በሰሜኑ ኢትዮጵያ ክፍል መቼም እንግዲህ ጸጥታው ከተደፈረሰ አመታት አልፈዋል ማለት ይቻላል አሁን ደግሞ እንደገና በተለይ በገዥው መንግስትና በትግራይ ክልል ስምምነት ተደረሰ ሰው እንደነበር እናስታውሳለን የስምምነት ፈርሶ ጦርነት ጀመረ ሚል ዜና እየሰማን ነው ሁኔታዎች እንደሚያሰጉ እንግዲህ በጣም ተልልቅ ያለማች መገናኛ አውታሮች እየዘገቡት ነው ያለና ሰጠኝ እንዴት ነው ይነገር
2: የኢትዮጵያ ጉዳይ በጣም የሚያሳስድ ነው አንዳንዴ የተጠበቀው ነገር ቀርቶ ያልተጠበቀ ነገር የሆነ ነው ምናየው በኢትዮጵያ በተለይ ጠቅላይ ሚኒስትር ናታንያሁ ከአመታት በፊት ከሰባት አመት በፊት ወደ ስልጣን ሲመጡ እንደው ተስፋ ነበር ካሁን በፊት የነበሩ የእርስ በርስ ግጭቶች
0: ጠቅላይ ሚኒስትር አብይ አህመድ ናታንያሁ ነው ያልኩና እኔ ናታንያሁ ደስ ስለነበር ምናልባት ይዘዋል ነበር ግን አይ ያው ስለ ናታንያሁ ስናወራ ስለነበር ያው ተያያዥ ነው
2: ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የነበረው ተስፋ በጣም ጥሩ ነበር ሁሉም ደግፋቸው ነበር በጣም በሚያስገርም ሁኔታ በአፍሪካም ታሪክ ባለምም ታሪክ እንደሳቸው ድጋፍ ያገኛል ነበርም ቀስ በቀስ ግን የወረደ በክልሎች ሁሉ ግጭት እየመጣ በአማራም በኦሮሚያም በትግራይም የነበረው ልዩነት የበለጠ እየሰፋ የሄደበትን ሁኔታ ሰማን በየጊዜው ግጭት ነበር አሁን ደግሞ ለጦርነት የትግራይ ክልል ሲዘጋጅ ነበር ሲሉ ነበር በመንግስት በኩል የመንግስት የትግራይ ክልልም እንደዚሁ መንግስት ለጦርነት እየተዘጋጀ ነው የሚሉ ዘገባዎችን ሲያሰራጩ ነበር አሁን የለየለት ጦርነት እንደጀመሩ ነው ጠቅላይ ሚኒስትር አብይ አህመድ ራሱ በዚህ ጉዳይ መግለጫ ሰጥተዋል ግጭቶችም እንዳሉ ነው በአፋር ክልልም ከግጭቱ በፊት 7 የሚሆኑ ድርጅቶች አንድነት እንደመሰረቱና ይሄንን አብይ አህመድ የሚመሩትን መንግስት ከስልጣን ለማውረድ እንደተዘጋጁ ገልጸው ነበር የአማራ ፋኖ ብሔራዊ ንቅናቄ ህዝባዊ ወያኔ ሀርነት ትግራይ የኦሮሞ ነጻነት ሰራዊት የኦጋዴን ብሔራዊ ነጻነት ግንባር የአፋር ብሔራዊ አንድነት አብዮታዊ ግንባር የቤንሻንጉል ህዝቦች ነጻነት ንቅናቄና የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ እነዚህ ድርጅቶች አንድ ላይ ሆነው የፌደራሉን መንግስት ለማስወገድ እንቅስቃሴ የሚጀምሩ መሆኑን ካስታወቁ ከቀናት በኋላ በትግራይ ክልል በኩል በአፋር እንዲሁም በአማራ ክልል አዋሳኝ ድንበሮች ጦርነቱ ተጀምሯል ይሄኛውም ያኛውም ድል ያስመዘገብነ ነው ይላሉ የሚያሳዝነው ነገር ኢትዮጵያ ከዚህ አዙሪት ውስጥ አለመውጣቷ ሁልጊዜ በጦርነት መታመስ የሀገሪቱ ውስጥ የደህንነት ችግሮች በክልሎች መዘዋወር እንደማይቻል ብዙ ቅሬታዎች ሲቀርቡ ነበር የፌደራል መንግስቱም ተስፋ ከመስጠት ውጪ እነዚህን ችግሮችን በአካል ቀርቦ አገናኝቶ የክልሎችን ችግሩን ታጣቂ ቡድኖችን አቀራርቦ እንደው ችግሩን ለመፍታት ብዙ እንቅስቃሴ እንዳላደረገ ይነገራል ዙሮ ዙሮ ወደ ጦርነት ገቡ ይሄ ነገር ቀስ እያለ እየሰፋ ሲሄድ የምስራቅ አፍሪካንም ሁኔታ የሚያናጋ ነውና ቶሎ ልባት እንዲሰጠው የአፍሪካ ህብረት ሌሎችም ዓለም አቀፍ አካላት ያው ጥሪ ያቀረቡ ነው የትግራይን ክልልም የአሜሪካ መንግስት የወቀሰበት ሁኔታ አለ ለምንድነው ጦርነት የጀመራችሁ የሚልና ያሳዝናል ጦርነቱ ጀምራው
0: አዎ በሚገርም ሁኔታ ኤርትራ እንግዲህ ኢትዮጵያ አካል ነበረች ከአመታት በፊት አሁን የዶክተር አብይ አህመድ ወደ ስልጣን ሲመጡ ከኤርትራ ጋር ያው መደበኛ ባልሆነ ሁኔታ አርቅ ነበር ህዝቡ በጣም ተደስቶ አንድነት ፈጥሮ ነበር እየቆየ ግን ይሄ አርቅ ያልዘለቀ ትንሽ አስቸጋሪ ወደሆነ ሁኔታ ነው ሁለቱ ሀገራት ያሉ አልተግባቡም ቅራኔ ተፈጥሯል። አሁን የኤርትራ መንግስት በፊት በነበረው ጦርነት የኢትዮጵያ መንግስት እንደደገፈ ነበር የሚታወቀው። አሁን ደግሞ ትግራይን ይደግፋል የሚል ከፍተኛ ስጋት አለ። እንግዲህ ትግራይ በኤርትራ ጦር ተደግፎ እንግዲህ ወይም የኢትዮጵያ መንግስት ጦር መከላከያ ሰራዊት ነው ወይም ደግሞ ክልሎችን ታጣቂ ኃይል ይወጋል ነው። ይሄ ደግሞ እንግዲህ ለማንም አይጠቅምም ከባድ ነው። እንደው ሻያው በዚህ ሁኔታ ከቀጠለ እንዴት ነው እዛ አካባቢ ሰላም ሊሰፍን የሚችለው?
1: በኢትዮጵያ የመንግስት መፈንቅለ መንግስትም በኃይልም ሆነ በሰላማዊ ሆነ በተደጋጋሚ መንግስት ከኃይለ ሥላሴ ዘመነ መንግስት ከዛ ደርግ ሶሻል ለ17 ዓመት ያህል በኮሚኒስት በሩሲያ ድጋፍ ሲሰጡ እንደነበረ ይታወሳል። ከዛ በኋላ ደግሞ የትግራይ ነጻ አውጭ ደግሞ በወታደራዊ ኃይል ከሰሜኑ ክፍል ተነስቶ እስከ ኢትዮጵያ ዋና ከተማ አዲስ አበባ ደርሶ በ1991 ዓመተ ምህረት ያንደ እስራኤላውያን ወገኖቻችን በብዛት ወደ እስራኤል የተሻገሩበት ትልቅ ታሪክ ያየነበት ነበረ። ግንቦት ወር ነበረ 1991 ዓመተ ምህረት ነበረ በሰላም እስራኤላውያን ወገኖቻችን ተሻገሩ። ከዛ በኋላ ያው የመንግስት ለውጥ ሆነ። ለ18 ዓመት ያህል ነው ወደ 27 ዓመት ነበር አይደለ የትግራይ ነጻ አውጭ ድርጅት
0: ያዲግ መንግስት 27 ዓመት ነበር እንግዲህ የገዛው ዋው ኢትዮጵያን ያስተዳደረው።
1: ከዛ ደግሞ በዚህ መሪያቸው ደግሞ መለስ ጠቅላይ ሚኒስትር መለስ ዜናዊ ደግሞ ያው ታመው ወደማይቀረው ዓለም አለፉ። ከስበሳቸው ተሌላ መንግስት ማን ነው ኃይለ ማን ነው ሌላ ተለስ
0: ነው እንዲያለ አሁን ያለበት ነገር ላይ ደረሰ። ኃይለ ማርያም ነበሩ ምክትል ሚኒስትር
1: ሆነ የመንግስት ለውጥ ሆነ። ከዛን ጊዜ ጀምሮ ደግሞ ያው አሁን በስልጣን ላይ ያሉት ናቸው መሐመድ እሳቸው ጠቅላይ ሚኒስትር ሆነው እየመሩ ባሉበት ጊዜ ቅድም ገልጻቸዋል በመጀመሪያ አስተዳደር ዘመናቸው ዓለምን ያስደነቀ ያስተዳደር
0: ድጋፍ አግኝተው ነበር
1: ህዝባቸው ድማት ሰላም ያበረጽጋል ከየቢል ቡራኬ አግኝተው ምንድነው የእሳቸው በዚህ ቁጥ የኖብል ተሸላሚ መሆናቸው በጣም ደስ የሚል ነበር።
0: ሽልማቱን በተሸለሙት ማግስት ነው ችግሩ የጀመረው። እስከ ሽልማቱ ጥሩ ነበር።
1: ኤርትራ ጋር የነበረው ግንኙነት ዲፕሎማሲያዊ ግንኙነት እንዲህ ሲጀመር በውጭ ዓለም በጣጥሩ ገጽታ ነበረ። ግን ወደ አሁኑ ምንም ከዛ ወራት አልፏል እንጂ በጣም በተለያዩ በሰሜን ኢትዮጵያ አካባቢ በአማራው ክልል እንዲያውም በርግጥም በከፍተኛ ጭቅጭቅ እና ጦርነት የነበረው በኢትዮጵያ ማዕከላዊ መንግስትና በትግራይ ሰራዊት መካከል ነበር። በአመራር የፖለቲካ አመራሮች መካከል አለመግባባት ስለነበረ አሁን በዚህ ምክንያት ደግሞ በድርድር ደቡብ አፍሪካ ላይ ሆነው በዙሪያ ተቀምጠው ሰላም ደረሱና በጊዜው በትግራይ ጊዜያዊ መንግስት ተቋቋመ። አሁን ደግሞ እየመጣ ያለው እንደገና ጦርነቱ በርግጥ በአማራው ክልል የሚቆጣጠረው በአብዛኛው የፋኖ ድርጅት ተዋጊ ኃይል ደግሞ በጣም ነው ጦርነት ያካሂዳል። ምንም በብዙ ቦታዎችም ባይሆንም በተለያዩ አካባቢዎችም ሲዋጋ እንደነበር ቆይቷል። ቅድም ሰጠኝ እንደነገረን ደግሞ የተለያዩ የኢትዮጵያ ማዕከላዊ መንግስት ተቋሚ ኃይሎች ድርጅቶች ደግሞ በአንድ ላይ ሆነው ይህን መንግስት ለማስወገድ ብለው ተነሱ።
0: ያው ምክንያቱም ማዕከላዊ መንግስቱ ትንሽ ደከም ያለበት ዘመን ነው የሚባል አሁን ለዛም ነው በየአካባቢው እንግዲህ የቅሬታ ጥያቄ ይገባኛል ጥያቄ እየተነሳ የክልሎች አስተዳደር እንደምናውቀው በጣም አስቸጋሪ ሁኔታ ነው ያለውና ተገንጥለው ነው ያለው ከማዕከላዊ መንግስቱ። በየክልሎችም ሰላም የሌለበት ሁኔታ ነው ያለው ለአመታት ከባድ ነው። አሁን እንደገና እንግዲህ ትግራይ ጦርነት ጀመረ ተባለ ከባድ ነው። እንደው ሰዓቱ ተጀመረ ተለኮሰ እንጂ ይቀጣጠላል የሚል ከፍተኛ ስጋት አለ እንደተለያዩ ተላላቅ መገናኛ አውታሮች ዘገባና ብዙ ምን መለከተው ይመስለኛል በስርጭታችን እናየዋለን።
1: ወርቅነሽ ሰጠም ጦርነትም ማንም ይጎዳል ልማትን ያጠፋል የህይወትን ያጠፋል አይደለም እንዴ?
2: አሁን እኮ እንደነለው
1: ልማት የልማት እንቅስቃሴዋ በተለይ በልማት የአባይ ግድብ ተመረቀ የኤሌክትሪክ ኃይል ለማመንጨት በሚል ይሄ ትልቅ ትልቅ እንኳን ለኢትዮጵያ ለምስራቅ ለአፍሪካ ሳይቀር የኤሌክትሪክ ኃይል ያዳርሳል ተብሎ የሚጠበቅበት ጊዜ አሁን እየተካረ ያለው ጦርነት
0: አይደለም እንግዲህ ጊዜያችን የስርጭታችን ጊዜ እየገሰገሰ ነው
2: ወደ መቀጠለው ዝግጅትና
1: ሰላም
0: ወደ መቀጠለው ዝግጅት እንለፍ ጊዜ ካለን ደግሞ በሌሎች ርዕሰ ጉዳዮች ላይ ቆየት ልንወያይባቸዋለን እሺ

ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ሳምንታዊ የመዝናኛ ዝግጅታችን ነው። እናንተን ያስናኑ ያስተምራሉ ያልናቸውን የተለያዩ ዝግጅቶች ይዘን ቀርበናል። አብራችሁን ቆዩ። ወርቅነሽ እሸቴ ነኝ። አንድ ነገር ለመስራት አንተ የራስህ የሆነ የተለየ አቅምና ችሎታ እንዳለህ እመን። ሰዎች በተፈጥሯቸው ከቤተሰቦቻቸውና ከአካባቢያቸው በሚወርሱት ልምድና ዕውቀት የተለያየ አቅምና ግንዛቤ አላቸው። ስለዚህ አንተም አንድ ነገር ለመስራት የሚያስችል የተለየ ነገር እንዳለህ እመን። ላንተም ሆነ ለሌሎች ሰዎች በጎ አሳቢ አእምሮ ይኖርህ። አንተ ለምታደንቀውና ለምትሰራው ነገር እችላለሁ አደርጋለሁ በማለት አዎንታዊ እምነት ካለህ በጉዞ ሁሉ ያለው ድካም አይታወቅህም። ሌሎች ለሰሩት ነገር ደግሞ ሳይገባህ ከመትተች ወይም ከመታደንቅ ያን ነገር ሲሰራ ያለፈበት ጉዞና ድካም እንዳለ በበጎ አእምሮ ብታስበው ለሰዎች ጥሩ አስተያየት ልሰጣቸው ትችላለህ። በህይወት ጉዞ ላይ ዳገትና ቁልቁለቱ አስቸጋሪ ቢሆንም በመጨረሻ ግን በድል እንደምታጠናቅቅ እመን። የመጨረሻውን ድል ባሰብክ ጊዜ ድካሙን ቸል ትለዋለህ፣ አቅምም ይኖርሃል። አንዳንዶቻችን በህይወታችን አንድ ነገር ስንፈልግ ያ እንዲሳካ ሌላውን በዙሪያችን ያለውን ሁሉ ነገር እንረሳዋለን። ለምሳሌ ቤተሰብ፣ ስራ ወይም ሌላ ትኩረት ልንሰጠው የሚገባ ነገር ሊሆን ይችላል። ጭራሽ እንረሳውና እንዲሳካልን ለምንፈልገው ነገር ብቻ ስንባዝን ሳናስበው የምንላጣቸው ነገሮች ይበዙና በጉልምስናችን ጊዜ ሊኖረን የሚገባን ነገር ይባክንብናል። ስለዚህ ለሁሉም ነገር ተመጣጣኝ ትኩረት እንስጥ። አንዳንዴ ነገሮችን በቁጡ ባልተረዳን ሁኔታ የተለየ ጥቅም እናገኛለን ብለን በስሜታዊነት የምናደርጋቸው ነገሮች ሌሎችን በመጉዳት ወይም ተመልሶ ራሳችንን ዋጋ የሚያስከፍል ሁኔታ በመፍጠር ይጎዳናልና ባልገባን ነገር ላይ በስሜታዊነት እርምጃ ለመውሰድ አንሞክር።

በምድር ላይ አንዴ ብቻ እንድንኖራት የተፈቀደልንን ህይወት በተቻለ መጠን አግባብ ነው በመንለውና ፍትሃዊ በሆነ ዑደት እንድንኖራት ሁኔታዎችን ማመቻቸት ብንችል ደስተኞች ከመሆናችን በተጨማሪ አራያ የሆነ ስራ ጥለን ለናልፍ እንችላለን። ስራችን ቅንነታችን አርቋሳቢነታችን ለትውልድ ተቆርቋሪነታችን ወይም በተቃራኒው ራስ ወዳድነታችን ግዴለሽነታችን በአጠቃላይ ማንነታችን በመናሳልፈው ህይወት ይገለጣል። ህይወትን በተቃራኒ መንገድ ከመጋፈጥ ይልቅ የሚገጥመንን ፈተና በትግስትና በመመካከር ለመፍታት እንሞክር። በህይወታችን ላይ የምንፈልገው ነገር እኛ በፈለግነው ጊዜ ሳይሆን ሁኔታዎች በሚፈቅዱት ጊዜ እንደሚሆን እንረዳ። የህይወት መዝሙር ሀዘን ወይም ደስታ ብቻ ሳይሆን የተቀላቀለ ያለም እውነታ መሆኑን እንወቅ። በሀዘንና በፈተና ጊዜ የሚያስፈልገንን ጥንካሬ በህይወት ልምዳችን እናካብት። በዙሪያችን ያሉ ሰዎች እንደኛ የሚያስፈልጋቸው ነገሮች መኖራቸውን አምነን ጊዜና አጋጣሚ በፈቀዱልን ጊዜ ልንረዳቸውን ሞክር። የህይወት ህልማችን የሚሳካው በጥረት ስለሆነ በየቀኑ ለዓላማችን ጥቂት ነገር እንስራ። በህይወታችን ለሚያስፈልጉን አጋሮቻችን ለቤተሰብ ለፍቅረኛና ለጓደኞቻችን የሚገባውን እንስጥ። ዓለማችን ተቀያያሪ ስለሆነች በመንገዳችን ያላሰብናቸው ተግዳሮቶች እንደሚኖሩ እንረዳ። ቢቻል ትውልድ ሊጠቀምበት የሚችለው ነገር ጥለን ለማለፍ ጥረት እናድርግ።

ሁሉም ሰው የራሱ ዕቀትና ችሎታ አለው። የተሳካ ስራ ለመስራት ግን አቅምና ችሎታ በሚመጥነው ቦታ መቀመጥ ያስፈልጋል። ለምሳሌ የህክምና ዶክተሩን ራስ ብትለው መምህሩን ደግሞ ያለሙያው በሌላ ስራ ብታሰማራው ዕቀቱን መጠቀም አይችልም። ያንዳንዱ ሰው ስለ ችሎታው ስለ ዕቀቱ ውስጡ የሚናገር ድምጽ በውስጡ አለ። ያን ችሎታውን የሚነግረውን ድምጽ በደንብ አዳምጦ ተግባር ላይ ማዋል ከጀመረ እነተም ዕቀቱን በተግባር ላይ ማዋል ይችላል። አቅማችን ማወዳደር ያለብን በእኛ አቅምና ችሎታ ብቻ ነው። ሁሌም ራሳችን ከሌሎች ጋር ካወዳደርን ደካማነታችን ይታየናል። ከሌሎች ያነስን ይመስለናልና ድክመታችን ከሌሎች አቅም ጋር አናወዳድር። ህይወት ቀላል አይደለችምና አንዳንዴ ጉዞ ሲከብድ ከፈተናዎቹ የበለጠ ጠንካራ ከሆንክ ማሸነፍ ትችላለህ። በህይወትህ ጊዜው እየፈጠነ መሆኑ ቢሰማህም አንተ የቻልከውን እያደረክ ከሆነ እየተጠቀምክበት ነው ማለት ነው። ስራ ስትሰራ የሚተችህ የሚያማርርህ ሰው ይበዛል። ትችት የማይደርስበት ሰው ምንም የማይሰራ ነውና ከተቹህ ስራ እየሰራህ መሆኑ ይግባህ። የተስተካከለና ደስተኛ ቀን ለማሳለፍ ከሰዎች መልካም ነገር አትጠብቅ። አንተ ለራስህ እውነተኛ ሰላም ከውስጥህ እንዲመነጭ ማድረግ አለብህ። እውነተኛ ደስታ እንዲኖርህ ህይወትህ በሰዎች ተግባርና እንቅስቃሴ የተወሰነ አይሁን። ከጎራው ዘልቄ ገጣሚ በአሉ ግርማ። ከጎራው ዘልቄ እስኪ ልነጋገር ያለ ሰው ቢወዱት ምን ያደርጋል አገር? ህንጻ መች ሆነና የድንጋይ ክምር? መንገድ መች ሆነና የድንጋይ አጥር? ህንጻው ምን ቢረዝም ምን ቢሰፋ ቤቱ? መንገዱ ቢሰፋ ቢንጣለል አስፋልቱ? ሰው ሰው ካልሸተተ ምንድነው ውበቱ? የኔውብ ከተማ የኔውብ አገር የሰው ልጅ ልብ ነው የሌለው ዳርቻ የሌለው ድንበር።

የተከበራችሁ አድማጮቻችን እየተከታተላችሁ የምትገኙት ሳምንታዊ የመዝናኛ ዝግጅታችን ነው። አሁን አንድ ሙዚቃ አንጋብዛችሁና ተመልሰን እንገናኛለን። አብራችሁን ቆዩ።

በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። አሁን ስለ ፍቅር በተለያዩ ታዋቂ ሰዎች የተነገሩ አባባሎችን እናቀርባለን። ፍቅር እንደ ቧንቧ መፈቻ ነው፣ ይዘጋል ይከፈታል። ቢሊ ሆሊዴይ። ከፍቅረኛህ ጋር ስትለያይ ጠቅላላ ማንነት ፈራርሳል፣ ልክ እንደ ሞት ማለት ነው። ዴኒስ ቋይድ። ለስራ ጊዜ ያለው ለፍቅር ጊዜ ያለው ሁለቱ የሚተርፍ ሌላ ጊዜ የለም። ኮኮ ቻኔል። ጀግንነት ሰውን ያለ ቅድመ ሁኔታ ምላሽ ሳይጠብቁ ማፍቀር ነው። ማዶና። ፍቅር እንደ ጦርነት ሁሉ ለመጀመር ቀላል፣ ለመጨረስ ግን ከባድ ነው። ሶስት ነገሮችን መደበቅ አይቻልም፤ ጉንፋን፣ ድህነትና ፍቅር። የእስራኤላውያን አባባል። ፍቅር ማለቂያ የሌለው ይቅርባይነት ነው። ፒተር ኡስቲኖ። ፍቅር ነበልባል የመሆኑን ያክል ብርሃንም መሆን አለበት። ሄነሪ ዴቪድ ቶሪዮ። ፍቅር የሌላው ሰው ደስታ ለራስህ ወሳኝ የሚሆንበት ሁኔታ ነው። ሮበርት ሄንሊ። ፍቅር ሰውን ከራሱ ባርኔጣ ውስጥ ስቦ የሚያወጣ ምትሃተኛ ነው። ቤን ሄኒሽ።

ሳቅን የህይወት ቅመም ያደረጉት ሰባት ሳይንሳዊ ምክንያቶች አሉ። ሳቅ ታላቁና ምንም ወጪ የማይወጣበት ፈዋሽ መድኃኒት መሆኑን ጥናቶች አረጋግጠዋል። መሳቅ ምርጡ መድኃኒት ነው የሚለውን አባባል ብዙዎቻችን ሰምተን ይሆናል። ይሁን እንጂ ይህ አባባል እውነት መሆኑ በሳይንስ መረጋገጡን የሚረዱት ደግሞ ጥቂቶቹ ናቸው። ለትንሹም ለትልቁም ጉዳይ ወደ ህክምና ተቋማት ከመሮጥ ይልቅ ጉዳት የማያስከትለውን መድኃኒት ሳቅ ስለምን ይዞት እንቅስቃሴያችን አካል አናደርገውም ይላሉ ጥናቱን ያጠኑት ባለሙያዎች። የሚከተሉት ሰባት ነጥቦች በሳይንስ የተረጋገጡ የሳቅ በረከቶች መሆናቸውን ይናገራሉ። አንደኛው የደም ዝውውርን ያፋጥናል። መሳቅ የደም ቧንቧዎች እንዲሰፉ በማድረግ የደም ዝውውርን ያቀላጥፋል። ከዚሁ ጋር ተያይዞም የልብና ተያያዥ በሽታዎች መከሰትን ይቀንሳል። ሁለተኛው የአእምሮ ጤንነትን ይጠብቃል። ሳቅና ቀልዶች የአእምሮአችን ስሜታዊ ክፍል ዶፓሚን እንዲለቅ በማድረግ ደስተኛ የማድረግ አቅም እንዳለው ይነገራል። መልካም ካልሆነ ስሜት ለመውጣት ሳቅ ዋነኛ መፍትሄ ነው። ሌላኛው በምንስቅበት ወቅት ከአእምሮአችን የሚለቀቀው ኢንዶርፊን የተባለው ኢንዛይምም የህመም መከሰትንና ጭንቀትን ለማስወገድ ይረዳል። ሶስተኛ ማህበራዊ ትስስርን ያጠናክራል። ጥናቶች እንዳረጋገጡት ሳቅ ከብዙ አመታት በፊት የሰው ልጆች ቋንቋ ከመጀመራቸው ወይንም መነጋገር ከጀመሩበት ጊዜ አንስቶ የነበረ ነው። ከጥንት ጀምሮ የሰው ልጆች ማህበራዊ እንቅስቃሴዎችና ሳቅ ተነጣጥለው አያውቁም ማለት ነው። ሳቅ የሰው ልጅ የመነጋገር ሂደትን በመገደብ በሰዎች መካከል ማህበራዊ ትስስርን ያጠናክራል። ለአምነትም ፍቅርን በፈገግታ መግለጽ፣ ጸብን በሳቅ መቀየርና የመሳሰሉት በማህበራዊም ሆነ በግለሰባዊ ግንኙነት ላይ ከፍተኛ ሚና አላቸው። ሳቅ ጤናማ የትዳር ግንኙነትን ለመመስረት ከፍተኛ ድርሻ እንዳለውም ይነገራል። አራተኛ ተወዳጅና ተናፋቂ ያደርጋል። ተጫዋች ወንዶች ሴቶችን እጅግ እንደሚማርኩ ጥናቶች አረጋግጠዋል። በአንጻሩ ወንዶች በሚቀልዷቸው ቀልዶች ለሚስቁላቸው ሴቶች ልዩ ቦታ እንዳላቸው ተነግሯል። ሳቂና ተጫዋች የሆኑ ሰዎች እንዲያጧቸው አይፈልጉም። ሁሌም ተናፋቂ ይሆናሉ። በተለያዩ ማህበረሰባዊ አጋጣሚዎችም እንዲገኙ ተቀዳሚ ተመራጭ ይሆናሉ። በስራ ቅጥር ውድድሮችም ሳቅና ጨዋታ የሚያውቁ ሰዎች የመቀጠር እድላቸው ሰፊ እንደሆነ ነው የሚነገረው። አምስተኛ ፍርሃትና ጭንቀትን ይቀንሳል። ሳቅ ዘና የማለት ስሜትን የማላበስ፣ የሰዎችን ችግር በየደረጃው የመፍታትና ከባድ ችግሮች ሲያጋጥሙ በተረጋጋ ሁኔታ መፍትሄ ለማስቀመጥ ያስችላል። ከድብርት ለመውጣትና ጭንቀትን ለመገላገል ከሳቂታና ቀልድ ከማያጡ ሰዎች ጋር መሆን ይመከራል። ከሚስቁ ሰዎች ጋር አብሮ መሳቅም ለራሳችንም ሆነ ለሌሎች ስሜት የሚያጋባ በመሆኑ መሳቅን ለምን አናዘወትርም? ሳቅ ምክንያት ሊያሻውም አይገባም። ስድስተኛ በሽታ የመከላከል አቅምን ያሳድጋል። በጭንቀት የተወጠረ የዘውትር ህይወት በሽታ የመከላከል አቅማችንን ያዳክማል። ሳቅ ጭንቀት አቅማችንን እንዳያዳክመውና በሽታ የመቋቋም ብቃታችንም እንዳይቀንስ ይረዳል። ሰባተኛው ለጤናማ የአተነፋፈስ ስርዓት ይረዳል። ሳቅ መሳቅ ጤናማና ቀላል ያተነፋፈስ ስርዓት እንዲኖረን ያግዛል። በምንስቅበት ወቅት ከፍተኛ ኦክስጅንን መሳብ ስለሚቻል ጤናማ የአተነፋፈስ ስርዓት ይኖረናል ማለት ነው። ለረጅም ጊዜ የሚስቁ ሰዎች በሰውነታቸው ውስጥ ንጹህ ኦክስጅን በስፋት ስለሚያገኙም እንደ አስም ያሉ በሽታዎችን በቀላሉ ለመከላከል ይችላሉ። ዛሬን በዛሬ አቀድ ግጥሙን ያገኘነው ኢንተርኔት ድረገጽ ላይ ነው። ሁሉም ጥሬ ነበር እስኪለይ በስሎ፣ መልኩን እስኪቀይር ተቆልቶ ተቃጥሎ፣ ከምጣዱ መሃል ከሚቆላው ጥሬ ቶሎ የማይበስል አለ ጥቂት ፍሬ። ያረረም አይጠፋም እሳትን የማይችል፣ ቶሎ የሚሰማ ፈጥኖ የሚከስም። የሆነው ሆነና ቢበስልም አብዛኛው፣ ጥሬውን ቢያስቸግር ቢጠቁርም ያረረው ከተቆላው ጋር አብሮ በስሏልና፣ ወዲህ ወዲያ እያለ እሳት ቀምሷልና፣ በጥሬ አትገምተው አንዳች ለውጥ አለና።

የተከበራችሁ አድማጮቻችን ስለምትከታተሉን ስለምትሰጡን አስተያየትም ከልብ እናመሰግናለን። የዛሬውን መዝናኛ ዝግጅት አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። በሚቀጥለው የመዝናኛ ዝግጅት እስክንገናኝ ቸርን ሰንብቱ።

0: የተከበራችሁ አድማጮቻችን፣ አሁን ከአቶ መሀቡ አንዱዓለም ጋር ፖለቲካው ምርጫውን በተመለከተ ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። ጤና ይስጥልን መሀቡ፣ እንደምን አልክ?
1: ጤና ይስጥልኝ፣ እንደምን አላችሁ? ጋዜጠኛ ስጥ የዘመነ እንዲሁም ሻየው ወርቅ ነሽ
0: አለን። እንግዲህ ያለ ነው
2: እንግዲህ በነገሩ በእውነት የስም ዝርዝር በአድማጮች በሙሉ በአብዛኛው እኔም ወይም ሰጠኝ ወይም ወርቅነሽ ካስተዋወቀ በኋላ ለመላ የስራ ባልደረቦች ቢል በቂ ነው አይደለም እንዴ?
0: ትክክል።
2: ጊዜ
0: ለመቆጠብ ለሁላችሁም ጤና ይስጥልን ለሁላችሁም ቢባል አጭር ጊዜ ይሆናል። ጥሩ ነው። አሁን እንግዲህ አጠራጠር እያደረግን እንወያይ። ስለ ምርጫው ደርሷል። እንግዲህ 33 ቀናት ያክል እየቀሩ ነው። እንዴት አየው? እንግዲህ በዛም በዚህ ምን ያለው የሚለው ብዙ ነው።
1: በጣም ጥሩ። በቅድሚያ ያለፈውም የሲሊኮን ይቅርታ የሚችቡር ነው ይህን አሳልፎ አሁን ደግሞ ለባለመስለቱ ለዳሱ ባል ላበቃን አምላክ በእውነት ለከርሞ በሰላም ያደርሰን እያልኩኝ፣ አሁን እንዳልከው ይሄ ወቅቱ ግርግሩ ለእኛ ብቻ አይደለም ያለው የፖለቲካ የዘንድሮ ሽርጉድ በጣም ሁለት ጊዜ ወይም ሶስት ጊዜ እንደፊቱ ቢያስሄድ ይመስላል። እና እንደ ጥናቱ ስትመለከት ትንሽ በጣም ተጣቧል። ለእኛ ምንጊዜም እንደምታየው የእኛ ሰዎች የሚሰጣቸው ቦታ እንዳይበላም ግፋው እንዳያማም ጥራው አይነት ሰው ፈልጉ የሚሰጥ ቦታ ስለሆነ ብዙም ያው ይሄ ነው የሚባል ነገር የለውም። ለምን ያልክ እንደሆነ ፖለቲካ ቢያንስ አንድ ሊፍ ጋር ከአስር በታች ያልሆነ ሰው

0: ያው ዝም ብሎ አጨራጫቢ ነው የሚሆነው እና መልካም ነው ያለው ነገር ግን እኛ ማድረግ ያለብን ነገር ራሳችን መወሰን አለብን። አሁን ችግሩ እነሱ ብቻ ሀጆች ብቻ ሳይሆን ችግሩ እኛም ተከታዮች አዳማጩ ህዝቡ ዝም ብለን የተበተነ ልብ ይዘናል እና ሀገሯን ለማስተዳደር እና ለመምራት የሚችለውን እና ያለን ሀሳብ ጥርቅንቅም አድርገን ወደ አንዱ ብንለው የጠነከረ ይሆንልናል ማለት ነው። ያም እንደ ምሳሌ አሁን ብዙም ታቸው በሚፍላጋው ቦታ የተሰጣቸው ሳሉ ኢትዮጵያውን እኔ አንድ ሰው ብቻ ያለውኝ ሁለተኛ ቦታ ያለች ዲስክሪ ሆና ነበር። ሚፍላጉ ያልፋል አልፍም ሌላ ነገር ነው ግን የእኛን የኢትዮጵያዎችን አቀራረብ በጣም ይገልጣል። ከሆላ ማለት
1: ያድናቻችሁ ነኝ ለምን ያልክ እንደሆነ አይ እንዴ ሁሉም ተወዳዳሪ በሁሉም እንትን
2: ይመርጫ ራስ ምሳሌ ፕሮፖጋንዳ ላንድ ፕሮፖጋንዳ ምናነሳበት ጊዜ አይደለም ግን አቶ ማባው
1: ለሁሉም እንግዲህ
2: አሁን እዚህ ላይ የምጠይቀው ምንድነው እዚህ ላይ አሁን ዲሞክራሲ ነጻነት ያለባት ሀገር ላይ ሆነን አሁን እንደዚህ በየጊዜው ፓርላማ የክነሴት ምርጫ በርግጥ እንትርክ እንዳልከው አዎ ብዙ ውድድር እንዳለ ነው የነገርከንና ግን ዋናነቱ ግን ከቤተሰብ እንነስ ስንመለከት ለምሳሌ ባልና ሚስት እኮ በፖለቲካም አንድ አይነት አቋም በርዕዮተ ዓለም እኮ የተለያየ ነው አይደል? ባለቤቴ እኔ ባልኩት ፓርቲ ምረጪ ብዬ ጫና አላደርግም በፈለገችው ትመርጣለች እኔ ሌላኛውን መርጣለሁ።
0: ትክክል ሻየው ይሄ ዲሞክራሲ የቤተሰብ ይጀምራል። ልጆችም ለራሳቸው ባለቤት ሚስት ለራስህ አንተ ለራስህ ነው። ለምን ይሄን ማከወነ ከቤት ዲሞክራሲ መጣረር ይጀምረ ማለት ነው። አንቺ ነው ይሄን ነው ብለህ ብታስገድድ ከሆነ እና በእውነት እስራኤል ሀገር ይሄ ነው ትልቁ ፎይታችንና ማለፍ ያለ ማለፉ ሳይሆን እኩል ተሳትፎ ቢወደቅም ቢታለፍም ይሄ እንደው እኮ ምን አለ መሰለህ እዚህ ሀገር ህግ አንድን ሰው አጣሎ ይሄን አድርግ ሚሶ ከኖረ ይቀጣል ይታፈራል። እና በጣም ዲሞክራሲ የሚባለው ስራ ሀገር ቁጥር አንድ ነው እና በዚህ ጀምራል እና
1: አንዳንድ ጊዜ ግን እንደው በህዝቡ መካከል ወይም በቤተሰብ መካከል ልዩነት እንዳይፈጠር ብዙ ጊዜ እንደው አንዳንድ ቦታ ላይ እንደውም ውጭ ፖለቲካ በኢትዮጵያ ፖለቲካ ሳይቀር ጸብ አምባጓሮ ስለነበረ ነው እና በቤት ውስጥ ያመለካከት የፖለቲካ ልዩነት ቢኖርም ጸብ ውስጥ መግባት አያስፈልግም።
0: እማ አሁን ጸቡ በየዋትስአፑ በየቲክቶኩ ታለ ጥላቻ አለ። ምንድነው ይሄ? እኔ ምደግፈው ታልደግፍ ብሎ ይጋጫሉ። ይሄ ያስተሳሰብ ችግር ነው እንጂ እንደውነት ፈጠኝ ራስ ሐሳብ አለ ማበረ ራሱ ሻዩ ራሱ ይሄ ወይም ሁለታችሁ ሶስታችሁ ጋር አንድ ምን መጣበት አጋጣሚ ሊኖር ይችላል። ይሄ የዚያ የፖለቲካው ሪዮትና የፖለቲካው እንቅስቃሴ ሁለት ሶስት አክ እንዲያመጣኝ አሊያ ግን ጥላቻው ምን አመጣው? አሁን አደጋው ይሄ ነው። ጥላቻው እንግዲህ ግሬን ታልደገፍክ አንተ ብዙ ነገር አለና ከዚህ ንውጣ እንልመድ ፖለቲካ መልመድ አለብን። እኛ የኖርነው ሀገር ብዙአችን የፖለቲካ እንደሆነት ትልቅ ሰው ነኝ ምርጫን ባውን አጠናናክ ይሉ የነበረበት ገጠር ነው። በቃ መንግስት ተቀይሮም እኮ ስንት ጊዜ ካለፈው በኋላ ነው ምን ሰማው የነበረ። አሁን ግን ከታ የተከታተልነ ገሌን ያንድም ጻለፈ ገሌና እና እግዚአብሔር ተመሰገነ ይሁን ጥላቻ ግን ጥሩ አይደለም። ቢፈልገውን እንደግፍ አለቀ ነገሩ እንጂ በግድና እናነግራን አድርግ ይሄንን ሰጣለን ቲክን ሰጣለን 50 ብር ወይ 100 ላ ላ ላ ላ ይሄ
2: ይኸውልህ
0: ሀይምሮ ነው ማለት ያለበት
2: አቶ ማባው አሁን ሀሳቡ በእውነት በሰላማዊ በሆነ ሁኔታ ያለምንም ግጭት አምባጓሮ ሳይሆን የሚመራው ስርዓተ መንግስት ጥሩ የሚመራው ቡድን ፓርቲ ይመረጥ የሁላችን ፍላጎት ስለሆነ አሁን እንግዲህ አሁንማ ዘንድሮውም በሚቀጥለው ኦክቶበር 7 ቀን በሀገራችን በሚካሄደው ብሔራዊ የክነሴት ምርጫ የኛ ማህበረሰብ አሁን ላይ በተለያዩ ፓርቲዎች ነው የሚወዳደሩ በካሆላ ባኑ በያሃዱ በያሻሩ በመሳሰሉ ናቸው። ይገርማል።
1: እስኪ ለማጠቃለል
2: ድምፅ ልዩነት ይኖረ ድምፅ በጣም ብትንትን ማለቱ አይቀርም።
0: አዎ ድግምኛ እንሄዳለን ብያለ የትን ብያ ለምን ያልክ እንደሆን ምንም የተጋተረ ስለሆነ ይሆን ይችላል። ዋናው ግን በሰላም ያለንን በፍቅር በጨዋታ ጨዋታን ማሸነፍ ኳስ ተጫዋች ይጣላል እንዴ? ተጣልቶ ኳስ ማሸነፍ ይቻል አይቻል? ኳስ ነጫው ጨዋታውን ብቻል
1: በቃ። አሁን ጥሩ ነገር አመጣህ። ፖለቲካውንም እንደ እግር ኳስ ሜዳ እንቁጠረውና በዛ ተጫውተን የተሸነፈ ያሸነፈ ለሌላ ግጥሚያ ይዘጋጅ። እርግጥ ኳስ ማሆን ፖለቲካ ሆኗል። ለማንኛውም እናመሰግናለን። ደህና ዋልልን። መልካም በዓል።
0: እናመሰግናለሁ። መልካም
3: በዓል። እናመሰግናለን። ማባው የንጉስ ልብስ ነው አሉ አይደል?
1: እሺ ጥሩ። እንግዲህ አድማጮቻችን ፕሮግራማችን ላይ ተጠናቀቀ። ለባልደረባችን ወርቅነሽቴ፣ ለቴክኒክ ባለሙያችን ገብርኤል ኮይን፣ በፕሮግራማችን ለተሳተፉ ላዳመጡን ሁሉ እናመሰግናለን። ሻየው እንግዲህ መልካም ቀን ምሽት
3: ዘመነ አመሰግናለሁ።
1: ማምሻው ላይ ደግሞ
3: እናንተ እናስተናግዳለን።
1: አድማጮቻችን አይደለም ስቱዲዮ መልቀቅ ስላለብን ነው በዚህ ዜማ እንሰና

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
0: ሀግ ስኮት ሳሚያህ መልካም ይዳስ ባል ነው። ካፒታል ከነገ አረብ ምሽት ጀምሮ ነገ ከነገ በስቲያ ቅዳሜ ሰንበት ላይ ጀምሮ የመጀመሪያው የሱኮት የዳስ ባል ይጀምራል። እንኳን አደረሰን። እለቱ ዛሬ እንደ አውሮፓ ዘመን አቆጣጠር ዩድ ግሜል በትሽሬ ታብሽን ፔዛይን እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 24 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ሐሙስ መስከረም 14 ቀን ንቅለስ 19 ዓመተ ምህረት ነው። የቴክኒክ ባለሙያችን ጋብርኤል ኮሄን ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠይ ዘመንና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ ወቅታዊ ዘገባ፣ ሳምንታዊ የወጣቶች ፕሮግራምና ቃለ ምልልስ አለን። አሁን የሰዓቱን ዜና እናስቀድም ካዘጋጁ ሰጠይ ዘመን።
2: አመሰግናለሁ ይሻያው። አርዕስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተባበሩት መንግስታት ድርጅት ዓመታዊ ጉባኤ ተገኝተው ዛሬ ምሽት ንግግር ያሰማሉ ተብሎ እየተጠበቀ ነው። የክፋር ሳባ ከተማ ከንቲባ ራፊ ሳአር በካልኬሊያ ከተማ አካባቢ ዋሻ መገኘቱ እጅግ የሚያሳስብ መሆኑን ገለጹ። አሜሪካና ኢራን ድርድር መጀመራቸውን ቢያድሱም ውይይቱ ስለመቀጠሉ ግልጽ የሆነ አቋም የሌለ መሆኑ ተገለጸ። በኢትዮጵያ ያለው የእርስ በርስ ግጭት እንደገና አገረሸ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በተባበሩት መንግስታት ድርጅት ዓመታዊ ጉባኤ ተገኝተው ዛሬ ምሽት ንግግር ያሰማሉ ተብሎ እየተጠበቀ ነው። ኔታንያሁ ዛሬ ከሰዓት በኋላ ኒውዮርክ የደረሱ ሲሆን በእስራኤል ሰዓት አቆጣጠር ምሽት 9 ሰዓት ላይ በተባበሩት መንግስታት ድርጅት ዓመታዊ ጉባኤ ተገኝተው ንግግር ያደርጋሉ ተብሎ ይጠበቃል። ኔታንያሁ በንግግራቸውም የሀገሪቱን ጉዳይ፣ የኢራን ሁኔታ፣ የፍልስጤማውያን ጉዳይ፣ የአብርሃም ስምምነትን ጠቀሜታና ሌሎች ርዕሶችን አንስተው ንግግር ያደርጋሉ ተብሎ ተገምቷል። ይህ በእንዲህ እንዳለ 81ኛው የተባበሩት መንግስታት ድርጅት ዓመታዊ ጉባኤ በኒውዮርክ አሜሪካ እየተካሄደ ይገኛል፣ ቀጥሏል። የድርጅቱ ዓመታዊ ጉባኤ ባለፈው ማክሰኞ የጀመረ ሲሆን የተለያዩ ሀገራት መሪዎችም ንግግር ሲያደርጉ ቆይተዋል። የሌሎች አባል ሀገራት መሪዎችም ንግግር ማድረጋቸውን ይቀጥላሉ። የተባበሩት መንግስታት ድርጅት ዋና ጸሐፊን ጨምሮ የሶሪያ፣ ቱርክና ሌሎች ሀገራት መሪዎች በንግግራቸው እስራኤልን ወቅሰዋል። የአልጄሪያው ፕሬዝዳንት የተባበሩት መንግስታት ድርጅት የተቋቋመበትን መርህ የጣሰ አካል ሆኗል በማለት ተችተዋል። የክፋር ሳባ ከተማ ከንቲባ ራፊ ሳአር በካልኬሊያ ከተማ አካባቢ ዋሻ መገኘቱ እጅግ የሚያሳስብ መሆኑን ገለጹ። ከንቲባው ከካኔ ዜና ክፍል ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት በአካባቢው የቁፋሮ ድምፅ እንደሚሰማ የሻሮን አካባቢ ነዋሪዎች ለብዙ ዓመታት ሲያሳስቡት የቆዩት ጉዳይ ነው። ሁኔታው በጣም አሳሳቢ ነው ካሉ በኋላ ይህ ጉዳይ እንቅልፍ የሚነሳ ነው፣ በተለይ ደግሞ ውሳኔ የሚያስተላልፉ አካላትን እንቅልፍ የሚነሳ ነው። እኔ በጣም አሳስበኛል። አንዳንድ ነዋሪዎች ቁፋሮ መስማታቸውን ሲናገሩ ነበር። አሁን ጉዳዩን ችላ ብሎ ማለፍ አይቻልም። ከጥቅምት 7 በፊት የደቡብ ነዋሪዎች የዋሻ ቁፋሮችን ሲሰሙ እንደነበር ተናግረዋል። አሁንም በዚህ አካባቢ እንደዚሁ እየተናገሩ ይገኛሉ። እውነታውን መካድ አይገባም ብለዋል የክፋር ሳባ ከተማ ከንቲባ። በአሜባ ተይዞ በራምባም ሆስፒታል ሲታከም የቆየ 9 ዓመት ልጅ ባሩህ ናሬ በሕይወቱ አለፈ። ልጁ በኪኔሬት ሐይቅ ከዋኘ በኋላ ነው ጭንቅላትን በሚጎዳ አሜባ የተያዘውና ሕይወቱ ያለፈው ተብሏል። ቃል አቀባያችን ካደረሰን ዘገባ መረዳት እንደቻል ነው በሽታ ያልተለመደ ነው። በዓለም ላይ 500 የሚሆኑ ሰዎች ተይዘዋል፣ 3ቱ በእስራኤል ተብሏል። አሜሪካና ኢራን ድርድር መጀመራቸውን ቢያድሱም ውይይቱ ስለመቀጠሉ ግልጽ የሆነ አቋም የሌለ መሆኑ ተነገረ። አንድ ስማቸው ያልተጠቀሰ ዲፕሎማት ከካኔ ዜና ክፍል ጋር ባካሄዱት ቃለ ምልልስ እንደገለጹት በአሜሪካና ኢራን መካከል ድርድሩ እንዲታደስ ያደራደረችው ካታር ናት። ሂደቱን የሚተቹ የኢራን ባለስልጣናት አሉ ብለዋል። የአሜሪካና ኢራን ድርድር መታደስ ፕሬዝዳንት ትራምፕና አማካሪያቸው ስቲቭ ዊትኮፍ ድርድሩ መልካም ጎን የሚታይበት ነው ብለውታል። ይሁን እንጂ ኢራን በስምምነት የተለያዩ ቅድመ ሁኔታዎችን ያስቀመጠች ነው። ከነዚህ መካከለም ጦርነቶችን በሁሉም ግንባሮች ማቆም፣ በኢራን ላይ የተጣሉ ማዕቀቦችን ማንሳትና የተያዘባት ገንዘብ እንዲለቀቅ የሚሉት ይገኙበታል። በኢራን ላይ ጦርነት በተከፈተበት ወቅት ከተያዙ አራት ዋና ዋና ኢላማዎች መካከል አንዱ ሙሉ በሙሉ አልተሳካም። ጦርነቱ ኢራን ብዙ ጉዳት ቢደርስባትም እስካሁን እጇን አልሰጠችም። ለአሜሪካም ሆነ እስራኤል በኢራን ጉዳይ ብዙ የቤት ስራ ይቀራል ተብሏል። በኢትዮጵያ ያለው የእርስ በርስ ግጭት እንደገና ማገርሸቱ ተገለጸ። በኢትዮጵያ ፌዴራል መንግስትና በአንዳንድ ክልሎች ባሉ ታጣቂ ቡድኖች መካከል ያለው ችግርም ሆነ ከትግራይ ክልል ጋር ያለው አለመግባባት መፍትሄ አልባ ብዙ ጊዜያትን በመውሰዱ ግጭቱ እንደገና አገርሽቷል። የካን ዜና ክፍል ዲፕሎማቶችና አንዳንድ የኢትዮጵያ ባለስልጣናት ዋቢ በማድረግ ሰሞኑን እንደዘገበው የኢትዮጵያ ማዕከላዊ መንግስት የሚቆጣጠራቸውና በትግራይ ክልል የሚገኙ አየር መንገዶችን የህወሓት ኃይሎች መቆጣጠራቸው ተገልጿል። ትግራይና አፋር፣ ትግራይና አማራ ክልሎችን በሚያዋስኑባቸው አካባቢዎችም ግጭቶች ተነስተዋል። በአፍሪካ ህብረትና የምስራቅ አፍሪካ የልማት በየነ መንግስታት ድርጅት ኢጋድ በፌደራል መንግስትና በሌሎች ታጣቂ ቡድኖች መካከል የተቀሰቀሰው ጦርነት እንዲቆምና ውይይት እንዲጀመር ጥሪ አቅርበዋል። ኢትዮጵያ መንግስትን እንቃወማለን ያሉ 7 ድርጅቶች ባለፈው ሳምንት ውህደት መፍጠራቸውን ማስታወቃቸው ይታወሳል። 7ቱ ድርጅቶች ትብብር ለህልውና የተሰኘ ጥምረት መመስረታቸውም በይፋ አስታውቀዋል። የገንዘብ ምንዛሬ የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቀል ከ2 ሳንቲም ሲመነዘር አንድ ዩሮ በ3 ሸቀል ከ44 አጉሮ ተለውጧል። በመጨረሻም የአየር ንብረት ትንበያ በነገው ዕለት የአየሩ ጸባይ ከዛሬው ጋር ተመሳሳይ ይሆናል። ጠዋት አካባቢ በአንዳንድ አካባቢዎች አልፎ አልፎ ሊያካፋ ይችላል ብሏል። ቅዳሜ ግን ሙቀቱ ይቀንሳል በጣም ብለዋል የአየር ንብረት ትንበያ ባለሙያዎች። የነገ የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 28፣ በቴላቪቭና አካባቢዋ 30፣ በሃይፋና አካባቢዋ 29፣ በብኤርሸባና አካባቢዋ 31፣ በኤላትና አካባቢዋ 36 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ሻያው ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: ሰጠኝ ዘመነ ለዜናው አመሰግናለሁ። እናመሰግናለን ብለን ወደ መጨረሻ የአየር ጸባይ ሁኔታም እንዲያውም ነገ ጠዋት በጥቂቱ ያካፋል የሚለው ጥሩ ዜና ስንሰማ መቼም ዝናብ ህይወት፣ ዝናብ ውሃ ስለሆነ የሚያስደስት ነውና። እሺ እንግዲህ ወደ ቀጣዩ ዝግጅት ለማለፍ

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። የተለያዩ ርዕሰ ጉዳዮች አሉን። የባህልና ስፖርት ሚኒስተር ሚኪ ዙዋር ናዛ የተሰኘው ፊልም በፊልም ቤቶች ኃላፊነት እንዳይሰራጭ ባልተለመደ ሁኔታ ጥሪ አቅርበዋል። ይሻየው ሁኔታው እንዴት ይታያል?
1: አመሰግናለሁ። የባህልና የስፖርት ሚኒስተር ሚኪ ዙዋር በእስራኤል የፊልም ቤቶችና የሲኒማ ተቋማት አስተዳዳሪዎችም ናዛ የተባለው ፊልም እንዲሁም ዮባል አብርሃም እና ራሄል ሹር እንዲያሳዩ ያደረጉትን ጣልቃ ገብነት በፊልም ዙሪያና በቬትንስ ፌስቲቫል ማሸነፉ ላይ ከተነሳው ሰፊ የህዝብና የፖለቲካ ማዕበል ጋር የተያዘ ነው። የሚኒስትሩ ሮሮ ክስ ሚኒስተር ሚኪ ዙዋር ፊልሙን ውሸታም ብለው የገለጹ ሲሆን በእስራኤል ላይ የተዛባና የከፋ ገጽታ እንደሚያሳይ ተናግረዋል። ሚኒስትሩ ፊልሙን ለህዝብ እንዳይቀርብ በእይታ በፊልም ቤቶች በሲኒማ ቤቶች ላይ እንዳይቀርቡ ጥያቄ አቅርበዋል። ተጨማሪ እርምጃዎች ደግሞ ለፊልም ቤቶችና ሲኒማቶች ከተደረገ ጥያቄ ባሻገር በፊልሙ ዙሪያ የተነሳ ውዝግብ ሚኒስትሩም በፈጣሪዎቹ ላይ የሚወሰዱ እርምጃዎችም ከሀገር ውስጥ ጉዳይ ሚኒስተር ጋር በመተባበር የሁኔታዎችን የዜግነታቸውን ጉዳይ መመርመር ጨምሮ እንዲመርመሩ ጥያቄዎችን አስነስተዋል። የሀሳብ ነጻነት ከህዝብ ትችት አንጻር የፊልሙ ማሸነፍና በእሱ ዙሪያ ያለው የማነጋገሪያ በእስራኤል የህዝብና የባህል መስክ ውስጥ ከፍተኛ ክርክር አስነስተዋል። በአንድ በኩል የኪነ ጥበብ አካላትና ፖለቲከኞችን ይህ በጦርነት ጊዜ የተደረገም የፕሮፓጋንዳና አጥፊ ስራ ነው ሲሉ ይከራከራሉ። በሌላ በኩል ደግሞ በርካታ ፈጣሪዎችና የባህል ሰዎች የፈጠራና የሀሳብ ነጻነት ለመከላከል ወጥተው የፖለቲካ አካላት በባህል ተቋማት የእይታ ይዞቶች ላይ እንዲቀጥል ደህንነት መብታቸው መናገር ማስተያየት የማቅረብ ፊልም የማዘጋጀት መብት እንዲጠበቅ እየተከራከሩ ነው። ሲሆን ወደ ቀጣዩ ወቅታዊ ዘገባ ስናልፍ ደግሞ ሰጠይ ዘመነም ያለው በእስራኤል ብሔራዊ የክነሴት የፓርላማ ምርጫ ቀን እየተቃረበ ሲሆን የማዕከላዊ አስመራሽ ኮሚቴም እንቅስቃሴ ውስጥ ምን ይመስላል?
0: አመሰግናለሁ ይሻየው። 26ኛ እስራኤል የክነሴት ምርጫ የፖለቲካ ፓርቲዎች ዝግጅት እና የምርጫ ቦርድ እንቅስቃሴ እንመለከታለን። እስራኤል ዲሞክራሲያዊት ሀገር ናት። ከተመሰረተች ከ1948 ዓ.ም አንስቶ እስከ ዛሬ ድረስ መንግስቶቿን የምትቀያይረው በምርጫ ብቻ ነው። ዛሬም ለ26ኛ የክነሴት ወይም የፓርላማ ምርጫ አስፈላጊውን ዝግጅት እያደረገች ትገኛለች። 38 የፖለቲካ ፓርቲዎች በመጪው ክነሴት ምርጫ ለመወዳደር በምርጫ ቦርድ ተመዝግበዋል። ምርጫው ፍትሃዊና ታማኝ እንዲሆንም የምርጫ ቦርድና ሌሎች የሚመለከታቸው ክፍሎች ምርጫውን በትክክለኛ መንገድ ለማከናወን እንቅስቃሴያቸውን ቀጥለዋል። የምርጫ ቦርድ የእጩ ተወዳዳሪዎችን ስም ከፖለቲካ ፓርቲዎች ከተቀበለ በኋላ ግን ከውድድሩ እንዲሰረዙ የተለያዩ ፓርቲዎችና ተወዳዳሪዎች እየቀረቡለት መመልከት ጀምሯል። ውሳኔ ያስተላለፈባቸው አካላትም አሉ። ምንም እንኳ የምርጫ ቦርድ ውሳኔ መጨረሻ ባይሆንም ውሳኔው ግን ልዩ አንደምታ ያለው ነው። የምርጫ ቦርድን ውሳኔ ከፍተኛው ፍርድ ቤት የማይሽረው ከሆነ እንዳይወዳደሩ የታገዱ ፓርቲዎችም ሆኑ እጩ አባላት በመጪው ጥቅምት 27 ቀን 2026 ዓ.ም በሚካሄደው ብሔራዊ የክኔሴት ምርጫ አይሳተፉም። የባላድ ፓርቲ ሊቀመንበር ሳሚ አቡ ሻህዳ በመጪው የክኔሴት ምርጫ ከውድድር እንዲሰረዙ የዑጽማ ይሁዲት ፓርቲ ለማዕከላዊ አስመራጭ ኮሚቴ አቤቱታ አቅርቦ ኮሚቴውም ውሳኔውን አስተላልፏል። የዑጽማ ይሁዲት ፓርቲ የባላድ ፓርቲ ሊቀመንበር ከምርጫ ውድድር እንዲሰረዝ የጠየቀው ሳሚ አቡ ሻህዳ ጥቅምት 8 ቀን 2013 ዓ.ም ባደረጉት ንግግር የሽብር ጥቃቱን ደግፈው ተናግረዋል በሚል ነው። የባላድ ፓርቲ ሊቀመንበር ሳሚ በሰላማዊ ሰዎች ላይ የሚደርስን ጉዳት እቃወማለሁ ቢሉም የማዕከላዊ አስመራጭ ኮሚቴ እንዳይወዳደሩ ወስኗል። የመጨረሻው ውሳኔ ግን የከፍተኛው ፍርድ ቤት ይሆናል። የሪሽማ ምሽተፌት ፓርቲና አባል የሆኑት ኦፌር ካሲፍም ከምርጫ ውድድር ተሰርዘዋል። የማንሱራ ባሱራም ፓርቲም ተመሳሳይ ጣፈንታ ገጥሞታል። በተመሳሳይ ሁኔታ የዑጽማ ይሁዲት ፓርቲ ከምርጫ እንዲሰረዝ ይግባኝ ቀርቦ ነበር፣ ግን 11 አባላት ሲቃወሙ 10 በመደገፋቸውና አንድ ድምፅ ታቅቦ በማድረጉ ዑጽማ ለወዲት አልተሰረዘም አዲሞክራቲም የተሰኘው ፓርቲ እንዲሰረዝ የቀረበውን ሐሳብም ውድቅ አድርጓል ሐሳቡን አቅርበት የነበረው የኡስማይ ወዲት ፓርቲ ነው እስራኤል ዲሞክራሲያዊት እና ይሁዳን ሀገርናት ብሎ ፓርቲው አምንም እንዲሁም በዘረኝነት ግጭት እንዲፈጠር ያደርጋል በሚል ምክንያት ነው ያስመራጭ ኮሚቴው የጽዮን ታዳቲ ዝሁት ፓርቲ እንዲሰረዝ የቀረበውን ሐሳብም ውድቅ አድርጓል በቀጣይ የሚሆነውን ደግሞ አብረን እንመለከታለን ሻያው ወደ ቀጣይ ወቅታዊ ዘገባችን سنልፍ ደግሞ አውሮፓውያን በዮርዳንና ሰማርያ ቀበሌዎች ኢኮኖሚያዊ ማቀቦችን ጥለዋል እንዴት ነው ያለው ሁኔታ
1: መሰግናለሁ የሆላንድ መንግስት ዜጎቹ በእስራኤል በዮርዳንና ሰማርያ ቀበሌዎች የሰፈሩ ይሁዶች የሚያመርቱትን ማንኛውም ምርት እየገዙ ወደ ሆላንድ በሚያስገቡ ዜጎች ከስድስት ዓመት በላይ በከባድ በስር እንዲቀጡ የወንጀል መቅጫ ህግ ማውጣቱና ዛሬ ተግባር ላይ መዋል መጀመሩን አስታወቀም። ይህ ኢኮኖሚ እገዳ ማዕቀብ በእስራኤል ወይም በሆላንድ ላይ የሚደርሰው ጉዳት ለጊዜው አልታወቀም። ዛሬ በሆላንድ በስራ ላይ የዋለው ትዕዛዝ ከሰፈሮቹ የሚደረግ የማስገባትና ንግድን የሚከለክል ሲሆን የግል ተገዢዎች የግል ተጓዦችን ነጋዴዎች እቃዎችን መግዛት መሸጥን የሚያግድ ሲሆን በይሁዳና ሰማርያ ቀበሎ እንዲሁም በምስራቅ ኢየሩሳሌም ወይም ከጎላን ኮረብታ እቃዎችን ወደ ሆላንድ ማስገባት የእስራኤል ቅጣቶችን ወይም ከፍተኛ የገንዘብ መቀጫዎች ሊያስከትል ይችላል ለዜጎቹም ለሆላንድ ዜጎቹም የመንግስት ከሰፈሮች የሚመጡ ምርቶችን ማስገባት ማሻሻትና መሸጥ ክልከላ ዳሬ አሙስ በሆላንድ በስራ ላይ ውሏል በህግ የሚገኙት የጉምሩክ በሆላንድ ዋና ከተማ በሃግ የሚገኙ የጉምሩክ ባለስልጣናትና የውጭ ጉዳይ ሚኒስቴር ማስታወቂያ መሰረት ትዛዙ በኩባንያዎች የንግድ ማስመጣት ሆነ ወደ ሀገሪቱ በሚገቡ የግል ተጓዦቹ እቃዎች ላይ ይሰራል። ትዛዙ በውጭ ሀገራት የሚንቀሳቀሱ የንግድ ኩባንያ ከሰፈሮች ማለት በሰፈሮች ሲባል ይሁዳና ሰማርያን የሚመለከት ጋር ሲሆን በሚያደርጉት ንግድ ውስጥ መደራደርን ወይም ተሳትፎም ይከለክላል። እንግዲህ የሁኔታ በተመለከተ ነው እንግዲህ በአከራካሪነቱ እንደቀጠለ ሲሆን ወደሚቀጥለው ርዕሰ ጉዳይ سنናልፍ ደግሞ ሰጠይ ዘመነ ያው ወደ ላይ سنናልፍ ምን ይሆናል ማለት ነው
0: የተባበሩት መንግስታት ድርጅት አመታዊ ጉባኤ ነው የተባበሩት መንግስታት ድርጅት ከሁለተኛው ዓለም ጦርነት በኋላ የተቋቋመና በዓለም ዙሪያ ግጭቶችን በማስቆም መረጋጋትን ለማምጣት የተመሰረተ ድርጅት ነው ይሁን እንጂ ከአመታት ወዲህ የተቋቋመበትን መርህ በመዘንጋት የተወሰኑ ሀገራት አጀንዳ የሚያራግብና ሚዛናዊነት የጎደለው ድርጅት እንደሆነ ቅሬታ የሚያቋቋመበትን መርህ በመዘንጋት የተወሰኑ ሀገራት አጀንዳ የሚያራግብና ሚዛናዊነት የጎደለው ድርጅት እንደሆነ ቅሬታ የሚያቀርቡ ብዙ አካላት አሉ ድርጅቱም ከአመት አመት ኃላፊነቱን እየተወጣ አይደለም ይባላል። በየአመቱ አመታዊ ጉባኤ ቢያደርግም በመርህ ደረጃ የሚያስቀምጣቸውን መርሆች በተግባር እያሳየ አይደለም። 81ኛው የተባበሩት መንግስታት ድርጅት አመታዊ ጉባኤ ባለፈው ማክሰኞ መጀመሩ ይታወሳል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ እንደተለመደው እስራኤልን ወቅሰዋል። አንቶኒዮ ጉቴሬስ የተባበሩት መንግስታት ድርጅትን አመታዊ ጉባኤ መክፈቻ ወቅት ባሰሙት ንግግር ስልጣን ከያዙ ጊዜ አንስቶ እስካሁን ድረስ እስራኤል ከጥቅምት 7 ወዲህ ባዛ ሰርጥ የፈጸመችው ውድመት በጣም ከፍተኛ ነው ብለውታል። ጉቴሬስ ንግግራቸውን በመቀጠል የጥቅምት 7ቱ የሽብር ጥቃት ከደረሰ በኋላ እስራኤል በከፍተኛው ጦርነት በከፈተችው ጦርነት ባዛ የተፈጸመው ውድመትና ውድቀት በኋላ ጸሐፊነት ያላየሁት ነው በማለት ከወነጀሉ በኋላ እስራኤል በዮርዳንና ሰማርያ ቀበሌዎች ያላትን ፖሊሲም ተችቷል። በአካባቢው ያለው ግጭት የሰፈራ ቀበሌዎች መስፋፋት ሁለት ሀገራት ለሁለት ህዝቦች የሚለውን መርህ የሚያስቀር ነው ብለዋል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ። የቱርክ ፕሬዝዳንት ኤርዶዋንና ሌሎች መሪዎችም በእስራኤል ላይ ወቀሳ ሰንዝረዋል። እስራኤሉ ጠቅላይ ሚኒስትር ቢንያሚን ናታንያሁ በድርጅቱ ጉባኤ ተገኝተው ንግግር ለማሰማት ኒውዮርክ ገብተዋል።

0: ዛሬ ምሽት 9 ሰዓት ላይ ንግግር ያደርጋሉ ተብሎ ይጠበቃል። የተለያዩ አካባቢያዊና ዓለም አቀፍ አጀንዳዎችን ያነሳሉ ተብሎ ይጠበቃል። የተባበሩት መንግስታት ድርጅት አመታዊ ጉባኤ ከማድረጉ ባሻገር በዓለም ላይ ለአመታት የዘለቁ ግጭቶችን ለማስቆም፣ ሰብአዊ መብቶችን ለማስከበርና ዓለምን እኩል ለማገልገል ቢነሳ የተቋቋመበትን መርህ ተገብራል የሚል እምነት አለን። ኢሻያው ዘገባው ይህን ይመስላል።
1: አመሰግናለሁ ሰጠ ዘመን። እንግዲህ ወደ ቀጣይ ዝግጅት ስናልፍ

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የወጣቶች ፕሮግራም ነው። በዛሬው የወጣቶች ፕሮግራም የመጀመሪያ የህግ ዶክተር ከሆነው ኢሳቅ ደሴ ጋር ቃለ ምልልስ እናደርጋለን። የህግ ጠበቃ ኢሳቅ ደሴ በእስራኤል ቤተ እስራኤላውያን ታሪክ የመጀመሪያው የህግ ተማሪ ነበር። አሁን ደግሞ በዚህ ዘርፍ ቀጥሎ በህግ ዘርፍ ዶክትሬት ዲግሪውን ሰርቶ ተመርቋል። ይህን በተመለከተ ከሱ ጋር ቃለ ምልልስ እናደርጋለን። የህግ ጠበቃ ኢሳቅ ደሴ የትምህርት ተሞክሮ ለብዙ ወጣቶች አርአያ ይሆናል ብለን ነው የምናቀርበው። እንድትከታተሉን አስቀድመን እንጋብዛለን። እነሆ ቃለ ምልልሱ። ጤና ይስጥልን የህግ ጠበቃ ኢሳቅ ደሴ፣ እንደምን አለ?
1: ጤና ይስጥልን ሰጠኝ፣ እንደምን አለልኝ?
0: እኛ ደህና ነን። በመጀመሪያ እንኳን ደስ አለህ እንላለን።
1: እንኳን አብሮ ደስ አለን። የኔ ደስታ የህብረተሰቡም ደስታ ነው። ደስታው ልኩን ያለፈ ነው። በጣም ደስ ብሎኛል።
0: በጣም ደስ ይላል። እንግዲህ ከመግቢያዬ ለመጠቆም ሞክሬያለሁ፣ የተለያዩ ርዕሰ ጉዳዮች ይኖሩናል። በዚህ ዙሪያ ነው የምንወያየው። እንግዲህ በህብረተሰቡም ትታወቃለህ፣ ከእኛ ጋርም በትብብር ብዙ የምሰራበት ሁኔታ ነበር፣ አሁንም ትቀጥላለህ። እንደው የመጀመሪያው የህግ ዶክተር በቤተ እስራኤላውያን ዘንድ ሲባል ምን አይነት ደስታ ተሰማ?
1: ከዚህ ላይ ትንሽ ለማረም ካልሰለ ከኔ በፊት አንድ የጨረሰ ሳይኖር አይቀርም። ቤተ እስራኤል አይመስለኝም፣ ግን ከሌላ አገር መጥቶ ስኮላርሽፕ አግኝቶ በሂብሩ ዩኒቨርሲቲ የጨረሰ ኢትዮጵያዊ ያለ እዚህ አልኖረም። አሁን የሚሰራው ኢትዮጵያ ነው፣ ግን ብሩክ ተሾመ ሲባል የሚታወቅ አለ። ግን ከዚህ የቤተ እስራኤል አብራክ የወጣ ግን ከዚህ ሀገር መጥቶ እዚህ ሀገር ተምሮ ውትድና ሂዶ ከዛም የመጀመሪያ ዲግሪ እና የሁለተኛ ዲግሪ ከእስራኤል አድርጎ ዶክተሬት በህግ የተመረቀ ያው እድሉ ሆኖ እኔ የመጀመሪያ ማለት ይችላል።
0: በጣም ጥሩ። እስኪ ስሜት ክናጋራን ለማስተካከያው እናመሰግናለን። ግን ከቤተ እስራኤላውያን የመጀመሪያው ነህና እንዴት ነው የነበረህ ደስታ? ቀላል አይደለም ዶክተር ለመባል ወይ የዶክትሬት ዲግሪን ለመስራት።
1: ይኸውልህ ከመጀመሪያውም አንዳንድ ጊዜ ሰዎች ለዶክተራት ጥናት በሚሄዱበት ጊዜ ብዙ ጊዜ የምላቸው ምንድን ነው፣ ዶክተራትን ለማጥናት የምትፈልጉት ያው ዶክተር የሚለውን ታይትል ለማግኘት ከሆነ አትሄዱ ነው። ግን ይሄ የእናንተ ዶክተሬት ማግኘቱ ለወደፊት እድገታችሁ የሚጠቅም ከሆነ ከወደፊት ራሳችሁን ከፍ ከፍ ለማድረግ የሚረዳ ከሆነ እሱን አድርጉት ነው። እና የሚገርምህ ይህንን ዲግሪ ለማግኘት በጣም በጣም በጣም በጣም መሰዋት ነው የጠየቀ ነው። ምክንያቱም ጥናቱ የንጽጽር ጥናትም አለ። ማለትም ከእስራኤል ሀገር ያለውን የህግ ሁኔታ ከሌሎች ሀገሮች ጋር ማዛመድ ያስፈልጋል። እና ያ ደግሞ ብዙ የእንግሊዝኛ ማንበብም ያስፈልጋል፣ ሌሎችንም ያስፈልጋል። የሚገርምህ ከብራዚል እስከ ኢትዮጵያ የደረስኩበት ጊዜ አለ፣ ጽሁፎችን ለመፈለግ ህጎች እንደሚሉ፣ ፍርድ ቤቶች የወሰኗቸው ውሳኔዎች እንደሚሉ። እና ያም ሁሉ ደክመህ ውጤታማ ሲሆን የሚሰማ ስሜት ያ ነው ማለት ያቅታል። እና ያን ደግሞ ደስታ ሊያውቅ የሚችለው ይህንን ፕሮሰስ ያለፈና ምን አይነት ድካም የደከምከውን ሻይ ነው። ከመካከሉ ያው ማወቅ ያለብን አሁን የዶክተርትን እያጠናው እያለሁ እግዚአብሔር የሚሳዩ ነገር የለም፣ ሁለት ወንዶች ልጆች ተወልደውልኛል። እና ዶክተር እንደትን ሳጠና ልጅም እያሳደግኩ ነው ማለት እችላለሁ። ከዛ ውስጥ ኮሮና ነበረ፣ ከዛ መካከል ደግሞ ሁለት ጦርነቶች ነበሩ። እና አንዳንድ ጊዜ ረቂቅ ጽሁፎችን በምጽፍበት ጊዜ ያለህበት ሁኔታ ወጣ ብለህ የማሰብና የማፍለቅ ችሎታ እንዲኖር ያስፈልጋል። እና እንደዚህ አይነት አጋጣሚዎች ደግሞ መሰናክል ነው የሚሆኑት። እና ያን ሁሉ አልፎን እዚህ ደረጃ መድረሱ እኔ ደስ ብሎኛል። የእኔ ደስታ ደግሞ ያው የህብረተሰቡ ደስታ ስለሆነ እንኳን አብሮ ደስ ያለን ነው የምለው።
0: አዎ በጣም ሌላው እንግዲህ በዚህ ሂደት ውስጥም ባለቤትህም ትልቅ ድርሻ አላት። ባለቤትህም ያው ለጊዜው ቃለ ምልልስ ለማድረግ ፍላጎት እንደሌላት ነግረህናል። ግን እሷም ራሱ አመርቂ ውጤት ያመጣችበት ሁኔታ አለ እና እንደው በአጭሩ ስለሷ
1: ሁል ቤት አንዳንድ ጊዜ ጥሩ ቤተሰብ ማደግና ጥሩ ቤተሰብ ጋር መኖሩ በጣም አስፈላጊ ነው። የባለቤት ማበረታታት እሷ የቤቱ ምሰሶ ሆነች ማለት እችላለሁ። ጠንካራ ጎበዝ ታታሪ ነች እና እኔ የደረስኩበት ውጤትም የእሷ ግፊትና የእሷ ድጋፍ ስላለበት ነው። እሷም ደግሞ በጣም በጣም ጥይት የሆነች ታታሪ፣ ሰዋን የማትንቅ የምታተኩር ነች። እሷም ደግሞ ስላለበት ነው። እሷም ደግሞ በጣም በጣም ጥይት የሆነች ታታሪ፣ ሰዋን የማትንቅ የምታተኩር ነች። እሷም ደግሞ ያው ባለፈው ሳምንት የሚገርም ነው እኔ እንደ ሰኞ ዶክተሬቱን እንዳለኩኝ እንዳውቄ እሷ በበነገታው ከፕሬዚደንቱ ዳራሽ ያው የሹመቱ ቀን ነበረ እና አንድ ላይ ጨረሰ ማለት ይቻላል።
0: ዳኛው ናት ተሾመች ማለት
1: ነው። የዳኝነት ስራ ተሰጥቷታል። ግን አሁን ዳኞች ደግሞ ለቃለ መጠይቅ በሚቆሙበት ጊዜ ልዩ ጥያቄ ስለሚነሳ እነሱም ደግሞ አስቀድሞ ፈቃድ መጠየቅ አለባቸው። ከዛም ደግሞ ያው በፍርድ ቤት የሚሰሩ ዳኛዎች ደግሞ አንዳንድ ጊዜ ጋዜጣ ወይም ሬዲዮ ወጥተው ለመናገር ብዙም አይፈቀድላቸውም። እና እሷም ደግሞ ዋናው ስኬታማ ነው የምለው ያ ነው። እና የሚገርም እሷም ትደግፈኛለች፣ እኔም ደግፋታለም። ተሳስበን ተባብረን እያደረግነው ስራ ነው። እና በእሷም በጣም በጣም ነው የምኮራባት።
0: ለዚህ ተያይዛችሁ ነው ያደጋችሁት። በጣም ደስ ይላል። ለአንተም ለባለቤትም እንኳን ደስ አላችሁ እንላለን። ጥሩ ነው እንግዲህ ጊዜው ሲፈቅድ ደግሞ እሷን ቃለ ምልልስ የምናደርግበት ሁኔታ ይኖራል። እንዲያው አንተ ህግና ፍትህን ከመጀመሪያው ለምን መረጥክ እስኪ?
1: እኔ ያው ሳድግም አያቴ ነው ያሳደጉኝ። እናቴና አባቴ ሁን ያሳደጉኝ ሴቷ አያቴና ወንዱ አያቴ ናቸው። እና አያቴ ቄስ ዳዊት ያቆ ነው የሚባለው፣ ነፍሱን የማረው። ባለቤትም ደግሞ ወይዘሮ አዛለች ገባሪ፣ ነፍሷን የማረው። እና በጣም አሞላቀው ነበር ያሳደጉኝ። ግን ያም ሆኖ ግን ለህብረተሰብ ያላቸው አመለካከት፣ የሰውን የመርዳት፣ እኩልነትን ማስፋፋት፣ ሰው ሲበደል ዝም ብሎ አለማለፍን ከዛ ነው። የቤተሰብ ጥረትን ደግሞ ስለ ትምህርት ምነት ደግሞ የቀሰብኩት ደግሞ ከአባቴ ነው። አባቴ የሚገርመው ሙላቴ ደሴ በ52 ዓመቱ ነው ከናዝሬት እስከ ባሪላን እየመጣ የሶሻል የመጀመሪያ ዲግሪውን ከዚህ ያገኘው። እና ከሱ ደግሞ ትጋት ምን እንደሆነ፣ ለህብረተሰብ መርዳት ምን እንደሆነ ከሱ ነው የተማርኩት። እና ብዙውን ጊዜ ፊልም ሳይ፣ ድሃዎችን፣ የተጎዱ ሰዎችን፣ የሚሄዱ ጠበቃዎች ሳይ እነሱን ለመምሰል ፍላጎትም ነበረኝ። እና አንዳንድ ጊዜ አንድ ሰው ሲበደል አልፎ መሄድ ይከብደኛል፣ ዝም ማለት ያክረኛል። አንዳንድ ጊዜ ሰዎች ምን አገባ የእነሱ ጉዳይ ነው፣ ምን ለምን ጠርቃ ትገባለህ የሚል ጊዜም አለ። ግን አንዳንድ ጊዜ ግን ይከብደኝ ነበረ። ያን ነገር እያየሁ ክስተት እያየሁ ያን ነገር ሳላርም ማለፉ ይከብደኝ ነበረ አእምሮዬና ህሊናዬ።
0: እንግዲህ በዛው ቀጠልክበት እስከ ዶክትሬት ዲግሪ ድረስ ሰራህና ይህንስ አሁን መጨረሻ ላይ የመረጥክበት የተለየ ምክንያት አለህ ወይ? እንዲሁም ደግሞ እንደው ትኩረት ያደረግክበት በጥናት በምርምሩ ምንድን ዘርፍ ነው?
1: ዶክተር ጥራቴ ከዛ በፊት ከሰራው ሰዎች ጋር እያያዛል። እንደሚታወቀው በ2000 ዓ.ም ጠበቃ የሚባለውን አንጋፋ ድርጅት አዋቅረን እስከ 2013 ዓ.ም ዋና ስራ አስኪያጅነት መርቼዋለሁ። ሲመሰረት እኔ ብቻ አይደለም የመሰረትኩት፣ ብዙ ጓደኞችም ነበሩ አብሮ የመሰረቱት። እናቶ ረሃሜ ማለዛር፣ ዮሴ መንግስቱ፣ ዛቤ ታደስ፣ ሌሎችም ነበሩ። እና እኔ ብቻ ያደረገ የሚያደርጉት ግን እድሉ ሆኖ ያው እኔ በእንደ አስኪያጅነት መርቼዋለሁ። ያ ደግሞ ያ ማዕከሉ የህብረተሰቡን መብት የሚያስጠብቅ አካል እንደመሆኑ መጠን በህግ መስኮ ብዙ ውጤትን ያስገኘ አካል ነው። እና እንግዲህ በቃኝ። 13 ዓመት በኋላ አንድን ድርጅት መንባቱ ያው ለሌላ ሰው ደግሞ ፋንታ መስጠት አለበት ብዬ ስላሰብኩ ነው። ከዛም ደግሞ ወደ ዶክተር ስለመሄዱ ፍላጎትም ነበረኝ። እና ጥናቱን የትኛውን ጥናት ላንሳ፣ የትኛውን ርዕስ ላንሳ በምልበት ጊዜ ያው ከእኩልነትን ከማስፋፋት ጋር የተያያዘውን አጀንዳ

0: ብዬ ነው የተነሳሁት። እና የጥናቱ መስክ ምንድን ነው የሚለው? ያው በሰዎች መካከል ያለውን ቅራኔ መድሎ ክፍተቱን እንዴት ነው ማጥበብ የምችለው ነው። በተለይም አንድ መንግስት በብዙውን ጊዜ በመድሎ ምክንያት አንዳንድ ቦታዎች ላይ ለመገኘት እየፈለጉ የማይገኙ ከሆነ ተለይ አንዳንድ ቁልፍ ቦታዎች ላይ ኢትዮጵያኖችን ውሰድ ወይም ሴቶችን ውሰድ ወይም አረቦችን ውሰድ፣ አቅሙ ስላላቸው አይደለም። አንዳንድ ጊዜ ከመድሎም የተነሳ ለእነሱ ቦታ ለመስጠት የማይፈልጉ ሰዎች አሉ። አንዳንድ ጊዜ ደግሞ ጓደኛ በጓደኛ ስለሚመራረጡ እንደዚህ ብዙውን ጊዜ መድሎ የሚከሰትባቸው ቡድኖች፣ ግሩፖች የእድሉ ላይ ኖራቸው ይችላል። በዛን ሰዓት አንድ መንግስት እንደዚህ አይነት መድሎና ብዙ ቅራን በሚኖርበት ጊዜ የመንግስቱ ኃላፊነትስ ምንድን ነው ያንን ነገር ለመቅረፍ? ከሞራል እስከ ህጉ ሞራሉ ምን ይላል? ሞራሉን ደግሞ እንዴት ነው ወደ ህግ የምትረጉመው? ጥያቄ ሲነሳ ያ ነው። ፕራክቲካል ካደረግነው ለምሳሌ ኢትዮጵያ ዩዲዎች አሁን በመንግስት መስሪያ ቤቶች ምን ያክል ቁጥራችን ምን ያክላል? ቁልፍ ቦታዎች ያለ ነው ብለን የምንጠይቅ ቁጥራችን በጣም ያነሰ ነው። ከኛ አብራቸው የወጡ ብዙ ገበሎች አሉ፣ ግን አንዳንድ ጊዜ እድሉ የለም። እድሉም ቢኖረው እንኳን አንዳንድ ጊዜ ያንን ጥሩ ቦታ በሚሆንበት ጊዜ ለሀበሻ ከመስጠት ይልቅ ለሌላ ለጓደኛ ለዘመድ የሚሰጡበት መንገድ አለ። እና ያ ነገር እንዳይከሰት በፖለቲካ አቅም የሌላቸው ሰዎችም ያድሉ እንዲሰጣቸው ከፈለገ መንግስት ጣልቃ መግባት አለበት። እና ለምሳሌ አዳፋ መታከነት ሲባል የምናውቀው አለ። መንግስት ጣልቃ ገብቶ አንድ ሰው በውጤቱ ዝቅም ባይል ያ ሰው እንደምንም ብሎ ከዛ ገብቶ እንዲሰራ መደረጉ ያው ታሪክ ምስል መለከተው መጀመሪያ ይሄ አይነት ፖሊሲ ተመሰረተው ከአሜሪካ ከዛ ወደ ካናዳ ከዛ ወደ አውሮፓም ደርሰዋል። ከዛ በኋላ ወደ ሳይልም ያንን ነገር እያጸደቅንና እነሱን የተመለከትን እነሱን የተከተልን ሂደን ያን ነገር አድርገነዋል። አንዳንድ ጊዜ ግን ህጉ የሚለው ሌላ፣ ተግባር ላይ የሚውለው ሌላ ነው። እና በምንመራመርበት ጊዜ ህጉ ምን ይላል፣ ህጉ ላይ የተጻፈውስ ምን ያክል አጽድቀውታል የመጠየቅ ይነሳል። እና እኔም ከጥናቴ ዝም ብሎ በቲኦሪ ብቻ ሳይሆን እነኚህ ጥናቶች ወደ መተግበር ደረጃ የሚሄዱበት ሁኔታዎች አሉ። ከዛም አንጻር ነበረ ይህንን ርዕሱን መርጬ ወደዛ ለማጥራት ያተኮርኩበት።
1: በጣም በጣም ጥሩ ነው። እንግዲህ ያንተ እዚህ ደረጃ መድረስ ለብዙዎች ምሳሌ የሚሆን ነው እና ቀጥልበት፣ ከዚህ በላይም እንጠብቃለን። ብዙ ወጣቶችንም የሚገፋፋ ጉዳይ ነው እና በመንገድ ብዙ ፈተናዎች፣ ተግዳሮቶች ይኖራሉ። እስኪ ያለፍክበትን ሁኔታ አካፍለ፣ እንዴት ተወጣቸው የነበሩ ፈተናዎችን?
0: ዋው አንዳንድ ጊዜ ታስባለህ፣ ግን ያን ነገር በምጀምርበት ጊዜ ምን ያጋጥመኛል ብለህ አታስብም። የጤና መዛባት ሊሆን ይችላል። አሁን አንዱ ካጋጠመኝ እያጠናው ያለው በጣም ማንበብ ስጀምር ከሀያ ደቂቃ የበለጠ ማንበብ የማልችልበት ጊዜ ነበረ። ግን እድል ሆኖ እግዚአብሔርም ሲል ያው የቴክኖሎጂ ሁኔታም ሲመጣ አንዳንድ ነገሮችን ከጻፉኝ በኋላ ያንን ነገር ወደ ኦዲዮ ወደ ድምፅ ቀይሬ የማዳመጥበት ጊዜ ነበረ። እንደዚህን ነገሮች ያው ጥናትን ጊዜ ያራዝሙብሃል። ከዛ ብዙን ጊዜ ወደ ጥናት በምትሄድበት ጊዜ ልጅም ይዘ ቤተሰብም እያለ ይህን ነገር ለማጥናትና ስኬታማ ለማድረግ የገንዘብ ጥረት ሊኖርህም ይችላል። አንተ የነበረህን የሰበሰብካቸውን በሙሉ እያወታ የምትጠቀምባቸው፣ ግን አንዳንድ ጊዜ ኢቨን የኮሮና ጊዜ አታስብም። ኦኬ ጦርነት ሲመጣ አታስብም፣ ሁሉ ነገር ያራዝመብሃል። አንዳንድ ጊዜ ተስፋ ሊያስቆርጥህ የሚችል ጊዜም አለ፣ ግን የመጨረሻውን አላማ ካሰብህ ግን ተግተህም ጥረህም ትደርስበታለህ። በመካከል ላይ ደግሞ ብዙ ሰዎችም ነበሩ፣ ብዙ ጓደኞች የሚያበረታቱ፣ ብዙ ድርጅቶች ድጎማ የሚሰጡ። አንዳንድ ጊዜ ራስህ እንኳን ሰርተህ ገለጻ ሰጥተህ ገንዘቡ ኑሮ ያንን ነገር ለማሳካት የሚረዱት ብዙ ሰዎች ነበሩ እና እድለኛም ነበርኩኝ። ግን ዋናው ነገር ግን ዋና ምሰሶ ግን ቤተሰቦች ናቸው፣ እናቴ፣ አባቴ፣ ከዛም አልፎ ውዷ ባለቤት። የሚገርም አሁን ለምሳሌ ዶክተርን ስናገኝ ኢቭን አበባ እንኳን የላኩልን ሰዎች አሉ። ለምሳሌ ዶክተር መልካሙ ያዕቆብ በጣም በሚያስደንቅ ሁኔታ አረብ ለባለቤትህም ለአንተም በደረሳችሁበት ትልቅ ውጤት ከአድናቆት ጋር ብሎ ይላክልናል እና ደስታችን ተካፍለው በጣም ደስ ያላቸው ሰዎች አሉ እና የኔ ህልሜም አላማዬም እንዲሳካ ብዙ የተባበሩኝ ሰዎች አሉ። በዚህ አጋጣሚ በጣም ላመሰግናቸው ፈልጋለሁ።
1: የእናንተን ጥረት አክሎ ማለት ነው እንዳልከው እንደ ዶክተር መልካሙ ለምሳሌ ሰው ትልቅ ደረጃ ሲደርስ ጥሩ ነው ብሎ ማመስገን ከአንድ የተማረ ሰው የሚጠበቅ ነው እና በዚህ አጋጣሚ እናመሰግናለን። ጥሩ ነገር ነው ብዬ ነው ማሰብ። እሱም ከእኛ ጋር ተባብሮ ብዙ ይሰራል። ዳንተ ሌላው እንደው እንግዲህ እንደዚህ እያላችሁ ብዙ ዶክተሮች እየበዛችሁ ነው። በተለያዩ ዘርፎች ለህብረተሰቡ እድገት ከፍተኛ አስተዋጽኦ የሚያበረክት ነው እና እንደ ኢትዮጵያ ዩዳን የወደፊት እድገትን ቀጣይ ጣፈንታ እንዴት ታየዋለህ አሁን ካለንበት ደረጃ አንጻር?
0: ሁሌ እርግጥ ብዙውን ጊዜ እኛ የምናስመው ሮሮ ነው። አንዳንድ ጊዜ ያለንበትን ጥሩ ሁኔታ የደረስንበትን ጥሩ ውጤት ወደኋላ መለስ ብለን አናይም። ግን ወደኋላ መለስ ብለን ካየን እሰበው ብዙዎቻችን ከገጠር ነው የመጣ ነው። እስክርቢቶም ደብተርም ስኔ እዚህ ሀገር ነው። ኦኬ እኔ እርግጥ እድል ሆኖ ከአምስት ዓመት ጀምሬም ትምህርት ቤት ነበርኩኝ። እዚህ ሀገር ስመጣም ወደ የስምንት ዓመት ተማሪ ነበርኩኝ። በተርም እየታለፈ ግን ከእኔ ጋር የተማሩት ጓደኞቼ የመጀመሪያ ጊዜ እስክርቢቶ እና ደብተሪያት ከዚህ ሀገር ነው። ግን ከዛም አልፎ በታያቸው በጣም ጎበዞች፣ በጣም ታታሪዎች፣ ጊዜያቸውን ሰውተው ብዙ ደረጃ ደርሰዋል። እና አሁንም ስናየው የእኛ ህብረተሰብ ከሌላ ብሔረሰብ በሚያስደንቅ ሁኔታ ጥሩ ጥሩ ቦታ ነው ያለነው። ያ ማለት ያው መድሎም ቢኖር ክፍተትም ቢኖር ሰው ራሱን ችሎ መጣር አለበት። በአንድ በኩል መድሎ እንዋጋለን፣ በሌላ በኩል ደግሞ ግን ራሳችን ሳናሰንስ ምክንያት ሳንሰጥ እኛ እኔ ያላለፍኩት በመድሎ ምክንያት ነው እኔ ያን ያልደረስኩት መሰናክል ስላ ያ መሰናክን አለ ከሌሎች የበለጠ ግን ያም ሆኖ እዚህ ደረጃ መድረሳችን በጣም ይገርመሃል። አሁን ምሳሌ የመጀመሪያው የህግ ተማሪ ነበርኩኝ። በዛን ሰዓት ብዙዎች ህግን ለማጥናት በጣም ይፈሩ ነበረ። ዛሬ ብዙ ተማሪዎች የምታየው ብዙ ጊዜ ህግ የሚያጠኑ ናቸው። ስንት የህግ ጠበቃዎች አሉ ስትል ደግሞ ቁጥራቸውን መቁጠርም አቁመሃል ዛሬ። እና ግን አሁን የእኛ ህብረተሰቡ ኃይሉ ከፍ ከፍ የሚለው ምንድን ነው? አንደኛ ቁልፍ ቦታዎች ላይ ስራ ስናገኝ፣ ሁለተኛ በዩኒቨርሲቲ ደረጃ በህግም ሆነ በኢኮኖሚክም ሆነ በሳይኮሎጂም ሆነ በሌላ መስኮች የእኛ ሰዎች ከዛ ገብቶ ማስተማር ሲጀምሩ ነው። እና ተመራማሪ የስነ ጽሁፍ ጥናቶችን የሚጽፉ ሰዎች ያስፈልጉናል። ምክንያቱም አንዳንድ ጊዜ የምንለውን የስሜታዊ አባባል ብቻ ሳይሆን እኛ የምናስበውን ወደ ጥናት መተርጎም እና ሀሳባችን በአካዳሚክ ደረጃ ለሌሎች ማካፈሉ በጣም አስፈላጊ ነው። እና ብዙ ኃይል አለው የምትለው አካዴሚክ ደረጃ ነው። ዩኒቨርሲቲዎች ብዙ ኃይል አላቸው። ፖለቲካ ይመጣል ይሄዳል። ግን በጽሁፍ ደረጃ ግን እኛ ከኛ አብራክ የወጡ ዶክተሮችን መመልመል አለብን። እግዚአብሔር ይመስገን ዶክተሮች አሉን። ዶክተር ዳኒ አድማሱ፣ ዶክተር ሹላ ሞላ፣ ዶክተር ሸሊንግዳ ብዙዎችም አሉ ስማቸውን ባልጠቅሰውም። እና የእኛ ህብረተሰብ አሁን ዘወር ብለን ስመለከቱ ጥሩ ጥሩ ደረጃ ደርሰናል። መጥፎን ብቻ ሳይሆን ማየት ያለብን ጥሩ ጥሩ ነው ማየት ያለብን ደግሞ።
1: አሁን አንደኛ ዲግሪ ሁለተኛ ዲግሪ ያላቸው ስንት ናቸው ኢትዮጵያውያን ማለት ትተን፣ አሁን ስንት ዶክተሮች አሉ ማለት መድረሳችን ትልቅ እድገት ነው። እንዳልከው ፈተናዎችን ቢኖሩ ጎን ለጎን ደግሞ ለማደግ ለመለወጥ ራሳችንም ላይ ብዙ መስራት አለብንና ጥሩ ነው። እንዲያው እንግዲህ ለህብረተሰቡ እንዲህ ዛሬ ጀመር እንጂ ገና ብዙ የምንወያይባቸው እንዲሁም ደግሞ በየሳምንታዊ ፕሮግራሞቻችን በምታገለግልበት እና በተማርክበት ሁኔታ ለህብረተሰቡ ሙያዊ ማብራሪያዎች እንድሰጥ እናደርጋለን። እንደው ለዛሬው ለተተኪው ትውልድ የምታስተላልፈው መልእክት ካለ በአጠቃላይ ለህብረተሰቡ?
0: በመጀመሪያ ደረጃ በኢትዮጵያነት እኮራለሁ፣ በኢትዮጵያዎች እመካለሁ። ኦኬ እና በወጣቱም ኃይል አለው እውቀትም አለ። ሰው ካለው ከውጤቱ አንዱ በራሱ መተማመን ነው። በራሳችሁ ተማመኑ። ካሰብን ከተመኘን ተግተን ከሰራን ከጣርን የማይሳካ ነገር የለም። እና ለህዝቡም ለወጣቱም ለትልቆችም ያለኝ አመለካከት እና መልእክቱ ይሄ ነው። ሰቡ፣ ተመኙ፣ ተግታችሁ ስሩ። ከሰራችሁና ካሰባችሁ ከሞከራችሁ የማይሳካ ነገር ይሳካል። ግን ዞሮ ዞሮ ግን ማወቅ ያለብን እኛ እንሰራለን፣ ጥበብ ግን የእግዚአብሔር ነው። እና የእግዚአብሔር ምርቃት ሲጨመርበት ደግሞ ስኬታችን ያው ከፍ ያለ ይሆናል። እና ብዙን ጊዜ ደግሞ ኩራት እኔ በልጥ ማለቱ እኔ ማለቱ ትንሽ ቀነስ አድርገን ያንን ኩራትን የእግዚአብሔር ምርቃትም አለበት ማለት አለብን። ያቱም ጥበብ ከእግዚአብሔር ነው፣ እኛን ፈራለን ጥበቡን ከእግዚአብሔር ነው።
1: በትክክል እንግዲህ ብዙ እንዳንተ ለመማር ለማወቅ መንገድ ላይ ያሉ ዩኒቨርሲቲ ተማሪዎችም አሉ። አንተን አይተው ትልቅ ደረጃ ይደርሳሉ፣ እንዳንተም ሌሎችን አይተው ተመልክተው መልካም ደረጃ ይደርሳሉ ብለን ነው እናስብ። አንተም ላመጣው ውጤት እንዳንተም ብዙዎች ላመጡት ውጤት በጣም ምስጋና ይገባል። የእናንተም ጥረት ታክሎበት ነውና እንዲህ አይነት ነገር ህብረተሰቡንም የሚያኮራ ነው። በጣም ነው እናመሰግን። እንግዲህ ቀረም ትለው ሐሳብ ካለ እሱን መጨረሻናል።
0: አይ ተዝብዝ መጨመሪያ ያው ግን ይሄ ቃለ መጠይቅም እንዲሳካ ለተባበረን ለወንድማችን ለአቶ ረሃብም አለባይ እናመሰግን ፈልጋለሁ። ለእናንተም ደግሞ ይሄ ጉዳይ ጥሩ ነው መሆንም አለበት ስላችሁ ቃለ መጠይቅ ታደረጋችሁልኝ አንተንም በጣም በጣም አመሰግን ፈልጋለሁ። እኔ ሁልጊዜ እንደምታውቀው ከህብረተሰቡ ጎን ነኝ እና እኔ ራሴ ማበረከት የምችላቸው ነገሮች ካሉ እኔ ከደስታ ጋር እና በጣም እናመሰግናለን። እንገናኛለን።
1: እንግዲህ በየሳምንቱም የህግና ፍትህ ፕሮግራም አለን። በዛ ደግሞ በባልደረቦቻችን በኩል እየገባህ ደግሞ ሙያዊ ማብራሪያህን ትሰጣለህ። ለዛሬው የደረስክበትን የትምህርት ደረጃ ነው እኛ ቃለ ምልልስ ያደረግ ነው። በጣም ነው እናመሰግን። የህግ ጠበቃ ዶክተር ኢሳቅ ደሴ እጅግ በጣም አመሰግናለሁ። ሰላሙንልን።
0: ታንኪ በጣም አመሰግናለሁ። ሰላሙንልኝ።
1: ሰላሙን። የተከበራችሁ አድማጮቻችን ለዛሬ ብለን ያቀረብነው ወጣቶች ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። አዘጋጅና አቅራቢ ሰጠኝ ዘመነ። ሳምንት ሌላ ወጣቶች ፕሮግራም እናቀርባለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

0: በመቀጠል እንግዲህ ቃለ ምልልስ እናደርገው ኮይዘሮ ሰላማ ሰሊቃውን ተፈረደ ጋር ነው የሚሆነው። እንግዲህ ሰሞኑን የው ከሮሻሻና ከዮም ኪፑ በሰላም አለፍናውን ደግሞ እንግዲህ የዳስ ባል የስኮት ባል ከነጋር ማታ ጀምሮ ቅዳሜ ሰንበት የመጀመሪያውን ስኮት ባል ለሰባት ቀናት እንግዲህ በዳስ ሰንበት እንሰነብታለንና ይሄን በተመለከተ እንዴት ነው ወዘሮ ሰላማ ተናስተልን እንደምን አመሸሽ?
1: ሰላም ነው መቼም
2: ብዙ ነገሮች ነበሩ በዝማኑ እኔ ልወለደው ናራቢያ አባቴ ተመርጦ ፈረደ መኮንን ወደ አስመራ አስተማሪ ሊሆን ሊሄድ ነበር። እንዴት ነው ሚሉ ሲስቱድ የሆነ ነገር አለ ይሄ ኮርስ ነገር የሚሰዷቸው ነገር አለ እንደስ ሊሄድ ነበር። በዚህ አይነት ያው እናቴ እርጉዝ ነበረች ጋን ጊዜ ቀረ። በዚያ የተነሳን እኔ የታርጌ ብቻዬን ማለት አልጣር እንዴት ብለህ ነው ጥለህ የምትዳመት ያህል ተብሎ በዚያ ቀረ። ሰላም ተባልኩኝ። ሰላማ ተባልኩኝ።
0: ሰላማ አዎ፣ ለቤተሰብ ሰላም ለልጅ ለልጆቹ ሰላም ሰላማ የሚልም ጥሩ ስም
2: ሰላማ መጣት አሉኝ።
0: ጥሩ ስም ነው በእውነትም
1: ጥሩ ነው። እኛም ባሉ ሰላም እንዲሆን ነው የምንመኝ።
2: አዎ እና ደግሞ አሁን ደግሞ ዶክተር ይስሐቅ ደሴ ዶክተርና ተቀብዬ ብሎ እያመለከተ ነው እየጠየቃችሁተይ መዛልጠም እንለዋለን። በቸር አገልግልበት ስራበት ይሻየር ከዋህለዋለሁ አውቀዋለሁ። ነገራችን ላይ
0: አዎ በጣም ግሩም። በነገራችን ላይ ወይዘሮ ሰላማ
2: አቤት።
0: በነገር አዎ ከባልደረባዬ ሰጠ ዘመነ ጋር በተደረገው ቃለ ምልልስ በማህበረሰባችን በህግና ፍትህ ዶክተር ተመራቂው ማን ነው ደሴ ይስሐቅ ደሴ መሆኑ ነው መብሩቅ ብለናል።
2: አዎ ትክክል። ብዙ ዶክተሮች አሉ። አሁንም ደግሞ ያው ልጅ ደግሞ ሊወራ ሊቃውንት ደግሞ ረዲና አንድ ዲግሪ ተቀብላለሽ እንደሱ ዶክተር ምትሆን ይሆን እያልኩ ነው እግዚአብሔርን እምለምን።
0: ጨመርሽን እኮ ደስታ ላይ ደስታ። ወይዘሮ ሰላማ
2: አቤት።
0: እኛ በቤተ እስራኤላውያን በስግድ በብዙ ዓመታት ለብዙ ሺህ ዓመታት በሀገር ኢትዮጵያ በስደት ቆይታ በኋላ ከባለፉት 40 ዓመት ወደ ሀገር እስራኤል ወደ ተስፋይቱ ምድር ወደ መጣንና በእንግድኛው ጉዟችን እንደው በተለያየ አድካሚ ስቃይ መከራ ሞት በነበረበት ነው እንግዲህ ወደዚች ሀገር የመጣን ያንዳንዳችንና አሁን እኛ ከዛ ስቃይና መከራ በኋላ በእስራኤል ከስንገባ የዘመናዊ መኖሪያ ህንጻዎች ቤቶች የተጠበቁን ተገንብተው ተሰርተው መተን ገባልና የጥንት ከግብጽ ባርነት ህዝብ እስራኤል ከዛ ችግርና መከራ ወጥተው ወደ የቀይ ባህርን በሙሴ አመራር አሁን በሲናይ በረሃ አካባቢ ለአርባ ዓመታት ያህል ቆዩና አሁን እነሱን ለማሰብ ኑሯቸውም በዛ ምድረ በዳ ያው በዳስ አካባቢ በመሆኑ ጋር አሁን ስኮት ስናከብር ያንን ብዙ ሰዎች ያስታውሳሉ አይደለ?
2: እንዴታ ያስታውሳሉ እንጂ ብዙ ስቃይ አይደል ያለፉ። ያው ያንን ሁላ አርባ ዓመት ዙረው እችን ደቄታቸውን ቋጠሩ። አሁን ይሄ ነው ግን ዋናው መነሻው ደቄቱን የቋጠሩበት የፋሲካው ዋናው ያንን የፈሮኑን ዋናውን የወጡት ተብሎ በጣም የምናስታውሳቸው። አዎ ዛሬ ደግሞ ይሄ ባለመጸለህ ደግሞ በሀጌ ደህደሰት ያለው ነው መጥቶልና ያለ ያንን ሁላ አልፈን በቀላሉ አይደለም። ሃይማኖታቸውን ደብቀው በሱዳን ሲመጡ ራቶች ቅዳሜ ሳት እንዳነዱ አንድዱ እየተባሉ ኩሌቶችም አህሞት እንድናለን ብለው ሲያነዱ ኩሌቶችም ደግሞ ሲደበቁ ነው ይሄን ሁሉ ሃይማኖት ተጠብቀው የመጡ ሙታውም ድኖ ህዝቡ ወከብሎ ነው እቺ ነገር ያገኘናት በቀላሉ አይደለም። ብዙ ጣውረድ አጋጥመን ነው እቺ ወርቃማ ምድር የተጎናጸፍናት ከናነን ያብርሃም ነገር።
1: እንግዲህ
2: ያው ቁስለኛው ደግሞ ደግሞ በእምጣት ለሞ ደግሞ መጣ አሁንም አላለቀም አሉ ብዙዎች ቁስለኞች ደግሞ ያው አላለቀም የሁዲ ታሪክ ብዙ ነው። አዘዋሉ ደግሞ የሞቱም እየዳኑም ደግሞ ያንን ሁሉ አልፈው ደግሞ ለመምጣት ያመቃቸው እንላለን እና አገሩትንማ
1: እንግዲህ በዓላት ደረሱ የታሪኩ ብዙ ነው ወደ በዓሉ እንምጣና እንግዲህ በኢትዮጵያም ሲከበር ነበር።

0: ብዙ ባላለቀም ደግሞ አሁን እንጨምርበታለን፣ እንጠራቸዋለን እና ድባቡ በጣም ደስ የሚል ነው። አዎ ብሎክ ያለው ሰውም ህታሸ ምድር እንግዲህ ያው ብሎኩ በቀቅ ብሎ ቢንያኑን ወጣ ብሎ ዳስ እየሰራ የምድር ቤት ያለው ደግሞ አለምኔ እንኳ የኔ የምድር ቤት ነው። እንደ አጋጣሚ ነገሩ አሁን ነው የጨመር ነው ማለትም አሁን ነው የገዛ ነው። ያንን ሁላ ውጣ ወረድ አልፈን አሁን ትንሽ ጎልመስ ስንል ቀና ስንል ደግሞ ብሎኩን ሽጠን ደግሞ ወደ ምድር ቤት ደግሞ ጥሩ እዚያ ደረስነ። ይኸውና እዚያ ዳሳችን አድርገናል። ልጆቻችን ይዘን አጎታ ክስትም የሚጠራ ላይ እና አባታችን ቤት እናታችን ቤት እንደሰታለን። ተደሰተና አባዬ ቤት እናቴ ቤት እያለሽ ዘፍናለሽ። አንድ ዘፋኝ
1: ወይዘሮ ሰላም በሰሜኑ ክፍለ ሀገር የምትገኘው ዮክናም ከተማ እንዲያው ዛፏ አረንጓዴዋ ለምለም ያለባት ቦታ ናት እና እንዲያው የሱኮት ማለት ዳሱ እንዴት ተሰራው?
0: አለም አይደል ምን እዚህ ሀገር ቻለም ሀገር የተሰናዳሽ አይደልሽ? ያው የተሰናዳውን እንገዘዋለን እና አብርሃም እና ይስሐቅ እና ያዕቆብ ያሉበትን ስሙና ይዘን ያንጨማረቀ ያንን ያማረበት እሱን ይሰሩታ ላይ ወንዶቻችን እዚያ በበላይ ደግሞ በህጉ መሰረት እንትን የሚሉ ቅጠሎች አሉ እንደ ሽንሽና እንደ ምናምን ያለ ህጉን ይዘው በህጉ መሰረት ይደረጋ ላይ እንደ ህጉ አስተካክሎ ስኳውን ትላልቆች አባቶቻችን እንደሚያስረዱ እነ ቄሶች እንደሚያስረዱ ስኳው የተስተካከለ መሆን አለበት። ተጎደለ እንዴት ነው ትክክል አይመጣም ሌ ከሸራ የሆነ ሚሌ ይላሉ እንግዲህ። ስለዚህ አስተካክለን እነሱ በነገሩን ወጣቶች ደግሞ ጎበዞች ናቸው። ይሄ ጎሏል እያሉ ያንን የተሰራውን በበላው ያንን የሚመለከተውን ቅጠል እያመጡ እያረግን አለም ነው አለም አይደል? ኧረ አይ
2: ጥሩ ነው። እንግዲህ በበዓላት ደግሞ አብረን መሰባሰባችን መልካም ነገርን ለማምጣት ነው እና አንዳንድ ጊዜ እንግዲህ ብዙ ቤተሰብ ሲሆን ቀላልም አይደለም ለማስተናገድ። በዛ መካከልም በጥሩ እንዲያልፍ ሁላችንም በትዕግስት ማየት ያለብን ነገሮች ይኖራሉ። ልጆች አብረው ይመጣሉ፣ ብዙ ቤተሰብ ይሰባሰባልና በተቻለ መጠን በዓሉ በሰላም በፍቅር እንዲያልፍ ሁሉም ጥረት ቢያደርግ ጥሩ ነው እና እንደው የምትመኙ ካለ ለመላ የሀገሪቱ
0: ሁለትክን ነው። በዳሱ ውስጥ ትላልቆች እንደሚያስረዱና እንኳን ሰዳሱ ውስጥ ነውና ይኸውን ይህን ሰሞን ይህን ሀግ የቅርታ ጊዜ ነው እየተባለ በሲልሃ ላይና በስግደት ነው ያለ። እዳሱ ውስጥ በተለይ የሰው ሜትና ጠብ የሆነ ነገሮች እንዳይመጣ በደስታ በሳቅ እንዲያልፍ እያሉ አስረድተውናል። እነሱ በነገሩነ መሰረት ያው የሀገራችን እንዴት እንደነበር እያወሳነ ከዚህ ጋር እያመዛዘነ ልጆቻችን ደግሞ ሀገራችን የነበርነውን እያስረዳነ ከዚህ ሀገር ጋር እያመዛዘነ ሀገሪቱን እንዲወዷት እዚህ ሀገር እንዲያነበር ህዝብና ይሄው እንዲሆነ እያልነ ያው የወጣቱ ክፍል ውጥርጥር አለ፣ ልጅ አለ፣ ስራ አለ። ሀገሪቱን እንዲወዱልን ሀገራችንማ እንዲህ ብለን እርሻ ይኸውነይ በጭቃ እንዲህ ብለን ማታ መጥተን እንዲህ ብለን እግራችን እንዲህ ብለን አጥበን ከዚህ ግር ሁለጌ የውላችሁ ቀጭ ብላችሁ ነው ብለን አገሪቱን እንዲወዳተኝ ለእነሱ እያስረዳነ መልካም ነገሮችን እናሳልፋለን ብዬ ነው እንግዲህ ተስፋ አድርጌ ያለ።
2: አሁን በዮም ኪፑር ዕለት የሚገርማቸው አሁን አንዳንድ ዘገባዎችም አንዳንድ ሰዎችም እንደነገሩን በዮም ኪፑር ዕለት ራሱ ስንት የሳይክል ስርቆት ነበር፣ ስንት የስርቆት ሙከራዎች ሁሉ ነበሩ፣ የተሰረቁም አሉ። እና አንዳንድ ጊዜ በዓላትን ምክንያት በማድረግ አላስፈላጊ የሆኑ ድርጊቶችን የሚያደርጉ ስላሉ ጥንቃቄም ጥሩ ነው። ብዙ እቃዎችንም በዚህ በዳስ ውስጥ አስቀምጦ ችላ ማለት አይገባም ነው ምንል። እንግዲህ ሻያው
0: ትክክል። አሁ ልምድ ያለበት ይባል ነው ወይም ይሄ ዘመዴ ነው ወይም ይሄ ወገኔ ነው። ሌባ ሰው ዘመድ አይመርጥም፣ ሀግም ባልም አይከለክለውም፣ ቅዳሜ አያግደውም። ሌባ ሰው ሁለዚህም የሰው ስርቆት ስለለመደ ያው እግዚአብሔር ልቦና ይስጠው እያልን ነው የምንጸልይለትና የፈለገውን ያሟላለት ከሰው ቤት የሚመኘውን ተራሱ ይሁንለት እያልን እየጸለየ ነው እንጂ ምንም ያግደው ነገር የለም። እግዚአብሔር ይጠብቀናል አምላክ።
1: እሺ፣ በጣም ግሩም ወይዘሮ ሰላማ። አሁን እንግዲህ 7 ቀናት የዳስ ስኮት ዓመትን ስናከብር ነውና በሀገር ኢትዮጵያ መቼም በአብዛኛው ብዙዎቹም አይሰሩም

0: በረፍት ያሳልፉታል። ደግሞ ከዘመድ ምንም መንገድ ትራንስፖርት መኪና በሌለበት ከደንቢያው ከወገራ ከበለሳ በሩቅ ተራርቆ የሚኖሩ ቤተሰቦች የሚገናኙበት ጊዜ እንደሆነ ነው ቅርብ ጊዜ ትዝታችን። እና በእስራኤል ሀገር ይህ እንዴት ነው እንዴት ነው የእንግዳ መቀበያ አመት በዓል ነው ይባላል? እንዴት ነው?
1: አዎ እንግዲህ በሀጉ መጥቼ እሄዳለሁ የሚል የሚጥስ ሰው ብዙዎች አልጠፉም። ነገር ግን የምትመጣ እንዲሁ የመጣህ ይችን ሀግ አስተካክለህ ሀጊትን ውለን ሽሽሻባት እሁድ ነው መሸኘት ያለብህ እንጂ አሁን በአርማታው በዚህም ሀጉን ጨምር እሄዳለሁ የምትል ሰው ታለህ፣ ያው አትምጣ ነው። ሌላ ምን አለ? አትምጣ ነው። እቤት ተቀመጥና ሀጊጋህን አድርገህ እቤት ተደሰት። ዋና ቅዳሜትን ጨምራ ነው። ሌላው በሰሞን ቀንስ በሆነ ቅዳሜ ስላለበት በአርማታ እሄዳለሁ እንዳትል ነው። አንዳንድ ምን ብዙ እየተጣሰ አይደለ ስናየው አንድ እያየነው ነው።
2: በአንዳንድ ስፍራ ሰው እንዳለው እንደ ሁኔታው በቻለው መጠን ያክብር ነው የምንል። ወይዘሮ ሰላማ እንግዲህ
1: ትክክል፣ በቻለው መጠን ያክብር እና እግዚአብሔር እስራኤል አለ። ሀገራችንማ ብዙ ሀገር ይጓዛሉ። አሁን እንትን የለም፣ መኪና የለም፣ ግን በእግራቸው አይከለከሉም። የባሌቱ ቀን የሚሄድ የለም።
2: በተቻለው መጠን ይከበር እንላለን። ወይዘሮ ሰላማ የቀረን ጊዜ ትንሽ ስለሆነ የተወሰነ ደቂቃ ሙዚቃ መጋበዝ ፈልገን ነው የበዓል። እናመሰግናለን። መልካም በዓል እንመኝልሻለን።
1: መልካም በዓል ይሁንልን። በሀጊጋ የተደሰት ባልና የደስታ ባል ትሁንልን። አም እስራኤልን ጌታ የሻሎም ያርግልን። መፈቃቀርን ይስጠነ፣ መከባበርን ይስጠነ ነው የሚል የእስራኤል አምላክና ሻና ጥባ ወዳቸዋለሁ። አም እስራኤልን
0: አሜን። አክስ ኮት ሰሚያህ
2: ያው ዜማውን እየጋበዝንሽ ነው እንግዲህ
0: እስቲ ዜማ፣ ባህላዊ ዜማ
2: ትንሽ

0: ያው ተሰናበት ግድ ይለና
1: አዎ እንግዲህ ሙዚቃው በዚህ ያለ ያው 8 ሰዓት ነው የምሽቱ ፕሮግራም መጠናቀቁ ስለሆነ እንግዲህ እንደተባለው የሱኮት የዳስባል ከነገ አርባታ ጀምሮ ቅዳሜ ሰንበት ያው ጀምራው ቅድስት ለሱኮት ባር ስለሆነ
0: ሁሉም መልካም አደረሳችሁ እንኳን መልካም በዓል ይሁን እንኳን አደረሳችሁ እንላለን።
1: ለከርሞሰው ፈጣሪ አምላክ ቅፍድ አድርጎ ሁላችንም በሰላም በፍቅር ለቢቀጥለው ዓመት ያደርሰን።
0: የቴክኒክ ባለሙያችን እናመስግን ገብርኤል ኮሄን
1: አቶ ገብርኤል ኮሄን
0: እናመሰግናለን።
1: እናመሰግናለን።